0: ዓሰርተ ሽዱሽተ ሰብ ኣብ ውሽጢ ኣግዶ ናብ ኣንዲድዎም ሓንቲ ሰበይቲ ነቲ ሓመድ ኤራ ሰበይቱን ወዱን ሓሚድ መሓመድ ኤራን ኣዲኡን ከዓ ደገ ኣብታ ቅድሚታ ገዛ ረሽንዎም ብድሕሪያ ሓዊ ወሊዑ ነታ ገዛ ሓዊ ኣቃፂሎማ
1: ሻምበል በለው ዝኾነ ኣበሳን ሓጢኣትን ዘይነብሮም 16 ንጹሃት ዜጋታት ኣብ ሓደ ኣብ እትዩ ብሓውን ምጥይትን ረሽንዎም
0: ኣብ ካብታ ኣግዶ ቆልዓ ነይሩ ያሲን ይበሃል እዚ ቆልዓ እዚ ኩሎም ቶም ሰባት ምስብጥይት ምስ ረሸሽዎም ቀዳማይ ውሱ ወዲቆ ብቲ ባይታ እቶም ዝሞቱ ኩሎም ኣብ ርእሱ ወዲቖም ብቐታ ገዛ ሕጂ ኸላስ ኣብቲ ሓውን እንታሽሙ ምስ በርትዖ ነቶም ምዉታት ገማጢሉ ወፅዩ ብመስኮት ገይሩ ወፅዩ ኣብ ገድሊ ተሰሊፉ ኣብ ገድሊ ተሰዊዩ ሒዝዎም ኣብዛቶም ሰቦት ተቐትሉላ ቦታ ኣብታ ደም ኣምፅይዎ እዛ ገዛ ሕጂ መዋል ሕፃናት ኮይና ዘላ ኣብኣ እንዲኦም ሞይቱ እቲ ሓላፊ ናይቶም ጦረባኣዩ ሞይቱ ነይሩ እቲ ገዛእትዮም እዚ ደም እዚ ኣነ ናይ ሰብ ድዩ ናይ ላም ድዩ ናይ ገመል ድዩ ናይ ገለሲ ከሌልዮ ይከኣልኩም እስከ እዚ ደም ዓለልዩ ደም ናይ ምንታይ ይመስለኩም ኢሉ ምስ ተዛረቦም ሜጀር ዓብድልቃድር ብርቱዕ ሰብኣይ ነይሩ እዚ ዶ ኢልዎ እዚ ደም ናይ ደቂ ሰባት እዩ ኢልዎ ደም ናይ ደቂ ሰባት ኣይትፈልጦ ንካ ሜጀር ኢልዎ ንዑመር ኖርካ እስከዚ ድም እዚ ናይ ምንታይ መስለካ ልክዕ ናይ ሰብ እዩ ኢልዎ ስኹም ደም ናይ ሰብ ከምዘይተኽብሩ ደም ናይ ሰብ ከምዘይትፈልጡ ሎሚ ከምሄረኩም እየ ሕጅ ምስታ ኣብታ ህዝቢኹም ካብፅሓኩም እየ ኢልዎም ካብዚኣ ሒዝዎም ኣብታ ህዝቢ ተኣኪቡላ ዘሎ ቦታ ምስ መፀ
2: እንታይ ኢልዎም እዚ ህዝቢ ኩሉ ተኣኪቡ ዶ ኣይተኣከበን ሕጂ ንፈተውቶም ንገሌ መለየ ግሩ ኣተራፊዮም ነይሮም ከይተትርፉ ሓደ ሰብ ኢልዎም ፅባሕ ንግሆ ንሕና ኣይሰማዕና ከይትብሉ እቶም ተሪፎም ዘለውን ክቕትሉ እዮም ኣብ ገዝኦም ኣቲና ኢልዎም
1: ገና እዚ ዓገበ ሸውሃቱ ክዕግብ ከዓ ንምልእቲኦም ሓጀር ቆልዓ የብሉ ሰበይቲ ኣብ ሓደ ግፍሒ ዝበለ ቅርዓት ኣኪቡ
2: ኣብኡ ምስ ተኣከበ ሕጂ ሻምበልበሎ ባዕሉ ደው ኢሉ ነቲ ህዝቢ ምስ ረኣዮ የነጀራ ህዝቢ ውፁ ኢልዎም እቶም ነጀራውያን ውፁ ኢልዎም
3: የውጭ ኣገር ካላችሁ በዚ ውፅ
4: ለኪምዎ ንኩሉ ማለት እዩ እዚኣቶም ኩሎም ወንበዴ እዮም ኩሎም ሸፋት እዮም
5: ደቆም እዮም ኣሕዋትዮም እዮም ገለ እዮም ስለዚ ንኩሎም ምጥፍኦም
0: ነቲ ህዝቢ ከምቲ ህዝቢ ኣብ ደቦብ ካብቲ ሱ ጠጠው ኢሉላ ዘሎ ንደቦብ ከምዚ ነይሩ ጠሚቱ ጠማሚቱ ቀይሕ መንድል ገይሩ ምልክት ሂቡ ነቶም ሰራዊት እዚ ኩሉ ከርዲኖም ዘለዉ ንተኽሲ ክኸፍቶም ዚ ህዝቢ በለው ከምኣ ሕጂ ኣብዚያ ሰዓት እዚያ ልክዕ እዚ ህዝቢ ከምዚ እንስሳ ወይ ናብዚ ገልባ ፀኒሐን እንደጋና ከዓ ከምዚ ዝምለሳ ወይ ናብ ነንሕዱ እቲ ህዝቢ ሕውስውስ ኢሉ መሬት ፀቢብዎ ነይሩ ኣብቲ ሰዓት እዚ እታ ቦታ ንርእሳሲ ነዚ ህዝቢ ምፃር ኣብያ ሰብ ኩሉ ከምዚ ጠጠው ኢሉ እዩ ሓንሳ ናብዚ ይብሉ ሓንሳ ናብዚ ይብሉ ተኽሲ ምስ ተጀመረ ግን ካላስ ዘሞተ ሞይቱ ዝወደቐ ወዲቑ ፈንጢሱ ዝሓለፈ ሓሊፉ ካብኡ እዛ ባደሚ ትፅዋዕ ዘላ ሩባ ኣብ ኣፋ መሊኣ ፀኒሓቶ ነዚ ህዝቢ ካብቲ እንታሽ ምስ መለ
1: ንሓደ ፅኑዕ እምነት ዘለዎ ህዝቢ እምንን ካራን እውን ከበድቲ ኣፅዋር እዮም ብመትከል ንዝቃለስ ህዝቢ ኣፅዋር ፀላኢ ኣይድብሎን እዩ ንዝወርዶ ግፍዒ ኣሚኒኑ ዘይቅበል ህዝቢ እንተሃልዩ ድማ ውዒሉ ሓዲሩ ከም ዝዕወት ዘጠራጠር ኣይኮነን ነቲ ብመከራን ስቓይን ዝተሳዕለ ህዝቢ ረጊፅን ጨፍጪፈን ክዕወት የልካ ምሕሳብ ዕሽነት እዩ እቲ ኣብ ማእከል ህዝቢ ዝፍፀም ዝነበረ ጅግንነት ዋንኡ ህዝቢ እዩ ኣብ ታሪክ ድማ ተሰኒዱሎ
6: ካብ ብጥኢት ንመውት ናብ ውሕጅ ንኣትኢሎም ብዙሓት ሰባት ኣዲኦም ትቕፅሮም ዝመቱ እውን ኣብኡ ብዙሓት እዮም
5: ሕጂ እዛ ሎሚ መንግስቲ ኤርትራ ንረብሓ ናይ ህዝቢ ክትውዕል ኢሉ ዲጋ ገይርዋ ዘሎ ሩባ ባደሚት ብዙሕ ሰብ ያለኪቡ እቲ ህዝቢ ክሃድም ክብል ናብኡ ዝኣተወ ኣዴታት ናብኡ ዝኣተወ ኣቦታት ዙርአን ተንጠልጢሉ ኣብ እሾክ ገነመለ ዝተረፈ ሳተን ሕጂ ባደሚት ካብኡ ሒዛቶም ናብያ ትኸይድ ንሰቲት እያ ተእትዎም ዝተከዘንብሎም

0: ናብ ተክእሰ እያ ትሕውሶም ምድሓን ዝበሃል የለን ብዙሕ ሰብ ይጠፊ እዩ ትዝተሃር መገዲፍካ ሲ ብዙሕ ሰብ ይጠፊ እዩ
1: ዝኸፍአ ከዓ ኣብ ኤርፖርት ተኣኪቦም ኣብ ማእከሉ ሲቪል ከዲኖም ወታደር ተኽሲ በዕሎም ከፊቶም ጀብሃ ኣብ ማእከል ኣትዮም ተኽሲ ከፊቶም ና ኢሎም ኣባሪዐሞ ህዝቢ በብ ዘለዎ ሃዲሙ ገሊኡ ኣብ ውዕጅ ኣሲ ተከዘ ዝወሰዶ ብዙሕ ሰብ ኣሎ
0: ካብዚ ህዝብና ካብዘን ብሄራትና ኩናማ ናራ ሳሆ ትግርኛ ገልእ ዘለዎ ሲ በቃ ተኣኪቦም ክመፁ ንርኢ ብማዕዶ እንታይ ዳ እዮም እዚኦም ገለ መለ ንግራት ምውፋር ንበሩ እዩ ግን እቲ ማፃፃኣ እቲ ካይድኦም እቲ መንፈስ ክትሪኦ ከለካ ገለ ፀገም ከም ዘለዎም ሲ ዝረኣየካ እዩ ኣሳ ጉምኦም ኩሉ ክሳ እዮም ዝኾነ ተኺኢሎም ናባና መፂኦም ተቐቢሎሞም በዕሎ ቦይ ተቐቢሎሞም እንታይ ዳ ድሓን ዲኹም ድሓን ኣይኮንናን እሂ ሙሓጀር ህዝባን ንሳን በቃ ኣዕንዮማ መን ሻምበልበለው ዝበሃል ዋእ እወ ሕዚ ዳ ከመልኩም መፂኹም በቃ ካብኡ ነፊፅና ምስ ተበገስና ኢና እዚ ናባኹም ንመፅእ ኣለና ኣቦይ ስንብድ ሕጂ ድቃስ ክንከይድ ኢና ብል ሕጂ ዋእ ናበይ ክንከይድ ክንከይድ ኢና ምክንያቱ ኣደይ ምስ ሰለስተ ደቂ ከዓ ኣብ ገዛ ኣላ እዞም ክልተና ምስኡ ዘለና ተኺልና ንገዛውትና ንኸይድ ተረእኻ ደይ በይና ትፀንሕ እምባዕ እንታይ ዳ ሓደ ህፃን ነይርዋ ሕጂ ስው እዩ
2: ድሕሪኡ ከዓ ባደሜት ስጋዕ ጊ መቃብር ስዋ ዝበሃል ዘሎ ስጋዕ ብኡ ምስ መለአት እቲ ህዝቢ ኣብ ተከዘ ባደሜት ኣዩ ባደሜት ከዓ ተከዘ ወርጆ ማለት እዩ
0: ተኽሲ ምስ ከፈቱልና ኢላ ወዲቐ ኢላ ዱብ ኢሎም ሰወደቁ ክትቆልዓ ሕጂ በዚ ርእሳ ከይዱ ኣብቲ በፍንጩን ገሊኡ ንዓሊቡ ማለት እዩ ብዝኾነ ብኡ ይወደእት እንተስኣ ከም ገለ ገይራ ሒዛቶ ክትከይድ ገለገለ እቲ ቆልዓ ናይቲ ሽዑ ስምብራት ኣእምሩኡ ተተንኪፍ እዩ ሕማቕ እዩ ነይሩ
1: ኣብቲ ግፍዒ እዚ ክትሪኦ ከለካ ኣዝዩ ኣዝዩ ኣዝዩ ጨካን ግፍዒ ጨካን ፍፃመ ይፈፂሙ ኣብ ርእሲ ህዝቢ ተፈፂሙ ክፉእ ክሳይ ጭካነ እዩ ንህዝቢ ከምኡ ጌርካ ክሳይ ትገብሮኒ ኢኻ
3: ግን ንሕና ኣብቲ ገማገም ኢና ቀኒና ኣብቲ ናይ ተከዘ ደንደስ ዘሎ ሽዑኡ ህድእ ምስ በለ ሰጊርና ኣቲና
4: ቀሺ ነይሩ ብቐጥታ ናበይ መፅኡ እዚ ሰብ ዘነደደላ ገዛ ቅድም ሰምቶም ንዱዳት ተቐቢሮም ብድሕሪኣ ከዓ ነቶም ኣብታ ሜዳ ዘለዉ ኣኪቦም ገለ በቲሎም ስጋ ብለይቲ ክቐብሩ ሙሉእ መዓልቲ ክቐብሩ ስጋ ብለይቲ
1: ግፍዒ ዝተፈፀመ ኣብቲ ግዜ እቲ ኣማን ዓንዶም ለውፅታት ተገይሩ መተባበርያ ቆይሙ ኣማን ዓንዶም ኣብ ስልጣን መፂኡ ጀረናል እዩ ኤርትራዊ እዩ ዑዘት ኣብ ኤርትራ ገብር ነይሩ ዘድሕሪኡ ንኸይድ ነርና ንሕና ከዓ ንስንድ ነርና ባፅዕ ዓዲ ቀየሕ ኣቁርደት ኣብቁርደት ከረን በፂሑ ምፅዋዕ በፂሑ ኩሉ ነገር ዑዘት ገይሩ ኣብዚ ግዜ እዚ ናይ እምና ሃጀር ተፈፂሙ ነይሩ ግፍዒ ንምና ሃጀር ከዓ ከይ ዝበፂሕዎ
5: እቲ ሒደት መዳርግቲ ዝነበሮ ቅዝፈት ምስ ተፈፀመ ድሕሪ ክልተ ሰሙናት ጀነራል ኣማን ዓንዶም ብሄሊኮፕተር ናብ ኦም ሓጀር መፂኡ ንሱ ብቋንቋ ዓረብ ገይሩ ካብ ሰማይ ማይን ተዘኒቡ ኣብ መሬት እኽሊ ይበቁል ኣብ መሬት ደምን ተፈሲሱ እንታይ ክበቁል ከም ዝኽእል ክንዕዘብ ኢና ኣብዚ ግፍዒ ዝተሳተፉ ሓብሩኒ ጀነራል ኣማን ዓንዶም ሓብሩኒ ምባል ዘድልዮ ኣይነበረን ብዓብኡ ነቲ ግፍዒ ዝኣዘዘ ሻምበልበለው ኣብኡ ዝነበሩ ተሓባበርቱ ኤርትራውያንን ተጋሩ ኢትዮጵያውያንን ኣባላት ፖሊስ ከም ዝኾኑ ሓበሬታ ዘድልዮ ኣይነበረን ምኽንያቱ እቲ ብተመልከተለይ ዝፍፀም ዝነበረ ህልቂት ብቓልዕ ይፍፀም ስለ ዝነበረ ካብቶም ምስ ሬሳ ተመሳሲሎም ካብ ሞት ዝድሓኑ ሓደ ክልተ ውፃእ መዓት ብቓላቶም ከዘንትውሉናዮም
1: ርእዩ ኣኼባ ገይሩ ንህዝቢ ሓሲፉ ንህዝቢ ዘለዎ ርእቱ ይህዎ ሓንቲ ቃል ዝኣተወሎም ነቶም ህዝቢ ሕጂ እንታይያ መርማሪት ኮሚቴ ክሰዘልኩም እዩ ሕጂ ከነፃርየ ኢና ብኸመይ ከም ተፈፀመ ዝገፍዕ ኢልዎ
5: ህዝቢኦም ሓጀር ብ1975 ጠቕሊሉ ርስቱ ገዲፉ ናብ ስደት ንሱዳን ከይዱ
2: እዛ ገዛ እዚኣ ገዛ ዓብደላ ዑስማን እያ ትበሃል ተሰሪሓ ምስ ተወደአት እቲ ተኽሲ ናይ ሸምበልበለው ኣጋኒፉ ከይኣትዎ ኣብኣን ከለዉ ሃዲሞም ማለት ዋናታታ
5: ካብ ሱዳን ድማ መብዛሕትኡ ቆልዕኡ ዓብኡ ናብ ሜዳ ማለት ናብ ውድብ ህዝባዊ ግንባር ተፀምቢሩ
6: ካብዚኣ ሽዑ ምስ ሓብተይ ሰባ ስዩም እዚ ኣቢልና ተታሒዝና ንሓምዳይት ንኸይድ ሽዑ ህፃን ስለ ዝነበርኩ ወዲ 8 ዓመት ስለ ዝነበርኩ ማይ ተሰኪምና ኩነታት ምስ በርትዓና ንዓ እውን ገዲፍያ ከይደና ሓብተይ
4: ኣሞይ ነይራ ሸዓ ሙሉእ ኢላ ካብ ዓይነይ ስጋብ ሎሚ ነ እዚኣ ሰብ እዚኣ ኣበይ ከምዝኣተኽት ባሕሪ ድዩ ወሲድዋ ብረኻብ እያ ሞይታ ዘላቶ ቦታ ንከቲትያ ነዛት ንኸ ኣይፈልጣን ንምንታይ ሰብ ኩሉ ፋሕፋሕ ምስ በለ ሰብ ገሊኣ ሱዳን ኣትያ ገሊኣ በይ ገሊኣ እዛ ተከዘ ዝወሰደቶም ብከምዚ ሰብ ጠጣፍ እዩ
6: ካልኦት ነቦይ ዝፈልጡ ግን ረኪቦምኒ ንሓምዳይት ኣእቲና ሓምዳይት ክንኣት ከለና ሓደ ካብቲ ፅቡቅ ናይቲ ግዜ ሱዳናውያን ሎሪ ገይሮም ማይ መግቢ ተቐቢሎምና ኣበይ ኣእቲና ሓምዳይት ማለት እዩ ክሳዕታ ናይ ሓምዳይት ካብኡ ንሕና 76 ወርሓ 11 ናብ ህዝባ ጉንባር ተሰሊፍና ማለት እዩ
5: ኣብቲ እዋን እቲ ሚኒስተር ምክልኻልን ናይ ሓይልታት ውግእ ጠቕላሊ ኤታ ማጆር ሹምን ዝነበረ ሌተናል ጀነራል ኣማን ዓንዶም ናይ ኤርትራ ጠቕላሊ ግዝኣት እንደራሴን ናይ ህፁፅ ግዜ ኣዋጅ ናይ ሰራዊት ላዕለዋይ ኣዛዝን ዝነበረ ሌተናል ጀነራል ደበበ ሃይለማርያምን ኣዛዝ ሓይሊ ምድሪ ዝነበረ ሜጀር ጀነራል ግዛው በላይነህን ብዛዕባ እቲ ዝተፈፀመ ግፍዒ ምርመራ ክካየድ ብዝኣዘዝዎ መሰረት ብኣዛዝ ናይቲ ኣብቲ ከባቢ ዓስኪሩ ዝነበረ መበል 24 ሻለቃ ሌተናል ኮሎኔል ረጋሳ ጂማ ዝተመርሐ ካብ ፖሊስ ምምሕዳር ኣማኻር ሕጊ ዝነበርዎ ኮሚቴ ቆይሙ ነበረ
1: ካብ ኣዲስ ኣበባ ሓደ ብሪገደር ጀነራል ኢልማ ዝበሃል ዓብ ሰብኣይ ናይ ምድሪ ፆር እዩ ዝመርሖም ሰለስተ ሰባት መፅኦም ናብዚ ሰለስተ ሰባት መፅኦም ኣነ ከምሰኣላይ ናይ ፖሊስ ሓደ ካፒተን ከዓ ናይ ፖሊስ ኮይና ሓሙሽተና ብነፋሪት ሑመራ ከይድና ኣብ ሑመራ መደቀሲና እንዳ ፊሰራር ዝበሃሉ ሆቴል ነይሩ ኣብኡ ንድቅስ ብፖሊስ ብፀር ሰራዊት ተዓጂብና ንወፍር ተዓጂብና ከዓ ምሸት ንኣቱ ከምዚ ናብና ትምርመራ ነካይዘ ነርና
7: ኣብኣ ተፍሎኣብ ናይቲ ናታቶም ክስታይ ናት ውን ጉዳይ ይነግረኒ ነይሩ ሳየን
1: ሕውስዋስ እንዲና ዘለና ካብ ኤርትራ ዝኽእልና ክልተ ነርና ሰለሰብ እኒ ዝመፁ
7: ዝኾነ ነገር እዮም ወዲኦም ሞት ህዝቢ
1: ንዓና ግን ውፅኢት መርመሮ ኹማ ኣይነገረና
5: እታ ኣፀራይት ኮሚቴ ኣብ ፀብፀባ ነዚ ዝስዕብ ሓበሬታ ኣስፊራ ኣላ ቃል ብቓል ትርጉሙ እንሆ ጽኑዕ ምስጢራዊ ደብዳበ ብኣቆፃፅራ ግእዝ 2-3 ሓምለ 1966 ኣብ ኦም ሓጀር ብዛዕባ ዝተፈፀመ ኩነታት ንምግላጽ መጀመርታ 2 ኣስማቶም ዘይተፈልጡ ወንበዴታት ኣብ ውሽጢ ከተማ ኦም ሓጀር ኣትዮም ምሸት 6:45 ብኣውቶማቲክ ብረት ተውኪሶም ኣባላት ፖሊስ ኦም ሓጀር ነዞም ሰባት ኣብ ምድላይ ከለዉ ኣብ ሑመራ ዝነበረ ብሻምበል በለው ጌታውን ዝምራሕ ናይ 24 ሻለቃ ኣሃዱ ረዳት ድሕሪ ሓደ ሰዓት ኣብ ኦም ሓጀር በፂሑ ብድሕሪ እዚ ሻምበል በለው ንሰራዊትን ፖሊስን ብሓባር ኣዋሂሉ እታ ከተማ ተፍትሽ ክካየደላን ኣብ እዋን ተፍትሽ ምዒ ዝበለ ክቕተልን ኣዚዙ ኣብቲ ብለይቲ ዝተኻየደ ተፍትሽ መንነቶም ካብ ዘይተፈልጡ ተኽሲ ስለ ዝመፀ ንዕሳ ደቓይቕ ተኽሲ ተኻይዱ ሽዑ ለይቲ ኣብ ውሽጢ ሓደ ገዛ 9 ሰባት ኣብ ካልእ ገዛ 3 ሰባት ብጠቕላላ 12 ሰላማውያን ሰባት ክመቱ ከለዉ 31 ገዛውቲ ተቓፂሉ 2 ሰባት ድማ ኣብ ጥቓ ገዝኦም ብጢት ዝተሃርሙ ተረኺቦም ንፅባሒቱ ንግሆ ብ3 ሓምለ 1966 10 ሓምለ 1974 ሻምበል በለው ኣብ ውሽጢ እቲ ከተማ ንዝነበረ ህዝቢ ሓደ ሰብ ከይተረፈ ኣብ ሜዳ ማዕርፎ ነፈርቲ ኦም ሓጀር ክእከብ ብመገዲ ሽማግለታትን ሹመኛታትን ጭቃ ዓድን ብምእዛዙ ኩሉ ህዝቢ ብወተሃደራት ከም ዝእከብ ገይሩ ከም ዝተኣከበ እውን ተረዲና ዝበዝሐ ሰብ ተኣኪቡ ዝተረፈ ህዝቢ ገና እናተኣከበ ከሎ ሻምበል በለው ጌታውንን ናይቲ ወረዳ ገዛኢ በለምበራስ ሳልሕ ዓሊ ረዳይን ኣብቲ መእከቡ ቦታ ምስ በፅሑ ካብቲ መእከቡ ቦታ ደቡባዊ ምብራቕ ብግምት 600 ሜትሮ ርሕቀት ወተሃደራዊ ክዳን ዝለበሱ ጢት ንሰማይ ስለ ዝተኮሱ ተኣኪቡ ዝነበረ ህዝቢ ሰንቢዱ

0: ዝሓዞ ንብረትና ደርቤ ፋሒሉ ክሃድም ጀሚሩ። ኣብዚ ፍጻሜ እዚ ተኽሲ ተኸፊቱ 21 ሰባት ምማቶም፣ 32 ሰባት ምቑሳሎም፣ ከምኡውን በዳሚት ዝተባህለ ውሕድ መሊኡ ስለ ዝነበረ ሂወቶም ከድሕኑ ናብቲ ውሕድ ኣትዮም ብውሕድ ዝተወስዱ ድማ 10 ሰባት ፋሕፋሕ ኢሉ ሽዑ ዝጠፍአ ንብረት ድማ ዋጋ 20241 ከም ዝግመት ኣረጋጊፅና። ጽኑዕ ምስጢራዊ ደብዳቤ ኣብ መጽሓፍ ግፍዒ ዛንታታት ተመክሮ ገድሊ ቅጽ 8 መብሪህ ኢሉ ካብ ዘስፈሮ ሽሕቋ ኣብዚ ሰነድ እዚ ኣቦም ሓጀር ዝሞቱ ነበርቲ 43 ምዃኖም ተመልኪቱ እንተሎ እቲ ሓቂ ግን ካብኡ ኣዝዩ ዝተዓጻጸፈ ምዃኑ ብመጽናዕቲ ዝተረጋገጸ እዩ። ኣብቲ ፍጻሜ እቲ ብጦር ሰራዊት ዝተቐትሉን ብውሕድ ዝተወስዱን ብድምር ኣስታት 400 እዮም።
1: ሻምበል ውበለው ኣበይ ኮፍ ከም ዝብል ፍለጥ ያታ ቦቱ ወርዳታቱ ኣበይ ኮፍ ከም ዝብል ፍለጥ ያ ቦቱ ካብ ገዛና እንተላ ዘይከይዱስ ኣበይ ኮፍ ዝብል ሓድሓድ ግዜ ንዓ እዮም ይፅበይዋ ነይሮም። ኣብታ ቦቱ ኮፍ ዝብለላ ቦታ ክሳይ ኣሲሮም ላ ማለት እዩ
2: በለው ካብኡ ሓዊኽዎም ሕጂ እንታይ ኢሉ ኣዚዝዎም ሻቀሽን ሰበይቲ ንሒዝኩም ፅንሕሉ ኢልዎም ሕራ ኢሎም እታ ሰበይቲ ካራሂቦም ኣብቲ ከባቢ ኣኸቢቦም ቆልዓ ኣትያ ስሩ እናውጠኸሎ ካራእትያ ትሉ በለው ሰበይቲ ኣትላት
3: ዛንታ እዚ ይመስል
4: እታ መጀመርያ ዝገበርክዋ ዳርና ወማልና ሓቆ ነዳ ሰብናው ንዋይና እትክል ኣካን ሓቆሸታታ ሚቱ ገድም እድኛ ላዘታ ኣትብል እዚ ገዛናን ጥሪትናን ንብረትናን ኩሉ እንተ ደኣ ፋሕብትን ኢሉ ብፀላኢ ተዘሚቱ ብፀላኢ ነዲዱ ሲ መቐረት ናይ ዓለም ሲ እንታይ ማለት ዳ እዩ ብዘይ ሃገር ሲ እንታይ ክንከውን ኢና እያ ትብል ድሕሪኡ እታ ፍለጥቲ ናይ ምስ ዘከድጃ ዕድም ዝገበርናያ እምበል ወጠን እምበል ምድር ትብል እውን ቀንዲ ነቲ ናይ ፀላኢ ግፍዒ ምረት ትገለፀ ብዘይ ሃገር ብዘይ መሬት ክነብር ኣይንኽእልን እያ ትብል እምበል ወጠን እምበል ምድር ይእነብር ሕና ይእነብር ወላ ዘይነብ በሽር ዝደረፈቶም ከምኡ ኣሎ መልሃኩም ካዮዳ ላ ኣርዳ ትብል ቀሲድኩም ዝገብፅኦ ዚ መሬት ብዙሓስዋኣት ዘለዎ እዩ ህፃናትን ተጋደልትን ኩሉ ጀጋኑ ዝሓለፍሉ መሬት ስለ ዝኾነ ቀሲድኩም ዝገብፅኦ እዩ ዝብል ሕጂ እቲ ናይ ግፍዒ ብብዝሒ ዘዘውትረሉ ምክንያት እንታይ እዩ እሱ ኣብ ሓንጎለይ ኣሎ ክገጥም ዝጀመርኩ ማለት እዩ ብቋንቋ ትግራይ ግን መኸተ ብዘለዎ መንገዲ እዩ ኩሉ ከምዚ ምስክንክን ዝብል ዝቋዝም እውን ኣይኮነን ነቲ ገፍዒ ገልፅ ኣንፃሩ ከዓ ነቲ ስደት ከዓ ይቃወም ሕጂ እታ ስደት ሸዓ ኢና ንፀልኣ ማለት እዩ እታ ሸዓ ዝጣዓምክዋ ስደት ኣክሳዕ ሎም እየ ፀልኣ እንታ ወደ ኤርትርያ ፅልመት ለትነብር እተእኪት መንበሮ ወመሪር ተትላኬካ ህለየት ሰውረትካ እግሪ ትሽነ እንዲቦ ሓምሎ ማሎም ወዳይካ
5: እንታ ወደ ኤርትርያ ፅልመት ለትነብር እተእኪት መንበሮ ወመሪር ትትላኬካ ህለይ ሰውረትካ እግል ትሽነ እንዲቡ ሓመል ማሎም ወዳይካ ወድ መኒ ኣድም እግል ከብዱ ለየታ ይኮን ለነብር እግል ሕሰብ እግል ፈክር ዓውል ከም ሰልኣለቡ እምበል ምድር ከሚቱ ለሰበብ እላ ሸባብ ነብር ልሕሌት ፍንጌ ፍንጌ እትክል ኣማክለት ኣንጎጌ ክብድ እንደ መልአት ንፍስ ንትትገርም ኩሉ ብላሽቱ
4: ስምዖ እንሳሓኩም ሓብየ ሸባብ ኣብ ሑሪ ትትዓደው እባ ጅላብ ሓሰት ይትቅርኦ እባ ጀዋብ እቲ ምድርኩም ኣቅብሎ ሽቀው ሰዋብ ሰፍራ ትትፈደላ ለማ ፅጋብ ፈንጓሒንትተዓስ ዶላ ሕሳብ ኦረፋርስ ዶላ ዝተሽድ እላ ምድርና ኣልፋርሶታ ትወለድ ሰበተሊ ሕና እግል ምድር ወምድር እግልናቱ ወባ ቃል ደምና ዓውቴና ኣኪቱ እያ ትብል
5: ኩሉ ለቀብለዩ ላኪን ሙንሽምዓሊ ኣበይ ሓይስ እትሞዳ እዩ
0: 1974 ኣብ ሓምል ኣብ ኦም ሓጀር ዝተፈጸመ ዘስካሕክሕ ግፍዕን ቀትለትን ከም ኣብ ኩሉ ቦታታት ኤርትራ ዝተፈጸመ ህልቂት ኮይኑ ንዘንቲ ዕለት ካብ እምሮና ዘይሃስስ በሰል ኣለዎ። ጸብጺብካ ዘይውድኡ ዘስካሕክሑ ግፍዕታት ኣብ ልዕሊ እዚ ዘይፀዓድ ህዝቢ ተፈጺሞም፣ ህዝቢ ኤርትራ ግን ብዝፍጸሞ ዝነበረ ግፍዒ ኣይተንበርከኸን እኳ ደኣ ከም ወርቂ ኣብ ሓዊ ተፈቲኑ ቃልሱ ንኽበራት

ስም ዝቐፅሪ ኣይንበሎ መቓብር ሕርያ እዩ ዝቕበል ብሉፃት ዘፍቅር መንበሪ ስሙ ንስውእ ዘንብር መንበሪ ሰማእቲ ሰማእቲ ዘዓቁር

ኣነን ንስኻን ንስኻን ኣነን ብግህዱ ንዕልል ልብኻ መቕፈት ውዕሎኻ ኣይተቕልል ከቢድ ይፍቶለን ንዓኻ ግን ቅሊል ሓቀ ኣይትንፈገን እሞ ከይጀመርኩ ሕቶ ከይድኒ ዝብል ሓሳብካ ይሕቶ እንተ መለስካለይ እንተበልካ ንስኻ መልሲ ኩላቶ ንስኻ ወኪል እፈልጥ ስክፍታ ከይትመስሎም ነቶም ዘይንሶም ዝመስሉ ውዕሎኦም እናዕበዩ ውዕሎ ሰብ ዘደሱ ታሪክ ሰቢሕ ዲጎም ብስሞም ዘዕልሉ ንዘየለ ከም ዝነበረ ገይሮም ሓቂ ዘስሱ ብግምጣሉ ንስኻ ክንስኻ ዘይነፅፍ ውዕሎኻ ሕሒዝካዮ ምኻድ በዚዩ ልጃኻ ንዓሎም ዝተዛረብ ይኣክል ዝሓለፈ ዘይነፅፍ ዛንተኻ ብኸፊል ዝተተፃፈ ዘረባ ስግረይ በዚሑ ምሕር ተራቢዑ ነበርና ገበርና ኣብቲ ዝወዓልና ንሕና ንሕና ኮይኑ እዝነይ ምስ በዝሖ ጫቕጫቕ ምስ በርትዖ ናብዚ መዕረፊኻ መፅ ከተዘክረለይ ልቦም ዝዘንበኦ ድሕሪ ሞት ጥዕና ፍጹም ከምዘየለ ከምዘይምለስ ሰብ ዓሪፉ ምስ ተባሃለ ክብሃል እናሰምዐ ብዓይኑ እንዳረኣየ መን እዩ ዘይከኻ ንሞት ዝጐየየ ሂወቱ ዝወፈ እቶም ዕማቖ ዝህብሞ ካዕቦ ዝዛረቡ ሂወት ከም ትውሃብ ማህደርካ ኣምሩ ውዕሎኻ የዕልለኒ በጃኻ ተሓተት ይፀሓፍ ፈረድካ ኣፍቅድ በዓል ግብሪ ንሕና ጀምሮ ክቕፅለዩ ይፍቂ ውህብቶኻ ኽቡር ሓሲብካ ከም ንቡር ትምትዕትም ተበልካ ኣነክስዕረ ዘየለ ክህሉ ዝነበረን ዘሎም ከዓኑ ተፃዊርናዮ ነበር እከኣሎ ኮይኑ ሰብ ክንስኻ ከም ሰብ ሞት ዘይትፈራሕ ንፅባሕ ዘይት ከም ሰብ ዘይትፈራሕ ነዛ ምንባር ጥዕምቲ ኮይኑዋ ተሓንቲ ዝመነንካስ የአይ ታሪኮም ንላዓሊ ታሪክካ በዓቲ ስለ ዘይትነብር ኣብ ኣነነት ስለ ዘይትጀሃር ብዝኾነ ክስተት ስለ ትምጥዋ ነዛ ዘይትድገም ሂወት የአይ ታሪክካስ ማንምን ምንምን ክትፃወት ሕጂ ግን ይኣክል ፅውፅዋዮም ሓቂ ከይመስል ሓሳቡ ልሳኖም ከይዕብል የዕልለኒ ታሪክካ ውዕሎኻ

ንሰይ መጽየለኹ ናብ ሰፈርካ ናብ ዝናትካ ንግደት ሕቕፎኻ ናፊቐ ዘምቖኒ ምቖት ክመሃር ዓቕሊ ገድሊ ተጋድሎ ክሰምዕ ቅያኻ ካብትናትካ ውዕሎ እወ መጽየ ናብዝ ሰፈር ጅግንነት ናብዝ ሰፈር ጽንዓት ናብዝ ሰፈር እምነት ናብዝ ንግደት ሰነ ዓብ ገዳም ደብሪ ፍረ ማህፀነይ ዘርእናተይ በቕሊ ፋኑሰይ ወፍርኻ ብልክዕ ሸትኡ ወቒዑ ሕሰምን መከራን ሳለኻ ኣብቂዑ ብሓለንጊ በትርኻ ኣባይ ተደሪዑ ብነጠብጣብ ደምካ መሬትና ለሚዑ መጽየለኹ ፋኑሰይ ፍጻሜታት ዋዜባኻ ክሰምዕ ንብዓት ሓበን ክነብዕ ክጸንዕ ክትርንዕ ኣብ ጽላልካ ኽጽልል ንስኻ ክዕልል

ዋልታይ ደጎለይ ሱረይ ከይጠፍእ ዘውሓስካ ርመይ በጃ ዝሓለፍካ ዝኾንካ ዓለመ ሞባእ ሃገር ኢኻ ኣብ ልቢ ዝሰፈረ ትሽዓተ ብሄርካ መቓብርካ ሓደ እምቢ ንመግዛእቲ ኣበደን ዝበልካ ፍትሒ ክተንግስ ገድሊ ዝወፃኻ ንስኻወ ኣብቲ ሲኦል ሃልሃልታ መጋርያ ሓዊ ንሞት ቀዳደም ብልክዕ መርሃዊ ርእሞይ ከማኻን ዝህብ ዝልግስ ዓወት ንሓፋሽ ኣድሚትካ ሓመድ እትለብስ ሕጂ ግን ፋኑሰይ ንዓ ንበራረ ዝከኣል ትኾይኑ ናይ ቃልስኻ ፍረ ረአዮ ፍሪኡ ሰማይ ኮ መስኪሩ ዝናቡ ኣዝኒቡ ኣብ ኩሉ ተቓሊሑ መትከልካ ምዕራፉ በፂሑ እወ ስምካ ይፅዋዕ ኣሎ ፋኑሰይ ብዓውታ ስድራ ቤት ኣኪቡ ኣብ መንበሪ ቤትካ ንግደትካ እንዲ ሎሚ ንዓባ ተቐበል ጋሻኻ ንሕጊ ተፈጥሮ ቐይር በጀኻ ንስኻ ዓስቢ ከይሓተትካ ዘልበስካ ሓርነት በጃ ዝሓለፍካ ንዛርስቲ መሬት ዝተወልዐሽ ድብርሃንካ ዘይጠፍእ ፈጺሙ ንግደትካ ዝነብር ዘለዓለም ተኸቢሩ ታቦት ኢኻ ንስኻ ታቦት ሓፋሽ ህዝቢ ኣባኻ ንሰግድ ንእሽቶና ዓብዪ ንስኻ ዕምባባ ንሕና ድማ ንህቢ ብኣኻ ንምራሕ ሳላኻ ንዝንቢ ፋኑሰይ ንዓኻ ዝበቅዕ ቃላት ስኢነ ከይገልጾ ታሪክካ ከቢድኒ ኣነ ከይንእሶ ከይብክሎ ከይብርዞ ተሰኪፈ ይዓፅወ ኣለኹ ደብተረይ ብርዐይ እናፀሓፈ ዘለዓለማዊ ዝኽርን ሰማእታትና ዓወት ንሓፋሽ

ኣባእያ እነና መጺና ናብዚ መጋባእ እያ ክንናዘዝ ክንናሳሕ ከከም ግብርና ኣተግቢርናዶ ሕድሪ ጠሊምና ፈጺምናዶ ለወዋ ብግቡእ ዓሚምና ወይሲ ኣድሓርሒርና ካብ መስመር ወፂና ከይንበትኽ መስመር ከይንህውትት ከይንዕዘር ቃልካ ከይንዕብር ስጋና ከይሰዓር ከይህሉ ዘይትደልዮ ልብኻ ዝጽይኖ ፍርድኻ ሰሚዕና ካብ ስሩ ክንዓለ ብማይ ጨሎኻ ክንጭሎ ናብዝናትካ ዓውዲ ዘዝግብኣና ክንፍረድ ክትብይነልና ፍርዲ ስርናይናን ክርዳናን ክንሕሐ ክንምመ ጻይለናን እኽልናን ጸፊፍና ክንፍለ ክንጽጸወ ክንጽጸወ ኣብዚ መጋባእያ ፍርዲ ትህበሉ ንስኻ ልቢ ንልቢ ስለ ትረኽበና ብመንፈስካ ኣብዚ መጋባእየኻ ዅሉ ዝብዝ ዘሎ ብመስዋዕትኻ ዝሰረረ ትንፋስካ ዝተኸሎ ዕብራን ሃስዩና ዝጐበጠ ዝበሎ ነቶም ምቕጻዕ ክትቀጽዕ ዝግናሕ ክትገንሕ ንስኻ ስለ ትፈልጥ ሕሉንኡ ዝሸይጥ ሕሉንኡ ዘይሸይጥ እነና ንጽበ እነና ንጽበ ንጽበ ፍርዲ ኣብዝናትካ ታቦት ኣብዝናትካ መንበሪ ንስምካ ንጽውዕ ብፍርድኻ ክንርታዕ ብይንካ ክንሰምዕ ክንቅርዒ ከይንጋዳዳዕ ኣባኻ እዩ ዘሎ ሚዛን ፍርዲ

ሓቂቅ ሓቂ ጽኑዕ ደንጊ ስለ ዝኾንካ ቀላይ ልቢ ንመስዋዕቲ ስዑም እግሪ መጺና ኣለና ዝተረፈ የለን ካብ ላዕልን ታሕትን ካብ ከተማን ዓድን ነፍስና ኽትመምያ ብዝመጋብኣያ ዅሉ ውሳኔኻ ኽንቅበል ይግባይ ዘይብሉ ብይንካ ሃበና ከይንታኸስ ከይንርስዕ ስስዐ ገዚእና ብረብሓ ከይንሰድዕ ኣእምሮና ሎሚሱ ከይንኸውን መጻጉዕ ዕዳኻ ከይከፈልና ብእንጉይ ከይንበልዕ ኣሎናን የሎናን ኣብ ስራሕ ኣብ ግብሪ ቀሊል ዝልብና እንተለና ጠዋይ ልቢ በይነልና ብይን ናትካእዩ ዝፍርዲ ብመንፈስ ኰርምጀና ክንቅጻዕ ምእንቲ ንምሰል ጥራሕ ኣብ ዓመት ሽምዓ ከይንውልዕ ልቢ ዝልብና ከይንህመል ከይንዝንግዕ እቲ ትህበና ፍርዲ ሰሚዒና ኽንነጽህ ኣብ ልብና ኢኸሞ ድምፅኻ ጣልዕ።

0: ውህዩ ልብኹም ዘይከም ልበንሶ ጽንዕዩ ኺዳንኩም ማንም ዘይፈትሑ ማሙቕዩ ምስጢርኩም ግዜ ዘይጸልዑ ማህደር ልብኹም ንፋስ መጠለን ዘይገጽሉ ፍርደይ ክትሰምዑ ካብ በልኹም ግን ጽንበሉ ኣብ መጋባይ ኣመጽኹም ከይትነብዑ ከይትቕዝሙ ንምንታይ ዲኹም ባንዴራ ኣብ ፍርቂ ተኣስሩ መግለጺ ምግዳልና ዘይከምኩምን ከምኡ ትገብሩ ንምጉዳልና ኸተኽብሩ ንምጉዳልና ኽትዝክሩ ስለዙ ኣብ ቕሎት ሕቶ ኣብ ቕሎት መልሲ የለን ከሳሲ የለን ተኸሳሲ ሕልናዩ ትመልሲ
1: ዎ ልኡኽ ህዝቢ ዎ ስቡእ ህዝቢ ረዚም ደብሪ ቀላይ ልቢ ሰሚዕሎ እዝ ተጋባኢ ምቝዛም ከምዘይግባእ ምንባዕ ከምዘየድሊ ምልማዕ ንህናፅ ምዃኑ ናይ ብይንካ መልሲ ደበስካ ምስራሕ ምዃኑ ንትግባር ሕድሪ መጋባእየኻ ገሊጽዎሎ ብግብሪ ከምዘየለ ኸሳሲ ከምዘየለ ተኸሳሲ ኣብዚ መጋባእያ ሰነ ናይ ሎማዓልቲ ውሳነ ክብርን ሞጎስን ንሰማዕታትና ወትሩ ዓወት ሓፋሽ

ሰላምታና ተቀበሉ። ፈንዌኤሪ ቲቪ ኣብ ምክትታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ? ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዘለና ማክዳ ሓጎስ ምስ ኣቅራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ንምክትታልኩም ብክብሪ እናዓድምና ብቐንዲ ኣርስተ ዜና ንፍልም። ኣብ ዞባ ደቡብ ኣብ ዝሓለፈ 5 ዓመታት ልዕሊ 350 ሚልዮን ኣፋ ደበስ ንስድራ ስዋት ተኸፊሉ። ጨንፈር ትምህርቲ ዞባ ማእከል ብምክንያት 20 ሰነ ኣብ ዝወደቦ መደብ 380 ሽሕ ናፋ ንስድራ ስዋት ሓገዛ በርኪቱ። ኣብ ከተማ ኣስመራ ሰማዕታት ኤርትራ ንምዝካር መደባት ዝኽረሓበን ተኻይዱ። ወታደራዊ ዝምድና ኣሜሪካን ኣውስትራልያን ንፀጥታ ኤስያ ፓሲፊክ ብኣሉታ ክፀልዎ ከም ዝኽእል ተገሊጹ። ኣሜሪካን ደቡብ ኮርያን ኒክለሳዊ መደባ

0: ኣብ ሰሜን ኮርያ ንምግታእ ቀዳምነት ሂበን ከምዝሰርሓ ሓቢረን። ኣብ 2025 ኣብ ኣህጉሩ ኣፍሪቃ ክሊማዊ ምምዝባል ብዘስዓቡ ሓደጋታት ልዕሊ 3,000 ሰባት ሞይቶም። ዝርዝር ዜና ኣብ ዞባ ደቡብ ካብ 2020 ክሳብ 2025 ልዕሊ 350 ሚልዮን ናፋ ደበስ ንስድራ ስዋኣት ክኽፈል ከሎ ኣብ ውሽጥን ወፃን ብዝቕመጡ ዜጋታት ንፅጉማት ስድራ ስዋኣት ኣስታት 17 ሚልዮን ናፋ ሓገዝ ተበርኪቱ ወኪል ኤሪና ፊልሞን ትካቡ ብመልክዕ ፀብጻብ ዘዳለወ ትሕዝተሎ ስዒቡ ክቐርብ እዩ።
1: ኣብ ዞባ ደቡብ ኣብ ዝሓለፈ 5 ዓመታት ልዕሊ 350 ሚልዮን ናቕፋ ደበስ ንስድራ ስዋኣት ከም ተኸፍለ ሓላፊ ጨንፈር ዕዮን ማሕበራዊ ድሕነትን ኣቶ ሃይለ ገብሪ ሚካኤል ሓቢሩ። ኣብ መላእቲ ዞባ 18179 ተደበስቲ ከም ዘለዎ ዝጠቐሰ ኣቶ ሃይለ ኣብ ርእሲ እቲ ብመንግስቲ ዝኽፈል ስሩዕ ደበስ ኣብ ውሽን ወፃእን ዝቕመጡ ሰብ ፀጋ ብምሕዳራት ንዝተለለያ 3909 ፅጉማት ስድራ ስዋኣት ኣስታት 17 ሚልዮን ናቕፋ ሓገዝ ከም ዘበርከቱ ኣፍሊጡ። ብዘይካዚ ስድራ ስዋኣት ብቁጠባ ነብሰን ንክኽእላ ብዝተፀንዐ መንገዲ ይስራሓሉ ከም ዘሎ ብምሕባር 2.5 ሚልዮን ናቕፋ ወፃኢታት ብምግባር 257 ስድራ ቤታት ብምርባሕ ጥሪትን ንግድን ከም ተጣየሳ ገሊጹ። ኣቶ ሃይለ ኣስዒቡ ምእላይን ምሕብሓብን ስድራ ስዋኣት ሓላፍነት መላእ ሕብረተሰብ ከም ዝኾነ ብምጥቃስ ብደረጃኩም ኣብ ንጥፈታት ማሕረስ፣ ዓፂድ፣ ምፅጋን ኣባይትን ካልእን ደገፍ ከም ዝግበር ኣብሪሁ። ሰራሕተኛታት መንግስቲ ጉጅለታት ትግደፍን ምሕዳራትን ንስድራ ስዋኣት ንዝገብርዎ ደገፍ ብምምጓስ ኣብ ዝሓለፈ 5 ዓመታት ካብ ሲቪል ሰራሕተኛታት መንግስቲ ዝተዋፀአ ልዕሊ 3.6 ሚልዮን ናቕፋ ከም ተመቓርሐ ሓቢሩ። ሓላፊ ጨንፈር ዕዮን ማሕበራዊ ድሕነትን ዞባ ደቡብ ኣቶ ሃይለ ገብሪ ሚካኤል ኣብ መወዳእታ ምምሕዳራት ንኡሳን ዞባታት ብፍላይ ከኣብ ምሕዳራት ከባቢ ማሕበራውን ቁጠባውን ፀገማት ስድራ ስዋኣት ኣብ ምድላይ ምፍታሕን ዝገብርዎ ዘለዉ ዝተዋሃደ ዕማማት ክቕፅል ተላብዩ።
0: ጨንፈር ትምህርቲ ዞባ ማእከል ብምክንያት 20 ሰነ ኣብ ዝወደቦ ናይ ዝኽሪ ሰማእታት መደብ ካብ ወርሓዊ ክፍሊት መምሃራን ዝተዋፀአ 380,000 ናቕፋ ን38 ስድራ ስዋኣት ንንስ ወከፈን 10,000 ናቕፋ ተመቓሪሑ። ኣብቲ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ እትርከቦም ላዕለዎት ሰበስልጣን መንግስትን ስድራ ስዋኣትን ዝተረኽበሉ ስነ ስርዓት ሓላፊ ጨንፈር ትምህርቲ መምህር በላይ ሃብተጋብር ኣብ ዘስምዖ ቓል ሕድሪ ሰማእታት እናሻዕ እናተሓደሰን እናተኮልዕን ንዝበረኸ ሃገራዊ ተወፋይነት ዝደፍእ ደረኻ ሓይሊ ከም ዝኾነ ነፂሩ። እዛ ዕለት ምስ ሕልናናን መንፈሶምን እንፀንበላ ዕለት እያ ዝበለ መምህር በላይ መምሃራንን ሰራሕተኛታትን ዝወሰድዎ ንስድራ ስዋኣት ናይ ምድጋፍ መደብ ብምጓስ ንወደብቲ ኣካላትን ኣበርክቶን ዝገበሩ መምሃራንን ሰራሕተኛታትን ኣመስኪኑ። ካብ ወደብትን ኣካየድትን ናይቲ መደብ መምህር ወርሽ ኪዳነ እቲ መደብ ንስድራ ስዋኣት ኣለናልኩም ንምባል ዝዓለመ ምዃኑ ብምግላፅ ነፍሲ ወከፍ መምህር ካብ ወርሓዊ ውፅኢቱ ንስድራ ስዋኣትን ምውፋይ ብተበግሶ እቲ መደብ ክትግበር ከም ዝኽኣል ኣረድዩ። እቲ ስነ ስርዓት ጉጅለ ቀያሕቲ ዕንበባ ጨንፈር ትምህርቲ ብዘቕረበቶ ንጅግነትን ተወፋይነትን ከምኡውን ንርዝነት መስዋእቲ ዘንፀባርቕ ስነ ጥበባዊ ፍርያት ደሚቑ ነይሩ። ኣብ ዞባ ማእከል ብምክንያት 20 ሰነ ሰማእታት ኤርትራ ንምዝካር መደባት ዝኽሪ ሓበን ተኻይዱ። ወኪላት ኤሪና ዮናታን ይዕብዮን ዳንኤል ወልዱን ብመልክዕ ዜናዊ ፀብጻብ ዘዳለውዎ ትሕዝቶ ሚካኤል ሓድጉ ከቕርቦ እዩ።
2: ኣብ ዞባ ማእከል ብምክንያት 20 ሰነ መዓልቲ ሰማእታት ኤርትራ ንትርጉም መስዋእትን ርዝነት ሕድሪ ሰማእታትን ዘንፀባርቕ መደባት ዝኽሪ ሓበን ተኻይዱ። በዚ መሰረት ኣባላት ሚኒስትሪ ጉዳያት ወፃኢ ብ18 ሰና ዝወደቦ መደብ ሚኒስተር ዑስማን ሳልሕ ስእላዊ ምርኢት ስዋኣት ኣባላት ሚኒስትሪ ድሕሪ ምኽፋት ነቲ ዕለት ዝውክል ቃል ኣስሚዑ። እቲ ኣጋጣሚ ብስነ ጥበባዊ ስራሓት ዝተሰነዩ ነይሩ። እዚ ከምዚ ኢሉ እንከሎ ማእከላይ ቤት ፅሕፈት ፖሊሲ ኤርትራ ዘዳለዎ ካብ 1962 ክሳብ 1975 ገዛእቲ ስርዓታት ኢትዮጵያ ኣብ ልዕሊ ህዝቢ ኤርትራ ዝፈፀሞ ግፍዕታትን ህልቂትን ዘንፀባርቕ ስእላዊ ምርኢት ብ18 ሰነ ብሓላፊ ወኪል ሃገራዊ ድሕነት ብሪጋደር ጀነራል ኣብርሃ ካሳ ኣብ ጎኒ ኣፍ ደገ ምምሕዳር ዞባ ማእከል ተኸፊቱ። እቲ ስእላዊ ምርኢት ክሳብ 21 ሰነ ንህዝቢ ክፉት ኮይኑ ክቕኒ። ኣባላት ማሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎት ብወገኖም ጠቕላል ሓለቓ ስታፍ ሚኒስትሪ ምክልኻል ጀነራል ፊልጶስ ወልደ ዮሃንስ ዝርከቦም ላዕለዎት ሰበ ስልጣን መንግስትን ግንባርን ዝተሳትፎ ናይ እግሪ ጉዕዞ ካብ ከባቢ ቤት ግርግሽ ክሳብ ከባቢ ማይ ድምነት ድሕሪ ምክያድ ናይ ዝኽሪ ሓበን መደባት ኣካይዶም። ኣብ ተመሳሳሊ ዕለት ኣባላት ማሕበር ወነንቲ ታክሲ ዞባ ማእከል ሰማእታትና ልብና ይሰፈሮም ብዝብል ቴማ ንርዝነት 20 ሰነ ዝውክል ስነ ጥበባዊ መሰናድኡ ከካይዱ ከለዉ ቤት ፅሕፈት ትምህርቲ ንኡ ዞባ ሰሜናዊ

0: ራዕ ድማ ኣብ ምኹስካስ ሰውራዊ ክብርታት ኣብ ናእሽ ወለዶታት ዘተወከረ ትሕዝቶ ኣቕሪቦም። ብኻልእ ወገን ኣባላት ሚኒስትር ዜና ብ16 ሰነ ኣባላት ቤት ፅሕፈት ህግደፍ ዞባ ማእከል ድማ ብ17 ሰነ ዝወደብዎ መደባት ንቕያን ውዕሎን ጀጋኑ ሰማዕታትን ንህሉ ወለዶ ዘሰክሙ ሕድርን ብዝገልጽ መሰናድኦታት ዝተሰኒ ነይሩ። ኣብ ዞባ ማእከል ዝርከባ ንኡ ዞባታት እውን ካብ 17 ሰናት ሒዘን ተመሳሳሊ መደባት ዝኽርሓበን የካይዳ ኣለዋ።
1: ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ብምክንያት ዘኽሪ 23 መዓልቲ ሰማእታት ኤርትራ ማእተታዊ ንጥፈታትን ስነ ጥበባዊ መደባትን ኣካይዶም። ብ16 ሰነ ኣብ ቀፅሪ መቓብር ሓርበኛታት ዝተኻየደ ማእተታዊ ወፈራ ካብ ማእከላይ ቤት ፅሕፈት ኣኮስ ዝተዋፅኡ ኣስታትሱሳ ሰራሕተኛታት ተሳቲፎም። ኣብ ተመሳሳሊ ዕለት ድማ ኣብ ትሕቲ ሃኮስ ካብ ዝተወደቡ 25 ትካላት ዞባ ማእከል ዝተዋፅኡ 420 ሰራሕተኛታት ኣብ ደንበ ዛውል ንምግራብ ኣብ ዝተሓዘ ቦታታት ዛላታት ሰሪሖም። እዚ ከምዚ ኢሉ እንከሎ ብ17 ሰነ ንዝኽርን ክብርን ሰማእታትና ዘንፀባርቕ ስነ ጥበባዊ መሰናድኦን ትረኻ ውዕሎ ጀጋኑን ዘጠቃል ልመደብ ኣብ ኣዳራሽ ሃኮሰ ቀሪቦም። 20 መዓልቲ ሰማእታት ኤርትራ ንዝኸፈልናዮ ከቢድ ዋጋ እናስተንተናን ቃልስና ንትግባር ሕድር ሰማእታት ከነሐድስ እተዘኻኽር ዕለት ምዃና ዝገለፀ ምክትል ዋና ፀሓፊ ሃኮሰ ኣቶ ክብራብ ኪዳነ ኣብ ዝተዋፈርናሉ ዓውድታት ብኣድማዕነትን ብዘይተጓላብነትን ክንዓይ ዝሓሸ መጻኢ ንምህናፅ ኣብ እነሰላስሎ ስራሕ ድማ ንሰማእታትና መጓዓዝትና ክንገብሮም ኣሰኻኺሮም። ኣብ ካልእ ዜና ኤርትራውያን ተቐማጦ ጀርመን ስድራ ስዋኣት ንምሕብሓብ ዘካይድዎ ዘለዎ ኣበርክቶ ብምቕፃል ልዕሊ 140,000 ዩሮ ወፍዮም። ካብዚ እቲ 121,517 ዩሮ ንምጥዋር 176 ስድራ ቤታት ዝውዕል ክኸውን ከሎ 18,547 ዩሮ ከዓ ማዕከን ሕድሪ ሰማእታት ንምስሳን ዝተወፈየ እዩ። በዚ መሰረት ጉጅለ ሰማእታት ከተማ ቢለፊልድን ከባቢያን 470 ዩሮ፣ ነበርቲ ጊሰንን ከባቢያን 1820 ዩሮ፣ ጉጅለ ሓንዳይ ከተማ ጊሰን 1115 ዩሮ፣ ሃገራዊ ሽማግለ ሽስበርግን ከባቢያን 3982 ዩሮ፣ ማሕበርኮም በርሊን 1000 ዩሮ፣ ማሕበርኮም ካስልን ከባቢያን 1350 ዩሮ፣ ማሕበርኮም ባይቢሊንግን 900 ዩሮ፣ ማሕበረሰብ ኤርትራውያን ኣብ ወረዳ ኤስሊንግንን 2700 ዩሮ፣ ማሕበርኮም ቪስባድን 2000 ዩሮ፣ ማሕበርኮም ሮቲንገንን ከባቢያን 1400 ዩሮ፣ ማሕበርኮም ቦነንሴንን ከባቢያን ድማ 1850 ዩሮን መሰሰኒ ማዕከን ሕድሪ ሰማእታት ወፍዮም። ኣብ ንኡስ ዞባ ናቕፋ ከምኡ ዝሰረቱ መደባት ናቤት ዝደልዩ ስንኩላን ኣረጋውያንን ካልእ ማሕበራዊ ፀገማት ዘለዎም ዜጋታትን ኣለሊኻ ኣፍራይነት ዝኾኑሉ ባይታን ምፍጣር ደረጃ መምሕዳር ከባቢ ዝሰላሰል ዘሎ ንጥፈታት ክሕይል ቤት ፅሕፈት ዕዩን ማሕበራዊ ድሕነትን ዞባ ሰሜናዊ ቀይሕ ባሕሪ ኣብ ከተማ ናቕፋ ኣብ ዝወደቡ ኣኼባ ዘኻኺሩ። ኣብቲ ካብ መምሕዳራት ከባቢን ከተማ ናቕፋን ዝመፁ ኣብ ኮምሰረቱ ተሃድሶ ዝነጥፉ ዝተሳተፈዎ ርክብ እቶም ማሕበራዊ ፀገማት ዘለዎም ዜጋታት ካብ ቤተሰቦምን ሕብረተሰቦምን ከይረሓቁ መነባብሮኦም ከማሒሹ ዝግበር ደገፍ ውፅኢቱ ብደቂቕ ንምፍላጥ መፅናዕትታት ክካየድ ሓለፍቲ ቤት ፅሕፈት ኣቶ እስማኤል ዑስማን ፀዊዖም። ተሳተፍቲ ብወገኖም ናይ ምጥያስን ልቓሕን መደባት ቅድሚ ትግባር ብግቡእ ክፅንዑ ከምኡ ውን ዕድላት ክርከብ ከሎ ቀዳምነት ንስንኩላን ክወሃብ ኣዘኻኺሮም። ዝስዕብ ዜና ሃገራት ወፃኢ እዩ። ኣብ ዜናታት ወፃኢ እናሰፍሐ ዝመፅእ ዘሎ ወታደራዊ ዝምድና ኣሜሪካን ኣውስትራልያን ንፀጥታ ዞባ ኤስያ ፓሲፊክ ብኣሉታ ክፀልዎ ከም ዝኽእል ህዝባዊት ሪፐብሊክ ቻይና ጠንቂቓ። እዚ ዝተገልፀ ኣሜሪካን ኣውስትራልያን ኣብ መፍረ ኣፅዋር ዘተኮረ ሓድሽ ወታደራዊ ስምምዕ ከም ዝኸተማ ድሕሪ ምቀልሕ እዩ። እቲ ስምምዕ ኣሜሪካ ኣብ ኣውስትራልያ መኽዘን ኣፅዋር ከተዋድድ ከም ዘጠቓልን ተግባራውነቱ ክሳብ 2028 ክዛዘም ከም ዝኽእልን ይእመት። ነቲ ወታደራዊ ውዕል ብቐረባ ትከታተሎ ከም ዘላ ዝገለፀ ቻይና ሃገራት ዞባ ኤስያ ፓሲፊክ ብሓባር ክቃወሞ ፀዊዓ። ኣውስትራልያ ኣቐዲማ ዘመናውያን ሳማሪናት ንምውናን ዘጠቓልል ወታደራውን ፀጥታውን ስምምዕ ምስ ኣሜሪካን ብሪጣንያን ከም ዝኸተመት ዝዝከር እዩ። ቻይናን ሩስያን ነቲ ኣብ 2021 ዝተበፅሐን ኣብ ውሽጢ 30 ዓመታት ዝውዳእን ወታደራዊ ውዕል ክቃወሞ ፀኒሐን ኣለዋ። ኣሜሪካን ደቡብ ኮርያን ኒክለሳዊ መደባት ሰሜን ኮርያ ንምግታእ ቀዳምነት ሂበን ከም ዝሰርሓ ገሊፀን። መራሕቲ ክልቲአን ሃገራት ጎኒ ጎኒቲ ኣብ ዝሓልፈ ሳልስቲ ኣብ ፈረንሳ ዝተቐንዐ ዋዕላ ኣባላት ሃገራት ጉጅለ ሸውዓተ ኣብ ዘካየድዎ ዝርርብዮም ኣብቲ ጉዳይ ኣዘትዮም።

መለሳዊ ጉዳይ ሰሜን ኮርያ ብዘተ ክዓርፍ ከም ዝግባእ ብምግላጽ ኣብ ቀረባ መጻኢ ናይ መራሕቲ ዝርርብ ክካየድ ከም ዝኽእል ኣሚቶም። ሓብራዊ ወታደራዊ ንጥፈታት ኣሜሪካን ደቡብ ኮርያን ቀንዲ ጸጥታዊ ስግኣት ምዃኑ እትገልጽ ሰሜን ኮርያ ክመጻእ ዝኽእል ሓደጋ ንምምካት ወታደራዊ ዓቕማ ብሓፈሻ መፍረም ሚሳይላት ድማ ብፍላይ ከተስፍሖ ጸኒሓላ። ዝተፈላለየ ዓይነታት ሚሳይላት ክትፍትን ዝጸንሐት ሰሜን ኮርያ ኣገዳሲ ምስ ዝኸውን ፈተነ ኒክለሳዊ ኣጽዋር ከተካይድ ከም እትኽእል ምጥንቃቓ ዝዝከር እዮም። ኣብ 2025 ኣብ ኣህጉር ኣፍሪቃ ክሊማዊ ምምዝባል ብዘስዓቦ ሓደጋታት ልዕሊ 3,000 ሰባት ከም ዝሞቱ ጸብጻባት ውድብ ሕቡራት ሃገራት ገሊፆም። በቲ ክስተት 13 ሚልዮን ሰባት ብኣሉታ ከም እተጸለዉ ዝተቐስቶም ጸብጻባት ልዕሊ ፍርቂ ናይቲ ክሰራታት ብሓደጋታት ዕልቕልቕ ከም ዝሰዓበ የረዱ። ኣብ ዝሓለፈ ዓመት ዞባ ሰሜናዊ ኣፍሪቃ ብክትሩ ዋዒ ምዕራብ ኣፍሪቃ ድማ ብዕልቕልቕ ሕልፊ ካልእ ከባቢታት ከም እተጠቕዑ ተገሊጹሎም። እዚ ከምዚ ኢሉ እንከሎ ብሰንኪ ክሊማዊ ነውፂ ልዕሊ 900 ዊት ኩምራታት በረድ ኣህጉር ኣፍሪቃ ከም ዝምኸኸ ጸብጻባት ይጠቕሱ። መጠን ምልኣት ማያዊ ኣካላት እውን ካብ 1999 ክሳብ 2025 ዓመታዊ ብኣስታት 4 ሚሜ ክውስኽ ምጽንሑ እቶም ጸብጻባት ብተወሳኺ የረዱ። ሳዕቤናት ክሊማዊ ነውፂ ብደረጃ ዓለም ዓመታዊ እናገደደ ይመጽእ ከም ዘሎ ዝፍለጥ እዩ። መንግስቲ ኣሜሪካ ኣብ ልዕሊ ካብ ናብን ወደባት ኢራን ዝግበር ምንቅስቓስ ንግዳውያን መራኽብ ኣጽኒዕዎ ንጸንሐ እገዳ ከም ዘለዓሎ ትማሊ 18 ሰነ ኣፍሊጡ። እቲ ስጉምቲ ኣካል ናይቲ ኣሜሪካን ኢራንን ኪናትን ምቁራፅን መጻወ ሆርመዝ ዳግማይን ምኽፋትን ዝኸትሞ 14 ነጥብታት ዝሓዘ ናይ ምርድዳእ መዘክር እዩ። ማእከላይ እዚ ኣሜሪካ ኣብ ዘርግሖ ወግዓዊ መግለጺ ብመሰረት መምርሒ ፕረዚደንት ዶናልድ ትራምፕ እቲ ካብ ወርሒ መያዝያ 2026 ጀሚሩ ንግዳውያን መራኽብ ናብ ኢራን ከይኣትዋን ከይ ወፃን ምዕግታት ኣብ ወሽመጥ ዖማን መጻወ ሆርመዝን ክካየድ ዝጸንሐ ወታደራዊ ስርሒት ብወግዒ ደው ከም ዘበለ ኣረጋጊጹ። ይኹን እምበር ትግባር ናይቲ ስምምዕ ንምክትታልን ንምርግጋጽን ወታደራን መራኽብ ኣሜሪካ ኣብቲ ከባቢ ክጸንሓ ምዃነን ማእከላይ እዚ ገሊጹሎም። ሰራዊት ኣሜሪካ ብ13 መያዝያ ካብ ናብን ወደባት ኢራን ዝንቀሳቐሳ ንግዳውያን መራኽብ ንምዕግታት ዝዓለመ ወታደራዊ ስርሒት ከም ዘበገሰ ዝሕብሩ ጸብጻባት በቲ ስርሒት ልዕሊ 135 መራኽብ ዓጊቱ ከም ዝመለ ሰይ ጠቕሱ። እዚ ከምዚ ንከሎ ብመጻወ ሆርመዝ ዝካየድ ምንቅስቓስ ንግዳውያን መራኽብ ሎሚ 19 ሰነ ዳግማይ ከም ዝጀመረ ማዕክና ዜና ቃሊሐን። ምዚ ብዝተኣሳሰር ዋጋ ነዳዲ ኣብ ዕዳጋታት ዓለም ንበርሚል ናብ ኣስታት 79 ዶላር ከም ዝወረደ፣ እዚ ድማ ግጭት ኢራን ኣብ ዝሓልፈ ወርሒ ለካቲት ካብ ጅምር እቲ ዝተሓተ ከም ዝኾነ ተሓቢሩ። ብካልእ ወገን ኣብ መንጎ ወከልቲ ኣሜሪካን ኢራንን ሎሚ 19 ሰነ ኣብ ከተማ ጀኔቫ ንሱሳ መዓልታት ዝቕፅል ቴክኒካዊ ዝርርብ ክጅምር ዝነበረ መደብ ከም እተሰጋገረ መንግስቲ ስዊዘርላንድ ሓቢሩ። ዩክሬንን ጀርመንን ትማሊ 18 ሰነ ኣብ ምምዕባል ጸረ ፓሊስቲክ ሚሳይል ዘተኮረ ሓድሽ ወታደራዊ ስምምዕ ተፈራሪመን። እቲ ወታደራዊ ዓቕሚ ዩክሬን ብምዕባይ መጥቃዕታት ሩስያን ምምካት ዝዓለመ ስምምዕ ብሚኒስተር ምክልኻል ዩክሬን ምክያሎቭ ፈዶሮቭን ሚኒስተር ምክልኻል ጀርመን ቦሪስ ቢሶርስን ኣብ ከተማ ብራስለስ ኣብ ዝተኻየደ ኣኼባ ሚኒስተራት ምክልኻል ኣባላት ኔቶ እዩ ተኸቲሙ። ብዘካዚ ክልቲአን ሃገራት 300 ኪሎ ግራም ዝምዘን ተተኮስቲ ወታደራዊ ቀረባትን ማይን ናብ ግንባራት ከጓዕዛ ዝኽእል ሰብ ኣልቦ ተሽከርከርትን ምፍራይ ተሰማሚዐን ኣለዋ። እተን ተሽከርከርቲ ኣብ ጀርመን ከም ዝስራሕ እዩ ዝግለጽ ዘሎ። ጀርመንን ዩክሬንን ኣብ ወታደራውን ፀጥታውን ምትሕግጋዝ ዘተኮረ ስምምዕ ኣብ ዝሓልፈ ወርሒ መያዝያ ከም እተፈራረማ ዝዝከር እዩ። እዚ ከምዚ ከሎ ጀርመን 500 ሚሊዮን ዶላር ዝግመት ሓድሽ ወታደራዊ ደገፍ ናብ ዩክሬን ክትልእኽ ምዃና ሓቢራ። ጀርመን ንኣሜሪካ ተኸቲላ ንዩክሬን ዝዓበየ ወታደራዊ ደገፍ ዝገበረት ምዃና ዝጠቕሱ ጸብጻባት ካብ 2022 ናይ ኣስታት 35 ቢሊዮን ዶላር ሓገዝ ከም ዝለኣኸት የረዱ። ኤሮጳዊ ሕብረት ኣብ ልዕሊ ሩስያ መበል 21 ሓድሽ ዙርያ እገዳ ንምጽዳቕ ንዘውፅኦ እማመ ቡልጋርያ ተቐይማቶም። ቅድማይ ሚኒስትር ቡልጋርያ ሮመን ሪድቭ ትማሊ 18 ሰነ ኣብ ዝሃቦ መግለጺ እቲ እገዳ ንቁጠባ ሃገሩ ዝሃሲ ከም ዝኾነ ብምሕባር ሃገሩ ናይ ቆፍሪ መሰላት ተጠቂማ ከም እትዓግ ትፍሊጡ። ይኹን እምበር ቡልጋርያ ነቲ ንዩክሬን ናብ ኤሮጳዊ ሕብረት ንምጽምባር ዝካየድ ዘሎ መስርሕ ዝርርብ ከም ዘይትቃወሞ እቲ ቅድማይ ሚኒስትር ኣነጺሩ። ኤሮጳዊ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ እገዳ ንምጽዳቕ ዝዓለመ እማመ ብ9 ሰነ ከም ዘዳለወ ዝፍለጥ እዩ። እቲ እገዳ ንልዕሊ 170 ትካላትን ውልቀ ሰባትን ዘነጸጸረ ኮይኑ ኣስታት 90 ባንክታት ሩስያ ከም ዘጠቓልል ተፈሊጡሎም። እዚ ሓድሽ እማመ ዝመጽእ 15 ሓምለ ብ27 ኣባል ሃገራት ኤሮጳዊ ሕብረት ክጸድቕ ትጽቢት ትግበር። ኪናት ዩክሬን ኣብ ወርሒ ለካቲት

2022 ካብ ጀምር ኤውሮጳዊ ሕብረት ንፅላታት ፀዓት ፋይናንስን ቴክኖሎጂን ሩስያ ዒላማ ዝገበረ 20 ዙርያታት እገዳ ከም መዘፅጠቐ ፀብፀባት ይሕብሩ። እቲ ሕብረት ኣብ ልዕሊ ሩስያ ብዘፅለቆ እገዳታት ትሪልዮናት ዶላር ዝግመት ቁጠባዊ ክስራታት ከም ዘጋጠሞ እዩ ዝግለጽ። ናይ መወዳእታ ዜና። ኣብ ከተማ ኒያሚ ኒጀር ብዝተኻየደ ንማዕርፎ ነፈርትን መደበር ሓይሊ ኣየርን ዕላማ ዝገበረ ሽበራዊ መጥቃዕቲ ብውሕዱ 13 ሰባት ከም እተቐትሉ ንሰበ ስልጣን ተሃገር ብምጥቃስ ማዕከና ዜና ኣቃሊሐን። ሚኒስትሪ ምክልኻል ኣብ ዘውፅኦ መግለፂ 11 ካብቶም ግዳያት ኣባላት ሰራዊት 2 ድማ ሲቪል ከም ዝኾኑ ኣነፂሩ። ሰራዊት ኒጀር ብዘካይዶ ናይ መልሲ መጥቃዕቲ ስርሒት 22 ሽበራውያን ከም እተቐትሉን 20 ጥርጡራት ኣብ ትሕቲ ቀይዲ ከም ዝኣተውን እቲ ሚኒስትሪ ብተወሳኺ ገሊጹ። ምስ ዕጡቕ ጉጅለ ኣልቃዒዳ ምትእሳር ዘለዎ ሽበራዊ ጉጅለ ሓላፍነት ናይቲ መጥቃዕቲ ወሲድሎ። እዚ ከምዚ ኢሉ እንከሎ መንግስቲ ኒጀር ካብ ፅባሕ 20 ሰነ ዝጀመር ናይ 3 መዓልታት ሃገራዊ ሓዘን ኣውጅሎ። መንግስቲ ኒጀር ግዳማ ወታደራዊ ወፍሪ ብሓፈሻ ናይ ፈረንሳ ድማ ብፍላይ ካብ ቀንዲ ጠንቂ ሽበራዊ ተግባራት ምዃኑ ብምግላጽ ኣብ 2023 ካብ ግዝኣቱ ክወፅእ ከም ዝኣዘዘ ዝዝከር እዩ። ዜና ንምዝዛም ክቡራት ተኸታተልቲ ኣርእስቲ ክንደቅም። ኣብ ዞባ ደቡብ ኣብ ዝሓልፈ 5 ዓመታት ልዕሊ 350 ሚልዮን ኣፋ ደበስ ምስ ስድራ ስዋኣት ተኸፊሉ። ጨንፈር ትምህርቲ ዞባ ማእከል ብምክንያት 20 ሰነ ኣብ ዝወደቦ መደብ 380 ሽሕ ኣፋ ንስድራ ስዋኣት ሓገዝ ኣበርኪቱ። ኣብ ከተማ ኣስመራ ሰማእታት ኤርትራ ንምዝካር መደብ ዝኽሪ ሓበን ተኻይዱ። ወታደራዊ ዝምድና ኣሜሪካን ኣውስትራልያን ንፀጥታ ኤስያ ፓሲፊክ ብኣሉታ ክጸልዎ ከም ዝኽእል ተገሊጹ። ኣሜሪካን ደቡብ ኮርያን ኒክለሳዊ መደባት ሰሜን ኮርያን ምግታእ ቀዳምነት ሂበን ከም ዝሰርሓ ሓቢረን። ኣብ 2025 ኣብ ኣህጉር ኣፍሪቃ ክሊማዊ ምምዝባል ብዝሰዓቦ ሓደጋታት ልዕሊ 3,000 ሰባት ሞይቶም። ክቡራት ተኸታተልቲ ሓፈሻዊ ዜና ኣብ ዝፍጸም

ማሕላለኒ ማሕላለኒ እንተ ተሪፈ ንመትከል ስዋኣት ብሕድሪ ኽውፈ ብጊዜ ኸይንፈ ከይዝሕጥ ሸርቲፈ ተወደቕኩውን ሓመደይ ነጊፈ መስመር ስዉ እዩ ማእዝነይ ኣይህብን ኣሕሊፈ ማሕላ ነይሩኒኮዩ ማሕላደም እንተሃልየ ናጽነት ክዛዝም ማሕላ ነይሩኒኮዩ ማሕላ ዕጽምቲ ተጸኒሐ ንኤርትራ ኽገብራ ልምዕቲ ማሕላ ኣለንዎ ማሕላ መዛኑ መትከል ስዉ ክብርታቱ ኸይዓኑ ቀዊጡ ጸቢቡ ሰቢቱ ኸዋጥር ብሓላፊ ጸገም

ተስፋይ ከይስበር ብረፍደ ህሞት ከይድንግር ከይጅንገር ንዓኻ ንስውእ ፋኑሰይ ዝክር ዓለም ክትፍትነኒ ብጆባ ቕብጥር ብተግሳጽ ክትድህለኒ ብበትሪ ማእስር ሕልና ያርትዔ ኣብ ሓውነጥር ይረስን ይጉህር ይምሽሎቕ እጉምር መንፈስካ ሒዘሃጥር መትከልካ ሒዘኽቡር ረመፅ ኣብሪዴ ኣዝሒለ የቝርር ኣቕሳለይ ይሓዊ ንእለቱ ይቕምርር ንምንታይ ሲ ማሕላ ኺዳን ስለ ዘለኒ ዝኣስር ኣብ መንፈስካ ስዉእ ይዋኒ ይውንጅር ኣወይ ንስኻ ስዉእ ስለ ዘለኻ ብጐነይ ንስኻ ሰማእት ስለ ዘለኻ ውነይ ኣይተመልከን ስጋይ ውስጠ ዘሕልናይ መንነት ክብረት ዳገት ህልውናይ ምሳይኻ ትነብር ስዉእ ኣብትህላወየ እምቢለ ኸይዕጸፍ ከይልወየ ኣበደኒ ኢለ ኸይጥምዘዝ ከይጥወየ ብምቁር ከይግረዝ ብጅላሕ ከይብረዝ ሰንደል ከይብል ምንቕ ፍርህ ከይብል ምዩቕ ትንፋስካዩ ስዉእ እንተናይ ዘምውቕ ኣብ ገርፊ ኣብ ነግፊ ሕልፈት ንህይወት ከወፊ ሓሕዩ ኽነፊ ከመይዩ ማልስ ዝደሊ ትርፊ ከመይ ውፃ ዘቋምት ሕልፊ ገንዘብን ንዋትን ካዕበት ትውጊት ሸርፊ ከይርሃፅካ ፍሬ ልዓት ነዊት ዕርፊ ስስዐ ጥልመት ሃርጎም ሽዱድ ሓፅፊ ነዚ ምስራኣየ ስዉእ ነቲ ግናይ ወልፊ ኢዱ ይሰደለይ ከየንከራሩብ ጸድፊ ስመር ይብለኒ ኣትክል ተኾነኒ ኣንፊ ከመይሲ ማሕላ ስለ ዘለኒ መቓብርን ተጠሚቴ ጕንዲ ልብዕሬ ጕድጓድ ተስተብሂለ ትሕቲ መንቃዕ ዓረ ኣብቲ ማዕሙቕ ውሽጢ ድምፂ ነጉድ ማሕላን መብፅዓን ኣብ እዝነይ ኣጉድ ሓደራ ኣብለኒ ብዘይካ መንደቐይ ካልእ ኸይግድግድ ብዘይካ ኣምላኸይ ንኻልእ ከይሰግድ ማሕላ ኣለኒ ብናብራ ኸይሰዓር ጡፍጡፍ ከየብለኒ ሓለቕታ ሕማም ቀሓር ከይልኽሰ ሰኣጋር ከይለምድ ድሓር ማሕላ ኣለኒ ማሕላ መቓብር ብእንተ ቕዘማ ሓሳበይ ከይቅይር ዕላማ ኣለኒ ሕድሪ ከብጽሕ ኣብ ምዕራፉ መማዕሩ መጽአ ክድርቢ ይሰፈፉ ማሕላ ኣለኒ ዕላማ ዝያዳ ማልስኮአ መንባረይ ብዕዳ ስውእ ሰማእትዩ ነብሰይ ዘእውዳ ካብ ቀጽራ ከይትወፅእ ረጥሪጣ መኣዳ ከይተዳኽር ኣብ ዘይቅርዓት ዓውዳ ከይትዝግዕ ዝቕልስ ብማዕዳ ከይትጠፍእ ዘማእዝን መንገዳ ከይትሰንፍ ብኽዳን መባልዕ ብሃርፎት ስጋ ከይትወፅእ ኣብ ቃልዕ ጽሩያት ዒንቲ ኸይግህም ከይቊልዕ ማሕላ ኣለኒ ማሕላ ኣለኒ ዕላማ ነቕ ከይብል ምንዕ ከይጃጁ ከይፈኩስ ብትኳቦ ትንዕ ስውእ ኣሎ ምሳይ መንፈሰይ ዘቕንዕ ሓቂ ኣሎ ኽብሪ ንጓኖት ዘቕንዕ ከም ጤላ ብ ጠጠም ከይብል ዘብዘብ ብመንብሮ ንዋየ ገንዘብ ስጋይ ዓሼ ኸይለዝብ ስውእ ይርእየኒ እሞ ዕዘብ ሕሽኽ ይብለኒ ግስጽ እጅገይ ክስብስብ ብሕልናን ማሕላን ተገሪሔ ኽቕሰብ ክኸውን ሓዊ ስውእ ልክዕቲ ሰብ ብጣዕሚ ብጠቕሚ ዘይክድም ዘይዕሰብ ገ ይብለኒ ብዕላማ ኽውሸብ ተስተንተንኩ ኸዓ ጸይመንዴ ጽዋም ብርበዓ ኣርበዓ ኣርበዓታት ከመይ ምስተረፍኩ የጐምጁ መግብታት ዓሪቐንዴ ጥራሕ ዝባን እግረይ ከመይ ስልማት ብልጭልጭ ይገዝዖን እውነይ እምብና በለት ኣበደን ናነገረት ሕልናይ ኣቲ ተመጫኒት ስጋይ ንምንታይ ተጋጊ እንትናይ ንሓላፍ እዋን ትሽረኽላ ኣንጻር ክብሪ ጥዕናይ እዋ ብዛሕሊ ብቐዝሒ ከትከት ዕዛል ጠዋርሲ ኢነ ብዝናብ ክኽትከት ብፀሓየ ረሃዲ ረስኒ ትንፋሰይ ክእኮት ብነቕፂ ብፅምኢ ጐሮሮይ ክልኮት ሕሰማን ጺፈ ንኻልእ ክርኩት ትማልን ድንሩ ከመይ ሕጂ ነዛ ርእሰይ ነዛ ምህላወይ ንምንባር ስከፍ ከለኹ ብደወይ ከመይ ኢለ ይማርኽ ብጣዕሚ ብጥቕሚ ወዮ ዝሰዓርክዎ ዝኾነኒ ስሚ ወዮ ዝረታዕክዎ ኣእጋረይ ዝገሚ መንፈስ ከሎ ሕልና ብስጋ ዝጠሚ ቅርዓት ጓኖት ንኢደየ ንደንበይ ዝሓሚ ምስ ክብረተይ ዘይመውት መትከል እንድዩ ገዝሚ ማሕላ ስውእ ከቢድ ጾር እንድዩ ሸቕሚ ማሕላ ኣለኒ ዋልታይ ከጽንዕ እምባይ ክሕሉ ብዋዕዋዕታ ስምዒት ከይምርቕ ተኻሉ ትማሊ ዘንብዑኒ ንኽብረይ ዘቕለሉ
ንጥፍኣት ህላወይ ኪዳን ዝተኸሉ ክስእን ክርመስ ተንኰል ዝፈዕሉ ዜምኦም ቀይሮም ሓወየ ኽብሉ ብምድፍና ሕንቕንቕ ክዕልሉ ብሓደ ጓሮ ሴፋቶም ምስሕሉ ውዲ ተቝጻራት ይጠንጉ ይፍዕሉ ትማሉ ዶ ርሳዕ ትማል ብትማሉ ንመቓብር ንጉሥ ሕልናይ ክፍንቅሉ ግደፍ ዶ ኣነ ርእዎም እንዲ ባዕሉ ካብቲ ማዕሙቕ ማሙቕ ሸቡ ተቕልቂሉ ጥልመት ማንቲ ሓንዚ ተመነገበሉ ትንፋስ ንኡሳን ዕሸላት ክወስድ ተመንጢሉ ሻቡ ዝተብሂሉ ይእመንዶ ሰይጣን ተመፀ መቕሊሉ ስየ ብቕድሚት ካራ ተኸልኪሉ ተነብዔ ንፍቕሪ ብሓሶት ምሒሉ ይእመንዶ ማሕላ ኣለና ኣነ ማሕላ ሃገረይ ክሕሉ መብፅዕ ኣለኒ ዕላማ ክእንጎት ክደሉ ማሕላ ኣለኒ ማሕላ ነቕሐ ክጥምት ብግዜ ከይሰልል ኣሕሊፈ ክግምት ይብለጽ ይሕመቕ ይድከም ይድመቕ ናተየ ዝኽብር ደንበየ ዘናብር ይድህሎ ድምፂ ካብ ማዕሙቕ መቓብር ለበዋ ሰማእት ስዕልናይ ዝኽርኩር ንህበይ ኣርሒቐ ሃመማ ኸይብርብር ረፍደያ ግሜ ድቕድቖም ከየቕትር ሃበባይ ኣርጊፈ ከውትቖም ከየድህር ድምፂ ስዎኦት ይስንዝር ኣሎ ይነግር ከምዝ መሓልኩ ማሕላ ነናሻዓየ ዘኸኽር ማሕላ ኣለኒ ማሕላ ዝኣተኽዎ መብፅዓ ኣእዳወይ ከይምንዓ ኣጋረይ ክጸንዓ ብገዛእ ነፍሰይ ንነፍሰይ ከይረትዓ ድምፂ ትንፋስ ምዝሃት ስውእ ይድሀያ ኣለዋ ጽዋዓ እናበላ ኣይትገረዝንዓ ምሒልካ የኸኣቲኻ መብፅዓ ሓቅን ማሕላ ኣለኒ ማሕላ መብፅዓ ኣለኒ ዕላማ ድሕሪ ስውእ ክሳብ ሕልፈት ክዛዝማ ማሕላ ኣለኒ

መልእኽቲ እቶም ሰማእቲ እቲ በረኻ ምውፃእ ድልያና ፅነት ኣያታትና ምስ ወፈሩ ምስ ኮኑና ኣብነት ዓድኻ ክዝመት ዶ ዓይንኻ ዕመት እየ ኣሳፊሕኻ ሞት እየ ተኸርሚኻ ሞት እየ ንዓናይ ንባሕሪ ንሓደ ዓመት እየ ምስ ተባህለ ወፊርና ድኣ ኩሉና ኮተት እየ ናፅነት ዶ ባርነት ጉዕዞ ቐራና መገዲ ጓና ምስ ኣተዎ እትናትና ማኣዲ ክንወርሶ ክንርዕሞ ዘይናትና ልምዲ ሽዑ ኢና ዝወፃና ክንሰጉ ክንባዕዲ ንሕና ስውዓት ንሕና ስውዓት ከለና ምሳኹም ቦግዒ ብዕሊ ናትና ኢልና ሒዝናዮ እትናብራ ገድሊ ሃይማኖት ቀቢላ ዓልየት ዘይፈሊ ተወፋይነት ሕላገትና ዘይኣርግ ዘይበሊ ዘክርዎ እሞ ክንሃጅም ማዕረ ማዕረ ኣነ ካሓልፍ ንስኻ ፅናሕ እናተባህለ ኣብ ሓደ ልቢ ንሓደ ዕላማ ዘዝመፀት ብድሆ ብሓደ ክንገጥማ ዘክርዎ እሞ እዚ ኩሉ ጎቦታት ዝደየብናዮ ንዓመታት ብቆንጣሮ ዕንጋሎ ንሓንሳብ ትረኽቦ ንሓንሳብ ትስእኖ እዚ ኩሉ ፃድፍ ሩባታት ክንዘሎ ኣበይ ነይሩ እቲ ምስጢር ተጋድሎ ፅንዓትና ዲ ነይሩ ዘይፅንቀቕ ሓይሊ ናይ ወትሩ ስንቅና ዝኸውን ዓንጋሊ ጢሜት ከም ዘይቀትል ሽዑ ርኢናዮ ንስለ ናፅነት ኩሉ ክኢልናዮ ዘክርዎ እሞ ጉዕዞ ጨው ቀትሪ ኣብቲ ህረሩማ ፀሓይ ብራሾና ጥርሑ ዘይቋፀረ ማይ ዓይንና ንሪኦ ኣብራኽና ዝጎዮ ምስ ምሉእ ተስፋ ኩሉ ሰጊርናዮ ፅምኢ ከም ዘይቀትል ሽዑ ርኢናዮ ንስለ ናፅነት ኩሉ ክኢልናዮ ዘክርዎን እሞ ስእነት መብራህቲ ኣብቲ ድቕድቕ ፀልማት ክንጓዓዝ ብለይቲ ንረግፆ ዘይንሪኦ ክንስጉም ብሃውሪ ብቐትሪ ዘዕየ መሳላኽል ምስ ኮነ ናብራ ክኢልናዮ ተኸዊልና ድነ መስዋእቲ ከፊልና መሬት ብርሃን ኮነ ፀልማት ከም ዘይቀትል ሽዑር ኢናዮ ንስለ ናፅልነት ኩሉ ክኢልናዮ ሓድረኹም በሉ ተሰከምቲ ሕድሪ ዘለኣለም ቃልሲኡ ዘለኹማ ምድሪ

0: ሓደራ ንብለኩም ሓለውቲ ወሰናስን ተጊህኩም ዕየዩ ሃገር ንኽትቀስን ተጊህኩም ዕየዩ ሃገር ንኽትቀስን
1: እስትሽሃድ እላሃለዮትና ወለት እስትሽሃድ እስትሽሃድ

አውል ነቢር ቦል ሃም ህሌነ ዲብላውቀ ቆሪነ ጸጎተር አውና ኢኮን ህያብ ብጭቅመት ኢንሰጃ እስትሻሃቱ አፍልብ ሂበት ወበስዋት እስትሻሃት ንሕርያንቱ በክት ኢኮን ወቀስመት ወዕላመትና እስትሻሃቱ ናያሃለዮ ንረሽመት እስትሻሃት እስትሻሃቱ ዕሽረትና እቡ ንትፋህም ህቱት ድስቱርና እቡ ንትሐከም ህቱት ሓበና እቡ ንትሓሸም ህቱት ደሚና እቡ ንትደመን ህቱት ሓሊፈትና እቡ ንትአመን ሕልምና ብእስትሽሃት ልትሐቀቅ ወግ ልትሐቀቅ ዲብ እስትሽሃት ልትኸጠጥ እደይና እግል ጥረቂት ኢልትማደድ ቴለል ምልአኬ ወምልሳደድ እቡይ ሓያት እመጋዲእ ምልትሓደድ ወለሶም አከይ ዲብ ዓሰርና ምልትሃደድ ኢማንና እታክያት እስትሻሃት ልትዋተድ አባይና ምን ሃብ እስትሻሃት ንልሳረድ አቤ እስትሻሃት እብሊቲ ገረት እስትሻሃት ውሕደት ለወልደት እብሊቲ እምበ ሓበን ምን ሕቡናም ለሰጠት እብሊቲ ወጠንያህና እግል ዲመልሓጠት ወእብሊቲ ዕንሰፍንጌር ለጥቀጥታት ወላቀመጨት አዜ መህሌና እስትሻሃነት ይብ እንዘክር አብና ላይ ዓላ እዘ ሰኒ ለኣምር ምን አጅል ሸራፍና እግል እስትሻሃት ክም እነብር ዶል ትዘበጥ ንጋረት ዝሕረና ክምሰል እምበርብር ወደእ ክምሰል ይንስርት ዲብና ደእ ክምሰል ይንፈንጥር እምበል እስትሻሃድ ወሮት ቅብላህና ክም ይበጥር እስትሻሃድ

0: ኮጎብሎ ሓርሽና
1: ዲኪንኮህ በዳ ኬበዳ ጉባኳ ስሓይታህ አዳዳ አጋናኮ ጠያይር ሐንከዳ ቶይንኮህ ትላሴ አላይተ ኩሓዳ ዮ ቶይንኮህ ትላሴ አላይተ ኩሓዳ ኢትረይፋራህ በከርክ ዑላዴ በርሚራዳህ ግራኬ ቦላዴ አንጌ መሪሻ ደራዕኪ ዑላዴ አንጌ መሪሻ ደራዕኪ ዑላዴ ኩጉብሉ ሐርሽናህ ኩሓዳል ስላሊና ኩዋማነ ደጋጊናህ ኩታሪኽ ሰካይሽና ኩርዒ ሄተሪና ኩሚግዓ ሃሪውና ዮ ኩርዒ ሄተሪና ኩሚግዓ ሃሪውና ማዕረፎት ከታሴህ ማዕረፎ ደፎ ያይበደሎ ዲፎ ዚፎ ያይበደሎ ኢፎ ሚራዳህ ስተክ ሀየካህ ሲፎ ወቅት መጌ ዋላሐን ዲፎ ማነፎለተን በደሎ መግደፎ ዮ ማነፎ ተኮ መግደፎ ሸሂድ መረቢና ይስቅይረ ምዓራ ሳነን ውልትስርየህ ፈደነኔ ኩገራ ልልዕኖክ የደሬህ ዐይነኔ ሐረራ እንኮህ ኩጉፍኖ እጉኖ ሰፈራ ገራይኔህ ኮኩነሳዑ ፈርፈራ አራሕነህ ወርሽ ኖህ ግርዕ ተዝከራ ዮ አራሕኖ ወርሽ ኖህ ግርዕ ተዝከራ ኮያኑ ይኽሊጠይት ብለም መሪግ ወራ ዮህ ያለጐድሔ ክያህ ኩሳናህ በኸራ የሴምሕ እመንቲ መጌያ ኩገራ እመንቲ መጉፈን መሪግ ኩዓራ ኩቢሊለየኬህ ዘራ መከፋኪ ዊንክ መራ አክንልጌህ መሊኖ በኸራ አክቶዑ ብያንዳዶይቲ ሓራ ዮ አክንልጌህ መሊኖ በከራ አክቶዑ ብ አንዳዶይቲ ሓራ ኒንከቲኖ ትሙድወ ኩርሚዳ ኩላፎፍ የከ ደማን ዓሚዳ ኩድምቢተከ ዓማርከ ገዳ ኩዱሕ መዓድን የከህ ደሃብከ ፉዳ ባሮጉባኮ ባሮቡ ከዳውዳ ዮ ባሮጉባኮ ባሮቡ ከዳውዳ ካፈ ኩፈሪትክምሌ ኩዋይዳል መትሐፈል ይምብድሌ ኩምስሊ ሰነም ይምትክሌ ኩኸይሬኮ ንትዕንግሌ ኩዋርስ ንትሕዝሌ አርድ ሑርያት ይምድግሌ ኡመታሂፎት ዕድሌ አርድ ሑርያት ይምድግሌ ኡመታሂፎት ይምዕድሌ ኒሮ ነባሪት ሕንሱስ ንሸሆዳ ናስሪ

0: እዋ እቲ መምህር ሶይካ ዲ ሰብ ዝቕተል
1: እዋ ሕግን ስርዓትን ኣይነበረን ኣብዛ ቤት ትምህርቲ እዚኣ ብዙሕ ታሪክ እዩ ተፈጢሙ ንኸይድ እሞ ክሳብ ኣብቲ መቓብር ሓርበኛታት ንበፅሕ ሓንቲ ካብተን ዝተፈፀማ ታሪክ ከዘንተወልኩም እየ
2: ሕራይ ንኸይድ

0: ተንቢብኩም ወደ ሎሚ ኣብቲ ለዳ ተፃሒፉ ዝነበረ ጭርሖ ንሕና ንዕላማናን ወትሪ ዓወት ንሓፋሽ ቃልስና ነዊሕን መርርን እዩ ዓወትና ግን ናይ ግድን እዩ ኳይ ዝብል ነይሩ
1: ኣንቢብናዮ ሰሚዕኩም ደኸ ኣብርሃምን ሰሚራን ንሜዳ ከም ዝወፁ እዋ ምስ መን ዳኣ ኸይዶም
0: ምስ መምህር ዳንኤል እዮም ኮኸይዶም
1: ብየን ኣቢሎም ኮዳ ውዲ ይወፅ እዮም
0: በዚ ድርፉ እዮም ሰቲኾም ሓቆም እዮም ከዓ ብዘይ ሃገር ምህሮኮ ኮንት እዩ ከምዚ ጨው ዘይብሉ መግብን ንግስቲ ዘይብሉ ንህብን ማለት ኳይ በሉ እዋን እጦቶ ከዓ ኣኺሉ ዩ ንኽድ
1: እወ እወ ንኽናይ ንኺድ ሃረ ንዕናይ ንኽናይ
2: መምርሲት መምርሲት
3: ብሓንዲ ኢኸ መምህር ደስታ
2: ርአዮ ርአዮ
3: ዋ እንታይ እዩ
2: ርአዮ እዚ ናይ ወንበዴታት ጭርሖታት እይኮነን ኣብ ውሽጥና ወንበዴታት ኣለኹም ርአዮ ኣንብቦ ኤርትራን ኤርትራውያን እምባሕበል ኤርትራዊ ኣይንብርከኽኒ መግዛእቲ
3: ደሓን ደሓን ነዚ ፅሑፍ ዝፅሕፉ ዘለዉ ተኸታቲልና ክንሕዞም ኢና
2: መዓስ መዓስ ንጎንጎ ጭርሖታት እንዳፅሓፉ ትማል ትማል እንኩም ሽኮርኩም ጨውና ምለስልና ተዓጠቕ ተወደብ ፅባሕ ንጎኸ እንታይ ኢና ክንርኢ ሂወትና ክሰትሑና
3: ደሓን ፅባሕ ኣኼባ ጌርና ተግሳፅ ክንገብረሎም ኢና
2: ኖ ካብቶም ኣብዚ ዘለዉ ተምሃሮ ክርሽኑ ጥራሕ እዩ ዘለዎ
3: እዋ ዘረጋገፅ ካየሎ ድዩ
2: ካብዚ ዛዕቢ መረጋገፅ ኣሎ ድዩ ኩሉኹም ኣብዚ ቤት ትምህርቲ ዘለኹም ተምሃርኹም መምሃራንኩም ወንበዴታት ኢኹም
3: እዋ
2: እወ ክንርአ ኢና ኣብዚ ዘለኹም ክርዳድ ሓንቲ ብሓንቲ ካኣርዮኩም እየ ደስታ ይኹንኩም
3: ወይ በጣዕ በጣዕ ግዜኣ ዝሃበ ሓምሓምሲ እምነት ሰብ ርድኦም ዝበሉ
4: መምህር ሰዒድ ድሓን ዲኻ እንታይኻ ኮንካ
3: እንታይ ከዘይከውን ምስኦም ዶ ድሓን ኣሎ እዩ
4: ርግእ ሞበል ስምዒትካ ከዓ ትቆፃፀር
3: ከመይ ኢለ ክረግእ እዚ ዓንሻል ዳይረክተር እኮ ኢዱ እንዳዋጣወጠ ክፍክረለ ይፀኒሑ
4: እንታይ ይኸ መበገስ እዩ
3: እንታይ ሞፈሊጠ ትማሊ ንስኻ ሓደ ዘይትሰምዕ ደንቆሮ ፀማሚ ኢኻ ኣብ ክላስ ኣምሓርኛ እምበር ትግርኛ ከይትዛረብ ኢንፎርሜሽን ተዋሂብካ ከሎ ብትግርኛ ትዛረብ ኣለኻ ብዙሕ ግዜ ጠንቂቐካ ንስኻ ግን ስጉምቲ ክወስደልካ ትደፋፋኣኒ ኣለኻ እኮ ኢልኒ ሕጂ ኸ ኣብ ክላስ ጭርሖ ተፃሒፉ ፀኒሑ ከጓዕ በዓለ ይፀኒሑ
4: ድሓን ድሓን ብዙሕ ትሸገር መምህር ሰዒድ ሓራይ ጥራይ እንደበሎ
3: ንመን መን እዩ ዝናዓይ ድፍክረለይ መን ይባ
4: ዳይረክተር መምህር ደስታ ኣባል ድህንነት ኢትዮጵያ ዝምሕርን ዝቐትልን
3: ክላስ ቕበሊ እዚ ክቐትል እምበር ክምሕር ርኢና ኣይንፈልጥን ድሓር ከዓ ዝውድብና ስቑኢሉ ይበጃኺ ነዞም ከምዚኦም ሰባት ዘባሳብሱ ፋይሎም ደይዓፅወሎም ደይቃብፆም
4: ኣታ ስዒድ ሎምስ ተወዲእካ እዩ ወላ ምስ ውድብና ዲኻ ክትበኣስ ዘለኻ
3: እንድ
4: እዋ ስምዓሞ መምህር ነስብሎ ዘለኻ ውድብና ዝጠፍኦ መስለካ ትእዛዝን መዓልትን ሰዓትን ጥራይ እዩ ዝፅበየሉ ዘሎ
3: መምህር ሰናይ ንመዓስ ምፀነትና ምስ ተወዳእና በጃኸ ኢለ ከኣነ ንሜዳ ክወርደ በቃ ነቶም ብፆትና ጥራሕ ተዛረብለይ
4: መምህር እዚ ኣብ ከተማ ኮንካ ተዓዮ ዘለካ ዕዮ ቀሊል ድዩ
3: ነየን ይኺ ነዚ ፋንፍለይ ዝዘርጋኽዎ ገንዘብ ኣከብኩ
4: ካብኡ ዝዓብዕዮ ኣሎ ኣብ ሕምበር ትፀላእቲና ራዕድን ሽበረና እትበሉ ዘለና መኣዞኖ ጠፊእዎ ዘሎ ፀላኢ መንዝዓዮዮ ድዩ ብዓብዩ ኸዓ ነዚ መንነትናን ቋንቋናን ከጥፍኡ ተዓጢቖሞ ዘለዎ መቐነቶም መንዲ ዝበታትኾ ኣነ ንስኻን ኢና ስለዚ ነዚ ተዋሂብና ዘሎ ተልእኾ ሰውራ ክንፍፅም ግዴታና እዩ
5: መምህር ድሓንዶ ዒልኩም ሰዓት ክንደይ ኮይና
4: 6:20 ኮይና ኣላ ቢሓጂ
5: ኣኺላ እሞ እንታይ ዳ ትፅበዩ ኣለኹም ንዕዳ እለ ይበሉ ዋ እዋን እቶ እቶ እኳ ኣኺል እዩ ንዕዳ ሕማቕ ከይትርኢና ዞም ደቀይ እለ ይበሉሎም
4: ሕረይ ሕረይ ኣቢሓጂ
3: ኣብ ገዛ ሃገርካ ኣብ ገዛ መሬትካስ ክንዲዝሸቐልቀል ዕዋይ ሞት
4: ድሓን ሰንሰለት መንግስትት ክትባታት ክቀሪባ እያ ድሓር ከዓ ባዕልኻ ዝኣጎድካ ይ ሓዊ ንመምህር ደስታ ጨርቋ ደርቢካ እያ ሸረኽረኻ ኣቢልካ እያ ካብ ዝዓቢ ዓወትካ የለን ስለዚ ንኺድ ኣኺላ ኸ ኣላታ ሰዓት ሓቆም እዮም ኣቢሓጂ

0: ውይ እውይ ኣታታይ ኢና ንርኢ ዘለና ኣታታይ
1: እውይ ዋይ ሕማቅ ትርኢት
0: ዋይ
1: ታታይ
0: እውይ እንታ ረቢ

0: እንታይ ኢና ንርኢ ዘለና? ንጎ ሬሳ መዛና ክንርኢ እዋ። ንጎ ዶ ንፃወት ክኩዖ
1: ተስኡ እስከዞም ደቂ ተስኡ
2: ድሓን ንዕናይ ሞ ክላስ እተው
3: መምህር ገለባበሉ
0: መምህር ሰናይ ነዚ ሬሳ እንዳረኣናስ ክላስ ክንኣቱ
4: ቲቸር ምን እዲ ያደረጉ ነው ወደ ክላስ ኣይገብም
0: እንታይ ክንገብር ዳ ትርእይዎ እንዲኹም ዘለኹም እዚ ሬሳ
4: ብኣማርኛ ተናገረ ኣንተ ደደብ
0: ኣምሓርኛ ኣይንኽእልኒ ኢና
4: እንዴ
3: እዎ ኣምሓርኛ ኣይንፈልጥኒ ኢና ስምዑ ሞ ዳይሬክተር ኣምሓርኛ ክንምሃዶ ይኮንኩም እናብ ዝተእትውና ዘለኹም
4: ኣዎ
3: እሞ ይከኣልና እዮን
4: ንስኸ ቕንዕቲ ተምሃሪት ኢኺ መምህር እዚ ሪዛልቶ ክሳብ ሕጂ ኣምሓርኛ ዘይምኽኣሎም ተሓተት ንስኹም ኢኹም ብግቡእ ትምህሩ ከምዘ ኣለኹም ከዓ ኣረጋጊፅ ኣለኹም ግቡ
0: ናበይ
4: ሂዱ ወደ ክላስ ግቡ
0: እዚ ሬሳ እንዳረኣና ክንምሃራ ይንኽእል ኢና
5: ሓቆም እዮም ኣብ ኣፍ ደገ ቤት ትምህርቶም ሬሳ ተደርቢ እናረኣዩ ምህሮ ከመይ ገይሩ ረኣዮም ንሕና እውን ክንምህር ሕልናና ይገብረልናን እዩ
4: እንዴ ኣብ ቤት ትምህርቲ ዕምባባ ዘርኢ ኣለኹ እንዳበልኩስ እሾክ ዳንዴር እዮም በኣር ዘርኢ ዘለኹም ነዞም ወመዴታት ሓዚንኩምሎም ማለት ድዩ
0: ከመይ ዘይንሓዝን እዚ ኮ መምህርተ እዩ እዚ ከዓ ናይ እምሮ ፀገም ዘለዎ መተዓቢተ እዩ
4: ሂዱ ግቡ
3: መምህር ነዚኦም ከይቀብርናዮም ክንምሃራ ይንኽእልኒ ኢና
4: ንመን ክትቀብርታ ነዞም ወንበዴታት ሽህላን ኣሞራን ክበልዕዎም ኢና ዝሰጢሕናዮም ዘለና
5: መምህር ደስታ እዚ ኮ ሬሳ እዩ እዚኦም ኣይርእዎ ኣይሰምዕዎ ንምንታይ ኢና ንሕና ሕማቕ ንርኢ ዘለና
4: እዚ ንኣቤታዊት ኢትዮጵያ ና ዘይእዘዝ ንወላዲት ሃገሩ ዝደፍር ዕጩኡ ከምዚ ምዃኑ ክፈልጥ ምእንቲ እዩ ንስኹም ኪዱ እተው ክልቲኹም ትረፉ ስምዑ እዚ ኣብ ክላስ ዝፀሓፍ ዘሎ ጭርሖ ናይ ወንበዴታት ፀሓፍቲ ንስኻትኩም ኢኹም ክልቲኹም ብዙሕ እዋን የዝተውዕለልኩም እየ ናይ ወላዲት ሃገርኩም ኢትዮጵያ ባንዴራ ከይትዝመሩ ደንጉኹም ኢኹም ትመፁ
0: መምህር እስትብልዎ ዘለኹም ንሕና ይባዓልናን እንተ ትምዝማር ግን ዘሚርና ንሰቀል ኢና
4: ንስኹም ስትዝምሩ
0: እዎ ንዝምር
4: እሺ እስኪ ሕጂ ዓውኢልኩም ንወላዲት ሃገርኩም ኢትዮጵያ ዘምሩላ ዘምሩ
6: ኢትዮጵያ
0: መምህር ነዚ ሬሳ እንዳረኣና ክንዝምር ኣይኮናን ክንምሃር ኣይንኽእል ኢና
4: እንታይ ኢልካ ኣነ ድኣ ተምሃሮ ዘይኮንኩስ ወንበዴታት እንዲ ኣ ቤት ትምህርቲ ዘጫጭሕ ዘለኹ
0: ከምዚ ኢልካ ምሁሮ የለን ምሁሮ ድበሃል የለን
3: እዚ ንዓና ንምርዓድ ድገብርዎ ዘለዉ ድዩ ንሕና ግን ብከምዝን ወዲ ከምዝን ኣይንርዕን ኢና
0: እዚ ይሕርነና እምበር ኣይንበርክኸናን እዩ

0: እቶም ነተሬሳ ክቐብሩ ዝወደብካዮም ተምሃሮ ኣበይ ኣለዉ?
1: እንደ እይ ኣይፈልጥኒ ኣነ ዝወደብኩም ተምሃሮ የብለይ።
0: ኣበይ ቀቢርካዮም ነቶም ወንበዴታት?
1: እንደ እኮ ኢለካ
0: ብትን ከብለከ እዚ መጽሓፍቲ ክቐድዎ ንስኻ ደ ኻሊእ ከ
1: ኣነ ይለኣክዎምን ኣይተረዳእካን እምበር ውሽጣዊ ሕሉንኦም ኢሉ ይኽዎም።
0: ኣብ ክንደኦም ኣብ ዝስጥሕ ከብለከ
1: ካብኡ ሓሊፍካ ሓንቲ ትገብርኒ ኢኻ።
0: ውሰድዎ ውሰድዎ።
1: ወ ህዝበይ ጽናዕ፣ ስጠም። ናጽነትና ብቕልጽምና እዩ፣ ዓወትና ኸዓ ናይ ግድን እዩ።

0: እወዞም ደቀይ ናይ መግዛእቲ ግፍዒ ካብ ባሕሪ ብጭልፋ እዩ ዝዕለኩም ዘለኹም። እዛ እፈይልኩም ትምሃሩላ ዘለኹም ትምህርቲ ኣፅኒዕኩም ሓዝዋ መእንቲ ነፃ ኮይንኩም ክትምሃር እዩ ዝኩሉ መስዋዕትን ስንክልናን ሓሊፉ።
1: ሰና መምህር፣ ንሕና እውን እታ ዝፈጠርዋ መስመር ኣያታትና ኮቶ ኣይከንህሳኒና።
0: ኣሰ እዞም ደቀይ እፈይልኩም ሕደሩ።
2: መምህር፣ እቶም ተምሃሮ ኸ
0: ድሕሪ ርእሳን ኣሕዋቶም ምቕባሮም ብኣቢሎም እዮም ንመይዳ ወፂኦም።

ቀንዴን ነበሩ። አድና ሰላም ቆይኑ ሰላ ብራንዝ መጥቃ ኮኸብ ሰማይ ባና ምድጋ ህዝብና ታቢኑ ኮሪዑ ብጅግነትካ እንኳዕ ነትካ ኾና ቅሰን ናብገነትካ ቀንዴለይ ዝናኺ ሃቢቡ መድሕን ኣደበኺ ታሪክኪ ዛሪው ኮኸብ ኮይኑ ስምኪ ምስሊኺ ወቂቡ ባና መጎስ ጅግና ብርሃን ሓሲልዎ ባና ጸጋ ቤትና ቀንዴለይ ቅሰኑ ትፅቢትኩም ሰሪቡ ታንኩም ዘኒቡ ሃገርና በልጽጋ ህዝብና ታቢኑ ቅሰኑ ሰማዕቲ ቤትኩም ሰሲኑ ደንበ ሃብነትኩም ጽጋብ ሰላም ኣብዛ ረግዛን ዕለት ቀንዴልካ ሓቒፈ ታሪኽ ተደሪረ ጽጋብ ተወንዚፈ ጽንዓትካ ሰኒቐ ሃገራውነት ልሕፈ ኣለዉ ኣቦየ ሕድርኻ ተቐቢልዮ መትክልካ ተቐሪንዮ ቀንዴለይ ጽንዓቲ ሰኒቑ ድርብ ጅግንነቲ ኣብቲ ተሪር እዋን ባህሪ

ውርቂ ኣቤት ቆራፅነት ምስታ ብዘይትኺ ናቲ ወሲደ ኣለኹ ውርቂ ጅግና ወላዲተይ ደስ ይበልኪ ቀንደለይ ፍረብሉት ዘርኢ ሓርግ ወለዶ ሃገሩ ዘፍቅር ንስልኣ ዝግጆ ህዝቡ ዘኽብር ታራፊ ጎጆ ብታሪኽ ዝሓልፍ ሞት ዘይምልከቶ ብዓንቀር ጅግነት መስዋዕቲ ዝብርቶ ቀንደለይ ኣቁት ሃገር ከልሲ ሃገር ብርሃን ሃገር ፈልሲ ሃገር ሱር ሃገር ግርማ ሃገር እንኳዕ ናትኩም ጎና ናትኩም ፅገ እንኳዕ ናትኩም ጎና ናትኩም ፍረ ቅሰኑ ሰማቲ ሓበን ዛ ምድሪ ቅሰኑ ሰማቲ ደቂ ሓደ ልቢ ኣብ መቀልኩም ኣለና ንሕና ኣፃናት ሃገርና ክናንፃ ካብ ፃፍ ንፃር ነዛ ሃገር ሕድሪ ክንገብራ መለበር ፍልጠት ገለና እንጂነር ገለና ዶኳትር ገለና መሃንድስ ገለና መናጀር ነቒልና ኣለና ክናንፃ ነዛ ሃገር ስጋ ስዋት

0: ኣላብ ጥዒታ
1: ናድያ ክንስ ኩሎም ይኸቡኒ ምጭርካ ክኻዕታ መስርሕ ይልጋዳ ኣብ መቐባ ፊለ ይዕሪፈ ናፊ ኸበ መዓስተ ሰኒፈ ተሻቂለ እርጋና ኣኪቡኩም ከይትመፁ

ありがとうございます。

ምግባር ንዝክረ ሰማዕታት ንዳሎ ቆቢዕ ጉልባብ ዝክረ ሰማዕታት

ንበር ሰማዕታትና ብዕፅምቶም ነዲቖም ብስግኦም ንዝለሰንዋ ናፅነት ብእስትንፋሶም ንሓዋሩ ድባብ ኮይኖም ኣፅሊሎምናይ እሞ ኣብዚ ረዚ ናይ ዝኽርን ሓበንን ዕለት እዙ ከነመስግኖም ጥራይ ዘይኮነ ንስለቲ ዝተበጀብሉ ክቡር ዕላማ ኣብ መትከሎም ከም ዘለና ቃል እነሕድሰሉ ዕለት እዩ። 20 ሰነ መዓልቲ ሰማዕታት ኤርትራ ስዒቡ ሽምዓ ምውላዕን ቃል ምምሕዳር ዞባ ማእከል ይኸውን። ነዚ ቃል ዘስማዐና ሓላፊ ክፍሊ ምምሕዳርን ፋይናንስን ዞባ ማእከል ኣቶ ተኬ ቐለታ ብኽብሪ ኣብ መድረኽ ንዕድም።

ዝኸበረ ኣምባሳደር ኮሚሽነር ኮሚሽን ባህልን ስፖርት ንኤርትራ ኣምባሳደር ዘመደ ተኽለ፣ ዝኸበርክን ዝኸበርኩምን ላዕሎት ሰበስልጣን መንግስትን ግንባርን ኣዘዝቲ ሰራዊትን ማሕበራትን፣ ዝኸበርክን ዝኸበርኩምን ስድራ ስዋኣት፣ ዝኸበርክንን ዝኸበርኩምን ተሳተፍቲ፣ ኣቐዲመ ን20 ሰነ መዓልቲ ሰማእታትና ንምኽባርን ንምዝካርን ክትሳተፉ ብምምጻእኩም ብስም ምምሕዳር ዞባ ማእከል ልዑል ምስጋና ይገልጽ። ቀጺለ ኣብዚ ዝሓለፈ ቕንያት ጽንዓትና ዋሓስና ብዝብል ቴማ መበል 35 በዓል ናጽነትና ብኸብ ዝበለ መዓርግ ምጽምባልና ዝዝከር እዩ። ሕጂ ኸዓ ንመዓልቲ ሰማእታትና ንምኽባርን ንምስንካርን ተራኺብና ኣለና። ስዋኣትና ናጽነት ኤርትራ ኹን ዝገበሩን ላኣላውነታን ዘውሓሱ ነፍሶምን ስድራ ቤታን ረሲዑን በጃና ዝሓለፉን ብሉጻትን ሕርያትን ዜጋታት እዮም። ሳላረዚን ክብርን መስዋእትን ሰማእታትና ድማ ብሓበን ብኹርዓትን ንነብር ኣለና። እዚ ሓበን ኩርዓትን እዚ ኸዓ ዘለኣለማውን ነባርን ህያውን ህያብ ስዋኣትና እዩ። ዝኸበርክንን ዝኸበርኩምን ስዋኣትና ዋላ እኳ ብኣካል እንተተፈለዩና ብመንፈስን ብሕልናን ወትሩ ምሳና እዮም። ሰፈሮም ከዓ መቓብር ዘይኮነ ኣብ መዓሙቕ ልብናን ኣእምሮናን እዩ። ንሳቶም ንዓና ዝገደፍዎ ካባና ዝጽበይዎ ከቢድ ሓደራ ግን ኣሎ። ንሱ ኸዓ ልዕሊ ኩሉ ነቲ ዝወደቕሉ ዕላማ ተረኪብካ ንኤርትራ ሓንቲ ምዕብልትን ዘይትድፈርን ሃገር ምግባራን ማዕሪ ማዕሪኡ ድማ ንስድራ ስዋኣትን ምነባይን ምሕብሓብን እዩ። ካልእ ዝኾነ ፍረጻማ ኸዓ የብሎምን። ስለዚ ነዚ ሓደራ እዚ ክውን ንምግባር እምበኣር ዝኽርና መመሊስና እንዳሓደስናን እናበረኽናን ኣሰሮም ክንክተልን ኩሉ ኻባና ዝሕተ

0: ኣበርክቶ ክንፍጽምን ከምቲ ንሳቶም ዓወታ ሓፋሽ እናበሉ ዝሓለፉ ንሕና ድማ ሕድሮም ኣጽኒዕና ነቲ ዝተለምዎ ዕላማታት ዝገደፍዎ ምሕብሓብ ስድራ ቤቶምን ከምኡ ክንገብሮን ክነቕስኖምን ኣላቦ። ኣብ መወዳእታ ነዚ ናይ ሎም ኣጋጣሚ ኣብ ምውዳብን ኣብ ምድማቕን ዝፀዓሩን ዝተሳተፉን ኮሚሽን ባህልን ስፖርትን ኤርትራ፣ ክፍሊ ባህልን ስፖርትን ዞባ ማእከል፣ ፖሊስን ፀጥታን ዞባ ማእከል፣ ኩሎም ኣብ ምኽባር ፀጥታ ዝተሳተፉ ኣካላትን ሓይልታት ምክልኻል ኤርትራ፣ ኮርፖሬሽን ኤሌክትሪሲቲ ኤርትራ፣ ሚኒስትሪ ዜና ዞባ ማእከልን ካልኦትን ብስም ምምሕዳር ዞባ ማእከል የመስግን። ስዋኣትና ብስራሕ ይደበሱ። ዘለኣለማዊ ዝኽርን ክብርን ንስዋኣትና ዓወት ንሓፋሽ ይቐኒ ኣለ።
1: ነመስግነካ ሓላፊ ክፍሊ ምምሕዳርን ፋይናንስን ዞባ ማእከል ኣቶ ተኬ ቀለታ፣ ከምኡውን ሃገራዊ ምረሻ ባንድ ክብረት ሃበልና ንብል ደርፊ ይብል ኣሎ ብቋንቋ ትግርኛ። ድምፃዊ እዮ ብርሃኔ፣ ሕደማ ሙሴ ዕቕዋ ማርያም፣ ዜማ እዮ ብርሃኔ፣ ስዒባ ስካቦ ብቋንቋ ትግራይት፣ ድምፃዊ ተስፋ ዓለም ሃብተ፣ ሕደማ ጣህር ሱሌማን፣ ዜማ ተስፋ ዓለም ሃብተ። ግጥሚ መስዋእቲ ንስው ብቋንቋ ትግርኛ፣ ኣቕራቢ መኮነን ተስፋ ማርያም፣ ድርሰት ባዕሉ መኮነን ተስፋ ማርያም። ደርፊ ሳምዮን ብቋንቋ ትግርኛ፣ ድምፃዊ ተስፋለት መስፍን፣ ሕደማ ፍሳሄ ተኽላይ ቀይሽብር፣ ዜማ ተስፋለት መስፍን። ሰናይ መከታተል።

ረዘኔ ረዘኔ ረዚን ዓጽሚ ስማዕ መትከል ላህመት ሕባብ ሕመረተ ኣስኳል ንጹሕ ገንሸል ረዚነይ ተደሄ ክብርኻ ይደምቕ ኵሉ ምስ ወግሄ ኣታ ቕዱስ ኣካል ህላውየ ዝመነኔ ምቕሉል ኣገልጋሊ ስሙ ዘየግነኔ ንጥይት ንሞት እኔኹልክን ኣኔ ንድኻም ንጢሜት እኔኹልክን ኣኔ ንወጥሪ ንጽበት ንመሪር ፈተኔ ሓራም ከቢድካየን ከም ስምካ ረዘኔ ረዘነ ዝተሰዊኡ ንህላውየ ዅሉ ነታ ዘይትትካእ ሕይወቱ ኸፊሉ እቶም እንነብር ኣካሉ ኣምሳሉ ኣሎናዶም መትከል ንሕልዎ ቓሉ ወይስ ብስስዐ ጐንፊ ንጅንገር ነቕለሉ ኣለዉ ረዘንቲ ብስሙ ዝመሓሉ እንተ ጸበበ እንተ ተሸርወ መዓት ነጒዱ ገንፊሉ ብቐጥ ገጥ መስመሩ ዘጽንዑ መዓዝን መትከሉ ኣብኦም ረዘኔ ረዚኖም ዘጽልሉ ኣለዉ ረዘንቲ ክቡራት ደቂ ሰብ ብረብሓ ዘይድለሉ ብንዋየ ገንዘብ ልክዕ ከም ረዘኔ ዝሓልፉ ንኽብሪ ንሰበይ ሰብካ ዝኽዕቡ ንነውሪ ኣብ ሓቂ ዝዓጉ ኣብ ፍትሒ ኣብ ፍቕሪ እወየ ኵለይ ኵልና ሓደራ ረዘነየን ገንዘብ ኣብ ዙርያ ስውእ ሎሚ ንተኣከብ ነስተንትን ብኣንክሮ ኣዕሚቑና ንሕሰብ ጌጋና ኣሪምና ንኹን እትልክዕ ሰብ ኣሎኮ ረዘኔ ኣብ ንፋስ ወሳወስ ኣሎኮ ብታሕቲ ምጸብሪ ቃለስ ኣሎኮ ብዝኽርዓት ኰፊሉ ብስርዓት ኣሎኮ ጥቓና ምሳናም መንጎና ንኽፈቶ ዓይንና ነንጽሕልናና ከይመስለና ብሕትዋት ንነብር በይንና እወየ ረዚን ኣሎ ብትንፋስ ብመንፈስ ከማና ምሳና ወትሩ ይቀሳቐስ የለን ኢልና ኽብርና ይነፍኩስ ንኽቡር ያታና ብሕሱር ኣይነርክስ ንርዘን ንኽበድ ከምኡ ኸም ረዘኔ ቃልናይ ንቐይር ብእዋናይ ንቃኔ ንዓ

0: በል ገዲፍና አኔ በዓወት ንሓፋሽ ምስ ሓፋሽ ንሳኔ
1: ኣየንዘል ሕጥኒ ንድሓር ዝመሃለ ዝመነነ ከምኡዩ ዝበለ ረዘነሞ ትረዚን ረዘነ ንጽናዕ ንዓይል ንዕየ ብዓቕሊ ብውነ ከምኡዩ ዝገብር ዘፍቀረ ዝኣመነ ልክዕ ከም ረዘነ

0: ዑደት ሃብቲ እምነት ንዝኽረ ሰማታት ተዳሎ ዝኽረ ሰማታት ሰላም ዕረፍ
1: ዓወት ናፋሽ
0: እወ ዓወት ናፋሽ እቲ ሓርበኛ ክፋኑ ኸሎ ዓወት ንሓፋሽ ኣቃሊሑ ሓሊፉ ኣብቲ ንጹር ዕላማ ልበዋ ገዲፉ ካብ ፈለምኡ ተሓርበኛ ንዓወት በረኻ ወፊሩ ንዕርቃን ንጥሜት ተጻዊሩ ክብርታት ሓፋሽ ከይብረዞ መትበሩ ከይብተኽ መትከሉ ኣጽኒዑ ዝሓዞ እቲ ሓርበኛ ዘይትትካእ ሕይወቱ ኣወፊዩ ዓወት ናይ ሓፋሽ ነዲፉ ኣብ ልቢ ሓፋሽ ዘይንደል ሓወልቲ ገዲፉ ዓወት ንሓፋሽ ኢሉ ዘሚሩ ሓፋሽን ዓወትን ኣጣሚሩ ዑደት ኣብቲ እምነት ዘየቋርፅ ዑደት ንዘንቲ ዕለት ዝኽረ ሰማታት ንሕና እቶም ናይ ዓወት ንሓፋሽ ፈጸምቲ ሓደራ ተግበርቲ ለበዋ ብዝኽረ ሰማታት ንሕድስ ማሕላ ነቲ ድሙቕ ኣሰር ሒዝና ንዓወት ናይ ሓፋሽ ንዓይ ዕዮና ዓወት ንሓፋሽ በትከላዊ ጭርሖና ንዓወት ናይ ሓፋሽ ይቓልስና ምስለ ሓፋሽ እዩትን ኸዶ መስዋእቲ ንናይ ሓፋሽ ዓወት ብወኒ ነደቕቲ ዓወት ንሓፋሽ እዩ ራእና ዑደት ኣብቲ እምነት ህላዌና ዕረፍ ኣብ ዘለኻዮ ታጅግና ብሰላም ዕረፍ
1: ዓወት ንሓፋሽ
0: ብመስዋእቲ ተሓርበኛ ወዲ ሓፋሽ እቲ ዓወት ንሓፋሽ ኮይኑሎ ኢድን ጓንትን ሽምጥን ቅናትን ልብን ኣካልን ሓመድን ተኽልን ኣለጎን ስምብልያን ከበሮን እንብልታን ዜማን ህደማን ኮይኑሉ ዓወት ንሓፋሽ እምነት ሓፋሽ ዝተነድቀ ዑደት ኣብቲ እምነት ዝተቓነየ ምዝኽረ ሰማታት ኮይኑሎ
1: ዝኽረ ሰማታት
0: መዝሙር ጽንዓት ሃገራዊ ጸሎት ሃገራዊ መንነት ደብተር ክብርታት ቤት እምነት ሃገራውነት መሕደሲ ማሕላን እምነትን መላግቦ ዓወትን ሓፋሽን ኮይኑሎ ዑደት ኣብቲ እምነት ዓወት ንሓፋሽ ዘለዓለማዊ ዝኽሪ ንሰማዕታት ወትሩ ዑደት ኣብቲ እምነት

0: መንግስተይ ንምሕል ኣለኹ ብስም ስዋ ኣብ ቅድሚ ህዝበይ መንግስተይ ንምሕል ኣለኹ።
1: ዘይነጽፍ ኪዳን ኣብ ኤርትራ እቲ ምስ ሰማዕታት ዝተኣትወ ቓል ኪዳን ብቐሊሉ ዝሃስስ ብእዋናዊ ንፋስ ዝቕየር ተራ ማሕላ ኣይኮነ። እቲ ማሕላ ዘይነጽፍ ኪዳን እዚ ማሕላ እዙ ካብቲ ኣብ ኣጻድፍን ስንጭሮታትን ዝፈሰሰ ኽቡር ደምን ረሃፅን ዝበቖሎ ኾይኑ ኣብ ውሽጢ ነፍሲ ወከፍ ዜጋ ዘይበርስ ትሕዝቶ ኾይኑ ዝነብር ህያው ሓቂ ግዜ ክሓልፍ ወለዶታት ክትካእ ዓለም ድማ ብዓይነቱ ክቕየር ኽእል እቲ ምስቶም ንናጽነትን ንሓርነትን ህይወቶም ዝመጠዉ ሰማታት ዝተኣትዎ ማሕላ ግን ዘይነጽፍ ኪዳን እቲ ኺዳን ብወረቐትን ቀለምን ዝተጻሕፈ ዘይኮነ እቲ ጅግና ኣብ ሓመቲ ዝተሰዋኣሉ ምድሪ ኣብቲ ዘንቀዶ ዕላማ ኣብቲ ንጹር ራእይ እዩ ተጻሒፉ ዘሎ። እቲ ምስ ሰማዕታትና ዘራኽበና መስመር ናይ ስጋ ዘይኮነ ናይ እምነትን ሕልናን መስመር ሰማዕታትና ክንዝክሮም ከለና ዝሓለፈ ታሪኽ ጥራይ ዘይኮነ ነስተንትን ነቲ ጽባሕ ክኸውን ዘለዎ ዝተባህለ ጽኑዕ መትከል ኢና ነረጋግጽ። ሰማዕታትና ህይወቶም ክቡ ኸለዉ ንገዛእ ርእሶም ዘይኮነ ነቲ ድሙቕ ተስፋ ናይቲ ዝተረፈ ወለዶታት ኣማዕድዮም እዮም ርእዮም። ስለዚ እዩ እቲ ኺዳን ዋጋ ናይቲ ሎሚ ነስተንፍሶ ዘለና ሰላምና ጽነትን ኮይኑ ዘሎ። እዚ ማሕላ ዘይነጽፍ ኪዳን ካብ ወለዶ ናብ ወለዶ ዝሰጋገር ዘይብተኽ መንፈሳዊ ሰንሰለት እዩ። እቲ ትማል ህይወቱ ዘሕለፈ ሓርበኛ ሎሚ ኣብ ቅልጽምቲ ዝሰርሕ መንእሰይ፣ ኣብ ኣእምሮቲ ዝመሃር ተመሃራይ፣ ኣብ ውሳነቲ ዘመሓድር ሓላፊ ይነብር። ቃልና እንተሓሊና ንሕና እውንቲ መብፅዓነ ተግብሮለን ማሕላ ናይቲ ዘይነጽፍ ኪዳን ይሕሎ። ማሕላና ምስቲ ናይ ትማሊ መስዋእቲ ጥራይ ዘይኮነ ምስ ናይ ጽባሕ ህላውና እውን ዝተኣሳስር ማሕላ ዘይነጽፍ ኪዳን ናይ ዝኽሪ ጥራይ ዘይኮነ ናይ መጻኢ ምንባር ውሕስነት እዩ። ንሱ ኣብ ነፍሲ ወከፍ ንግሆ ከም ሓድሽ ፀሓይ ዝበርህ፣ ኣብ ነፍሲ ወከፍ ምሸት ከም ጽላል ጽንዓ ዘዕርፈና እምነት እዩ። እቲ ቓል ኪዳን ከይሃስስ ከይነጽፍ ኩሉ ጊዜ ብግብርን ብቕንዕናን ኢና ንሕድሶ። ንቕድሚት ንስጉም ብስም ሰማዕታትና ንምሕል ሰማዕታትና ብመትከል ስራሕና ወትሩ ህያው ኮይኖም ይነብሩ። ኣወት ንሓፋሽ ዘለዓለማዊ ዝኽሪ ንሰማዕታትና

0: ነፍሲ ክንጅምር ከለና ንዓና ንምቕጻይ ዘይተኣደነ ወብርታት እዩ ተኻይዱ። ቃልስና ግን ንጹር ዕላማ ስለ ዝነበሮ ብዝኾነ ሓይሊ ክቋረጽ ኣይከኣለን። እንበሺ መሊሱ ካበየ ቦትኡ ሰዓብቲ ረኺቡ መሊሱ መንጒዱ። ኣነ ግን ነዊሕ ኣይጸናሕኹን። መወዳእታ ስሳታት እየ ናብ ዝሰፈር ጀጋኑ መጺእ። ብጾትና ኸዓ እቲ ቓልሲ ቐጺሎሞ
1: ንስኹም ዝጀመርኩማ ቓልሲ ንሕና ቐጺልናዮ። ንዓና ንምጥፋእ ዝግበር ዝነበረ ቓልሲ ናይ ምህላውን ዘይምህላውን ውጋእት እዩ ተኻይዱ። ብጾትና ኸዓ

0: ተሓጋሳትን ተባዓትን እዮም ነይሮም። ኣብቲ እዋን ውድብና ብፖለቲካውን ወተሃደራውን መዳዩ ፅልውኡ ምስ ዓበየ ዋሕዘ ዝጋደል መንእሰይ ኣዝዩ በርጊቱ፣ ሽዑ ድማ ብዙሕ መስዋእቲ እዩ ተኸፊሉ። ብድሕሪ ሰውራና ንምዝላቕ ምስ ወሰነ ጸላኢ ካብ ቀዳማይ ክሳብ ሓምሳይ ወራር ኣብ ጎቦታት ሳሕል ዓሪዱ ንዕኡ ንምፍሻልን ንምጥፋእን ዝተገብረ ጽንዓትን መኸተን መዳርግቲ ኣልቦ እዩ። ጸላኢ ንሰውራና ሓንሳብን ንሓዋሩን ንምድምሳስ ንዓለም ስሙዕለይ እንዳበለ ሻርቻይ ውራር ኣበጊሱ። ኣብዚ እዋን ነዊሒን ተሪሕርን ውግእ ብዙሓት ጀጋኑ ኸፊድና። ኣነ ውን ኣብዛ መዓልቲ እዚኣ ኣብ 20 ሰነ ኣብ 1982 ናብዚ ሰፈር እዚ መጺእ።
1: ጸላኢ ሻድሻይ ወራር ምስ ፈሸለ ብሰላሕታ ብግንባር ሓልሓል ይመጺና። ኣብቲ እዋን እቲ
2: እንተኾንለይልካ መሃውሪ ብጉንቡሕ ጉንቡሕ ብኸውሊ ንርቑለይ ከይበለ ክመዓሚን ዘይትዕንጠጂእዎ ብቕሊ
1: ዝብል ሕላይ ከዓ ደሪፍናሉ። ኣዝዩ መሪር ምርብራብ ዝተገብሮ ውጊ እዩ ነይሩ። ብድሕሪኡ ወፍሪ ባሕሪ ነጋሽ ብምባል ኣብ መንጎ ግንባር ናቕፋን ግንባር ሰሜናዊ ምብራቕ ሳሕልን ዘሎ ሰፈር ጸላኢ ጠኒኑ መጺና። ኣብዚ እውን ሓመድ ኣልሒስናዮ። ኣብቲ ዝነበረ ሓያል ርብርብ የተሰውአ ሽዑ ናብዚ ሰፈር መጺ ብጸይቲ ዛህራኸ
3: ኣብ ልዕሊ ናቕፋ ዓሪዱ ካብ ዝነበረ ሽሾ ሰራዊት ጸላኢ ብ1988 ዝተወስደ ቆራጽ ውሳነ ምድምሳስ ናደውእስ ንጸላእን መሻርክቱን ዘሰንበደ ንሰውራና ድማ ብደረጃ ዓለም ጠመተ ዝቐየረ ናጽነት ኣብ ሓጺር እዋን ከም ትመጽእ ዘረጋገጸ በርቃዊ ስርሒት እዩ ነይሩ። ብድሕሪኡ ዝሰዓበ እውን ስርሒት ፈንቅል እዩ። ኣብቲ ዝነበረ ዓብ ስርሒት ኣብ ውሽጢ ባጽዕ ርእሲ ምድሪ ኣብታ ዝዓበ ኩላ ከተማ እየ ተሰውየ። ብድሕሪኡ ናብዚ ሰፈር መጺ
4: ፈንቅል ፈናቒልና ናብ ዛዛ ምኹናት ኢናኣቲና ገለ ኣሃዱታትና ናብ ወፍሪ ደን ከልኪደን ብዅሉ ማእዝናት ብዅሉ ቦታታት ሃገር ሓራ ኾይና ብጾትና ሳላ ውሽጢ መስመር ጸላእ ኾይኖም ዝተዋህቦም ተልእኾ ብትብዓት ዝፈጸሙ ኣብ ኣብያተ ማእሰርቲ እውን ምስጢር ዓቂቦም ብጽንዓት ዝሓለፉ ሙሉእ ናጽነት ተረኺቡ። ኣነ ኸዓ ብ24 ጉንበት 1991 ኣብ ኣስመራ ኣብ ቦርቦሬላ ዝበሃል ቦታ እየ ተሰውአ ሽዑ ናብዚ ሰፈር።

0: ንስኻኸ ርኪብካና ዶ?
1: ኣርኪበኩም ኣርኪብናኩም ሃገር ከይትድፈር ኣብ ኣሰርኩም ርጊፅና ንምውሓስ ልኡላውነት ወፊርና ኣርኪብናኩም ኣለና ብስምኩም ምሒልና ኣርኪብናኩም።
2: መንነት ከይድፈር መሬት ከይውረር ሕሰም ናይ ህዝቢ ኣብ ነብሱ ዝውድእ ኣርኪብካና እምበኣር ንኡስ ኮንካ ሰማእ
0: ንድሕሪት ዝተርፍ ከይገደፍካ ሃዋፍ ብዋጋ መስዋእቲ ዓፂኻዮ ምዕራፍ ኣርኪብካና ዶ ናብዚ ዘይተርፍ ዘይምፀናሕኻ ምርኩስ ክትከውን ነታ ወላዲትካ
2: ተራኢኻ ዘይተጸገብካ ውልዶ ኣንታ ድራር ዓይኒ ኣርኪብካና ዶ ሞራል ሰኒቕካ ዘይጐድል ስንቂ ኣርኪብካና ዶ ከየዝለቕካ ዕጥቂ
0: ኣንታ በዓል መብፅዓ ንኡስ ዕድመ ኣሰርና ኽትረግጽ ዘይበልካ ደኺመ ኵሉንትናኻ ልባዊ ቐልባዊ ሕንኳኽ ከየትረፍካ ንሃገር መጣዊ ብደም ነምኒብካ ኣጥፊእኻዮ ሓዊ ኣርኪብካና ዶ ሃገሩ ፈታዊ
2: ብፈትሊ ዕትብቲ ጅግንነት

0: ስ ወሪስካ ታሪኽና ኸይሃስስ ብደም ወሪቕካ መንፈስና ኽትቕስን መንፈስ ሰማዕታት ኣርኪብካን ናዶታ ኣብዝ ሰፈር ጅግንነት
1: ተግባር ለቦዋ ተለጢጥካ ሕድሪ ጎኖቕ ነቓሲ ጎኖቕ ከብዲ እግሪ ኣርኪብካናዶ ለቢስካዮ ኽብሪ ኣርኪብካናዶ ለቢስካዮ ኽብሪ ኣርኪብኩምናዶ ብልቢ ህዝቢ ነበርቲ እናበልኩም ወ ንዓኸስሕራይ ዘመርቲ

ፍሽኽታ ፍሽኽታ ድምጺ ድምጺ ምስ ፍሽፍሽታ ንፋስ ፍሽኽታ ድምጺ ብኽፉት ሕልና እምበር ዘይስማዕ ብእዝኒ ብዘይሕሱ ክያሬ

0: ዓብዪ መዛኒ ኣብ ልበ ዝድሀ ካብ መቐብሮ ዝርኢ ነድነነሉ ሕጂ ብኽብሪ ንዘክሮ ንሕሹኽታ ድምፂ ጽንበል ብኣእምሮ ኣብ ጐላጐል ጐቦታት እምበታት ሰናጭሮ ምስ ኣራዊት መሮር ምስ ባህሪ ተፈጥሮ ክገጥም ክራጸም ክወድቕ ክብጆ ንኺድ ብዝኽሪ ነቲ ዝሓለፎ ኽርተት ንዓሳሐይታ ናቕፋን ሃሩር ደንከልን ንዕርቅን ጥሜትን እሾኹን ጥይትን ንኸቢድ መዋእትን ብዓብዪ መስዋእትን ንኽዶ ብዝኽሪ ንዕልሎ ብኽብሪ ይጽናሕ ምስ ቁምቃን ዘርባዕባዕ ጸርርታ ንብዓት እቲ ለበብኡ ንድሕሪ ሓርነት ንልምዓት ከነሰኒዮ ብስብ ምትብዓት ከምቲ ንሱ ብደም ንሕና ብርሃፅና ከነጥፍእ ረሃብ ከነውሒስ ነባር ሰላም ክንሃንፅ ብዝጭበት ዕማም ንረጋግጸሉ ብመትከል ከምዘይጠለምናዮ ንምሓለሉ ማሕሊ ሓቂ ከምዘየግዳዕናዮ ብግብሪ ብስራሕ በዝ በጻሕናዮ ብሕጂው ንጉየ ዕፅፍቲ ዝኸድናዮ ብዝኽሪ ጽምታ ንስማዕ ብስራሕ ንሰኒዮ መብፃዓና ንሕድስ በዛ ዝኽሪ ኣብዛ ህሞት ንህንፀትን ውሕስነትን ሃገር ንሰጉም ክሳብ ኣፍሞት ኣብዛ ዝኽሪ ስውእ በዛ ኽብርቲ ዕለት ኣብ መስመር ፍትሒ ኾይንና ከይበልና ምንቕ ብባህልን ምክባርን ከይፈጠርና ፍቓቕ ንኽዶ ንንገዶ ብዝኽሪ ይሕልና ብፍልጠትን ዕጥቅን ተግባራት ሰኒና ነዚ ዕንቅፍ ርኢና ሰገጥ ከይበልና ንሕሰም ክንሰግር ሓድነት ዓጢቕና ብልቢ ሃጢምና ኣብ ዝኽሪ ሕልና ብሓሳብ ንተዓዘር ናብ ሰፈር ጀጋኑና ሕሽኽትኦ ንስማዕ ልብና ከፊትና ሕልናና ንፅኢና ዘለዓለማዊ ዝኽሪ ንሰማዕታትና
1: መገሻ ዘርሓቐ ንዓናን ምስሌናን ይዝከር ኣሎ ብኣናን ከማናን ከልካሊ መዓት ከልካሊ መከራ ከዋሊ ዕርቃን ኣባይ ከይደፍራ ሓሊፉ ጅግና ምእንቲ ኤርትራ ዓጋቲ መከራ ከልካሊ መዓት ደባሲ ሕዙናት ሓባሲ ንብዓት ኣሕዋቱ ሓላዊ ክብረት ሓላዊ ምድሪ ንኺድ ንንገዶ ኣብ ሰፈር ሰማእቲ ነቲ ጅግና ኰስኳሰ ሓድነት ንኺድ ንንጐዶ ኣብ ሰፈር ሰማእታት

0: ህፃናት ብዛዕባና ዝገብርዎ ተዘክሮ ሓደ ካብቲ ብኣሰርና ንምስዓብ ዝኣትዎ ማሕላ እዩ እናሸዕኻ ይምስጠኒ ሓበን ይስምዓኒ ኣብታ ብዘይትምለስ ህይወትና ዘምፃናያ ሓራ ኤርትራ ትነብሩ ላውነትኩም ኣብ መስዋእትና ዝተመርኮሰ እዩ ናፅነት ንምምፃእ ኾነ ልእላውነት ንምቕጻል ክቡር ህይወት እንተዘይንኸፍል ሃገርና ይመሃለወትን ንሕና ኻባኹም ካብቶም ህልዋት ንፅበየ ህያብ እንተሎ ስልጥንቲ ሃገር ምህናፅ
1: ጽቡቕ ኣለኻ ንሕና እኮ ፍትሒ ራህዋ ሓድነት ስኒት ዓንዲ ማእከልኩም ክኸውን እዩ ትፅሚትና እቶም ንዓና ተፍቅሩና ዜጋታት ነቲ ኽብርታትና ጽቡቕ ጌርኩም ክትክስክስዎ ይግባእ
0: ንስየትናትና ዕላማን ድሌትን እቶም ብፆትና ድማ በዚዮም ዝዝክሩና
1: ብፆት ካብ በልካሲ ሓደ መላፂተይ ዝብለኒ ዝነበረ ብፀያ ዘኻኺርከን ኣብቲ እዋን ብዛዕባ ዕርክነትና መላፂተይ ብምባል ዝፀሓፎ ሕደማ ነይሩ መላፂተይ ዜማ እውን ጽቡቕ እዩ ዝስም ነይሩ መላፂተይ በስ መላፂተይ ኣዘኻኺርከን

እቲ ገርህ ልቡ እቲ ሕሳስ ልደ ካብታ ሕቕፉኻ ምፍላይ ዘይለመደ ካብታ ወፍርኻ ትምለስ እናመሰሎ በቲ ገርህ ልቡ ክጽበየካ ውዕል ኣሎ ቅጅል እናበሎ ኣጻብዑ ሒዝካ ዘዛወርከዮ ሕቑፍ ኣቢልካ ዘማሞቕከዮ ምናትካ ተተርኢሱ ዝደቀሶ ለይቲ ቡንና ሰተና ዘልመካዮ ፃውቲ ስእልኻ ርኡ ሕንቕንቕ እናበሎ ከውርዶ ክሰቕሎ በቃ ውዕል ኣሎ ኣይቱ ፅኢማማ ባባ ምስ መፀ ማዕፆም ምስ ካሕኩሖ ገዛ ተዓፂኡ ከይፀንሖ እናበለ ንሳያ ዘረብኡ

ክወፅእ ከኣቱ ድቃስ ሕሪምዎ እዛ ሂወቱ ሓንቲ ያ ሕትኡ ዘይትቕየር ሕቶ መዓሲ ዝመፅእ ባባ ክኸፍቶ በቃ ከምቲ ካይዳኻ ትምለስ እናመሰሎ ኣብ ኣፍ ደገ ኮይኑ ክፅበየካ ውዕል ኣሎ ግንባሩ ስዒምካ ዝተፋነኸዮ ክምለስ ኤልካ ዘይተመለስካዮ ክመፅእ ኤልካ ዘይመፃእካዮ ሓንቂቑ ዘይፀገበካ ስዒምካ ዘይፀገብካዮ እቲ ሕሳስ ልደይ ወድና ኣይቀበፀካን ዘይትቕበፅ ኮንካዮ ከም ገለ ድምፂ እንተሰሚዑ ማኣዲ ዘሊሉ ዕዝር ንደጊ እዩ ትምለስ እናመሰሎ ሃንደበት ትመፁ ንግዳ ምጎይ ክኸፍተካ ማዕፁ በቃ ባባ ክመፅእ ኢሉ ነዛ ጣዓመቱ ኣብዛ ትሽትሹ ቓቒሩ በቃ ዕዝር ንጎልጎሉ ነዛ ሃገር ብዙሑ ተኸፊሉ ሰማ እዛ ሃገር ብዙሑ ይገዲፉ

0: እዚ ብዛዕባ ሕሳስ ልደወድኻ ክትገልጾ ዝጸንሐት ስምዒተ ኣይተንኪፍኒ ለከን ሃገር ኩሉ ዋላ እትህፃኒ ዋጋ ኸፊ ኢልላ ከምቲ ንሕና ምእንቲ ሃገር ምንባርና ሓዲግና ዘይምንባር ዝወሰና ኩሉ በቢ ዘለዎ ንሃገር ዋጋ ኸፊ ኢልላ እዩ።
1: እዋ ኩሉ በቢ ዓቕሙ ዋጋ ኸፊ ኢሉ እዩ። ሰብ ኣብ ህይወት ዘመኑ ብዙሕ ጉዕዞታት እዩ ዘካይድ። ኣብ ኩሉ ጉዕዞኡ ድማ ነቲ ዝደልዮ ንኽረክብ ንኽዕወት እዩ ዝነብር። ዝኾኑ ጉዕዞ መበክስ ኣለዎ፣ መዕለብ ይሁን ኣለዎ። ንኽልቲኡ ዘራኽብ ድማ እቲ መንገዲ እዩ። እቲ ተጓዓዛይ ካብቲ መበገሲ ተበጊሱ መንገዲ ሒዙ ናብቲ መዕለቢ ዝደልዮ ቦታ ይኸይድ። ገሊኡ ንጉዕዝኡ ብዓወት ኣብቲ መፈጸምታ ኸብፅሖ ኸሎ፣ ገሊኡ ግን ናብቲ ዝደልዮ ቦታ ኸየብፅሐ ይተርፍ። ስለዚ ዝጀመርካ ጉዕዞ ኣብ መፈጸምቱ ኽተብፅሖ ኸለኻ ዓወት እዩ። ዕዉታት ክንከውን ከዓ ኣብ መከልና ክንጸንዕ ጥራይ ዘለና። ጽንዓት ኣብ መከል ከዓ ቈራጽነት ይሓትት እዩ።
2: ወይ ሓትት ዓንድ ሕቖ ሰውራና ጽንዓትና እዩ። እቶም ሰዓብትና ናይ ብሓቂ ሰዓብቲ ተኾይኖም ክመስሉና ጥራይ እዩ ዘለዎም። ምምሳል ብኣፍን ቃልን ዘይኮነ ብግብርን ብልብን እዩ።
1: ንዕና ክመስሉ ዝብህጉ እንተኾይኖም ግድነት እዮም ክመስሉና ዘለዎ።
2: ጽቡቕ ዝኾነ እምነት እዩ ግን ካሕተካንዶ።
1: እንታይ ዝሕተት ተረኺቡ ዳ?
2: ኣብቲ ዝነበርናዮ ሰፈር ሎምሲ ንምግዳል ከመይ ጥምትዎ ኹን ማለተይሲ ከመይ ይርእይዎ?
1: እቲ ዘራኽበና ሰንሰለት ተሪር እዩ ግን ንምግዳል ከመይ ከም ዝጥምትዎ ንተዓዘቦም ኣሎ።
3: ከምዚዩ ምግዳል ኣብራኽካ ኣሚንካ ኣብ ረመፅ ምስጓም ባህግኻ ቐቲልካ ዕላማ ምቕዳም ነብስኻ መሊኽካ ዘይከኣል ምኽኣል ዘይእመን ምፍጻም ከምዚኡ ምግዳል
4: እቲ ሕቶቶ ሕቶ ክንዲ እምባደንደን ሓደራ ተለጢትካ እቲ ዓቕሚ ውሱን ኣብ ቀዝሕን ረመፅን ሓዲርካ ምውዓል ርሑካ ምምናን በቃ እዙዩ ምግዳል
3: ግዜ ተተርእሱ ዝደቀሰ እዋን ምስ ዓማጺ ኣሻርዩ ዝሓንገደ ዘመን ዝኸርዘዘ ፖለቲካ ብደም ከተበራብሮ ዘይጽወር ክትጸሮ ዘይንበር ክትነብሮ ደፊርካ ምጓዓዝ ናብ ዓዲ መስዋእቲ ከምዚዩ ምግዳል።

0: ንርስቲ ንጉልቲ
1: ቀምታ ተሐሪምካ ለይቲ ከተውግሕ ቀትሪኻ ተደፊኡ ልዕሊ መርፊ ምብላሕ ካብ ዒላ ዝቕዳሕ ደም ከም ዘለካ ትንፋስ ከተውዕል ብደም ተዘፍዚፍካ ሰብ ክንስኻ ንሰብ ክትብል ዋሕስ ብሕይወት ከምዚ እዩ ምግዳል
2: ልዕሊ ጭርሖ ዝኸይድ መብፅዓ እናተወዳእካ ከም ትመክኽ ሽምዓ ሰብ ክንስኻ ሰብ ምዃን ገዲፍካ ኣሎ ዝበሃል መከራ ተቐቢልካ ከምዚዩ ምግዳል
1: ፍርሒ ከይፍንጠሰካ ጸቒድካ ንውሽጢ ቃልሲኻ ምቕጻል ከምዘይብልካ ጸቒ ተጠሚምካ ምኽኣል ንሕማቕ እዋን ስንኻ ምንካስ ረኺብካን ስኢንካን ምንባር ምንብባር ኣብቲ መስገደል እቲ ዘይንቡር ንቡር ከምዚ እዩ ምግዳል
2: ብላዕሊ ሞደሻ ብታሕቲ ሞደሻ እናተቐጥቀጥካ ኸም ርእሲ ማሕረሻ ዝወረደካ ምቕባል ሃገር ንኽሕሻ ስጋኻ ክስኽተት ኣብ ዝረሰነ መቕሎ እንትርፎ ርሑ ዝመነነ ኲሉ ድዩ ዝኽእሎ
1: ወዲቕካ ምርኮ ኣብ ኢድ ጸላኢ ግፍዒ ክፍጸመካ ዳርካ ኽትርኢ ኢዶም ክሳብ ዝምናዕ ዕሉላት መርመርቲ እንግድዓ ገጪቡ ብብርቱዕ መውቃዕቲ ብጕጅለ ኮይኖም ግዜ ከይፈለዩ ድስቅ ከብሉኻ እናተበራረዩ እናወድኣካ ክተወድኦም ምኽኣል በቃ ከምዚ እዩ ምግዳል
2: ኣየወእ ሓደ ድኅሪ ሓደ ኣጽፋር ተነቒሉ ጻዕዳ እግሪ ጨቂዩ መሰናግለ ተሰይሩ ትንፋስ ዝኸልእ መግረፍቲ መሪሩ ልዕሊ ደረት ጭካነ እምብዛ ዛይዱ ዘይጽወር እናኾነ መርመራ ከቢዱ ትንፋስ ስናሓለፈ ዘይከኣል ምኽኣል ስጋ ለበስ ክንስኻ ኣፈይ ኣፍላም ምባል ከምዚዩ ምግዳል
1: ዘፍርሕ እንዳረአዩ ክትለፋለፍ ክጽበዩኻ ዘስክሕ ኣፈቲኖም ክትኣምን ሰኪሕኻ ብርእስኻ ተተኸሉኻ ኣብ ጨናዊ በድኒ ምነቕ ምባል የለን ምስ ተነኽሰ ስኒ ኣብ ባሕሪ ኸብድኻ ዓቒርካዮ ምስጢር ምሕር ተጠሚምካ ክሳብቲ መቓብር እዚ እዩ ምግዳል ዘይጽወር ምጻር እዚ እዩ ምግዳል ዘይጽወር ምጻር

ጾም ሰማእቲ እንኮ ትንፋስ ንብርዒ ታሪኽ ኣብቲ ህልኽ ምስ ትልኽ ኣልቦዑ ንጋሎት ከብዱ መቓልሑ እናድሃየ ህዝበይ ጽገበለይ ንዝበለ ከመይ ዘይጾመሉ እጾመሉ ወ ንጹሃት ገገፊፉ ጉድጓድ ከዋኽብቲ ምስ ምህራፉ ልብታትና እምበር ተገሪፉ ስእነት ርሒቑ ርኽበት በሪቑ ብሌን ዓይንና እናነጠቑ ኣዒንትና ውቅያኖስ ተጾሚቑ ሎምን ትማልን ስለ መሬት ካልኢትን ከየዕረፉ ቀባር ዝጸንሐ እናተቐብረን ኣንፉ እናተኸፈለ ንእስነት ግና ኪኖ ንብዓት ብትብዓት ብጽንዓት ብዅርዓት ብልምዓት ኣብዛ ጾም ሰማእትና ጾም ንስሓተ ኣንጊትና ንፍትሽ ዶለና ሕልናና ኣብዛ ፍርቂ መዓልቲ ንጾም ዶለና ዱዓና ፋቲሓን ጸምቢርና ዝባን ሓርበኛ ንጾም ዶለና ቀያሕትን ጸለምትን ደምን ዕጽምትን ከፊልና ንጾም ዶለና ጻዕርን ሕድርን ገፋጊፍና ንጾም ዶለና።

ደቀይ ወደይ ጓለይ ብልብየ ዘፍቅረኩም ብሕልናየ ዝዝክረኩም ህየዋን ኢኹም ዘይሞትኩም መስዋእቲ መስዋእቲ ኢኹም ገንሸል ገንሸል ኢኹም ነዛ መሬት ናይ ሰማእቲ ዓደይ ደቀይ ብቕሉ ማህፀነይ ፍረ ዘርአይ ኩሉ ናትኩም ይዝክሮ ብኣንክሮ ነቕለኹም በይኑ ፍሉይ ነይሩ የሕዋት ይስዕቡ ዝኣተኹምሞ ኸኣቱ ዝረገጽኩምሞ ኸርክቡ ዝጠዓምኩምሞ ኽጥዕሙ ደቀይ ወደይ ጓለይ ንስኻትኩም ነርኩም ናይ ልቢ ፍቕረይ ንነዊሕ እዋን ዝነነኽምዎ ውነይ ብጽንዓትኩም ጸኒዐ ኣብ ዓደይ ብግብርኹም ኰሪዐ ምስ ህዝበይ ኣይፈራሕኩም ብድሕሪኹም ብዝናቢ እናፈለጥኩ ኸም ዘይብለይ ዘብሪ ኣቦኹም እኳ ተኾነ ጸዊዓቶም ሞት ዘይተሓሪ ደቀይ ኣብቲ ዝሓለፈ እዋን ይሓስብ እሞ መንቀሊ ልበይ ንዓኹም ይደሊ ይመላለሶ ምስልኹም ብስእሊ ክዳንኩም ከለሊ ኽፈላሊ ሸቲተ ኽስዕሞ ኣብ ሕቕፈ ይክበሊ ነበረ ግና ፈጣሪ ሰንጋሊ ተሓቢኤ ዝነባዕክዎ ንሰማይ ጠራዕክዎ ልበይ ከፊተ ዝጸለኽዎ ኣደ ጅግና ኾንኩ ነዊሕ እዋን እንዲኹም ተፈሊኹምኒ ካብ ጡበይ ጡብዛ መሬት ካብ ዝባነይ ማእገር ብጾት መብፅዓ ዝኣትኹም ንናጽነት ደቀይ ጊዜ ምስ ኣኸለ ናጽነት ኮነ ጀጋኑ ኽጐዩ ርእየ ተሓቢነ ተኣቱ ኣለኹም ኢለ ኣብ ቅርዓተይ ምርኩሰይ ደጊፈ ደው ኢለ ክሓኽፈኩም ክስዕመኩም ከም ኵሎም ጀጋኑ ኣሕዋትኩም ድሕሪ ዝዅሉ ግና ደቀይ ብሓሳበይ ከምዚ ኢለ ትመጹኒ ክርእየኩም ድየ ዋላ ጽንዒ ኣይንመጻክን ኢና እንታይ ከም ትብሉኒ ንልበይ ኣደናጕየ መስዋእትኹም ጥራይ ክንገር ሽምኩም ተጸቢል ደቀይ ወደይ ጓለይ ድሕሪ ቑሩብ ኣዋርሕ ግና ብጾትኩም ልኢኽኩም ዘይረስዑ መዋድቖኹም ዘይደርበዩ ክታብ ኪዳን ዕላማኹም ብዓውታ ደርጉሕዎ ዝርዝር ስምኩም ከም ወላዲት ሓውን ተተኣጕደ ኸብደይ

ከም ተጸባይት ንምዓት እንተጸረርዓይነ ወሲነ ግና ወሲነ ከተርር ጽንዓተይ ብዕልልታ ኣልዒለ የማናይ ኢደይ ዓወት ንሓፋሽ ደርጒሐ ድምፀይ ዘተባብዑ ዘጽንዑ ዘርግኡ ዘኽርዑ ብጾትኩም ኣለዉ ዝእብዱ ደቀይ ኣጀኹም ጸጽቡቑናትኩም ዝመረረ ዘሕለፍኩም ወጅግንነትኩም ኣዕሊሎምኒ በብሓደ ናይ ውዕለኹም ደቀይ ብቕሉ ማህፀነይ ፍረ ዘርአይ ሎሚ ሎሚ ግና ኣብቲ ዝሓደርኩምሉ ኣኽራን ምስ ጸበባ ንሱ እቲ ዝወደቕኩምሉ ኮይኑ ጸጋ ኣሳግድ ኩሉ እዛ መሬት ጐላጉል ኮይኑ እልብስቡሕ ለምለም ወኒኑ በሉ ደቀይ ዘርኢ መሬት ዓደይ ኣይሞትኩምን ኣይሞትኩምን ኣለኹ ይርኤኩም ኣይረሓቕኩምን ኣይረሓቕኩምን ይቐርብ ኣለኹ ኽትንክየኩም ሙሉእዩ ዕረፍተይ መገደይ በኣኹም ክቡር እዩ ኽብርታተይ ጽንዓተይ ይብሳለኹም ኣዴኹም እየ ኣዴኹም ቅሰኑ እዞም ደቀይ ቅሰኑ ቅሰኑ

ይርኢ ይሰምዕ ይምዕድ ይቐጽዕ ሕድሩ ንዘይቐበል መንፈሱ ረቢሹ የብሎ ሸንኰለን።

0: ሩብያታ መንፈስ ይኸዶ እቲ ጉዕዞ
1: ጋንኩም ልስከብ ሸሃዳና ጋንኩም ልስከብ ሸሃዳና ሰብ ለምርወት ወለመት ሰባል ጀላብ ወጠንት ቤዜኩም እተቕታል ሓበንዳይም ሓሬኩም ወሰንፋል ዛይቱ ሓጠርኩም ኣለቡ ተምሳል ፋሽለ እስትህለኩም ሆርያ ውዕላል ደምኩም ሰተት ክበር ሄት ዓድና እንጎዖኩም ሻመተት ከበርደ መቕጠና ሕርየት ኣልበስኩማ ወሞዳየ ሰና ኣባሬት ምንእኪት ቀበርኩሞም ዕድዋና ስያደደ ተዓቀበት ሸነት መጦር ስነና ኣስተሻትኩም ጀላባ እብኣሰርትለ ላመንኡሽ ዓራ ወጠን እግል ትሀለ ኣርውሓቶ ሃባ ነቢር እግል ልተላለ ትቕር ጋረፈዩ ምታዕ ወላ ሕዋለ ክብር እግል ልትሃርተት ውኢልብለ ከበትኩማ ጠልገት ኣባይ እትብሶት ወንሓር ዓውተ እግል ገቢል ትበ

0: ው ለርሕ እትፈግር መዓፀማ ድረስኩና ስብእነት ዋሕጠር ሞትኩም መውዒ ኢላ ተሓዝያ ወፅርፀር ፍትውያም እንትም ውሕርያም እብኩም ናእሳቅር ጋንኩም ልስከብ ጋንኩም ልስከብ ኢናእታርሃ ግራኩም ፍራሽ ሸውሃዳና ሃሌና እተእሰርኩም ሳብታምሕና እተመርበይኩም እግል ንዓምርቱኩም መፊናኩም ንዓቅባ ኤርትርያ ኢንትረስዓ ኣማነትኩም ሸውሃዳና ዲመል እትዘከሮ ዓውቴ እግል ገቢሉ
1: ጥኔት ድሕሪ ኩናት ክንደቕደቕ ጸኒሑ መዳፍ ዓፅቂጡ ነጋሪት ናይ ኩናት ቀናኡ ለዊጡ ሻምብቆ ብረታት ንታሕቲ ሰፊ ኢሉ ህልም ይበል እምበር እንታይ ክናፍቐሉ ዝገርምኒ ግን ካብ ኩሉ ካብ ኩሉ ድምፂ ናይ ክራረይ ኣብኒ ለዚቡ ቅኔት ድሕሪ ኩናት ከመይ ድዩ ቃነው ክራረይ ሰቂለ ክሞኒ ኣብ መንደቕ ገዛና ሓመድ ክበል ዓኪ ምስ ረኣኹ ግና ንዕድኣ ንዕኒ ክራረይ ንዕኒ ንስኽ ትብልዮ ክንደይ ኣሎ ብልበይ ክራረይ ጅማትኪ ወጢርኪ ኣድርስሎም ድርሳን ኪድሞ ብጽሕዮ መቓብር ቡፃን ረኣዮሞኒ ቤቶም ትሕቲ ምድሪ ቅኔት ድሕሪ ኩናት ጌርኩሞ ከረሪ ንብዓት ኣንጥብሎም ውዒ ንብዓት ፍቕሪ ሰፈሮም ከብቁል ቀያሕቲ ፊዮሪ ክራረይ ኳሓኩሕ ክእተዊ ብጽሒ ገዛ ገዛ እህታ ነኪላ ብቐስታ ብላዛ ንሰይቲ ኣድመቖም እንከላይ ንወዳ ሞያኣ ነጊርኪ ደቡስዮ ከርሳም እቶም ኣነ ዝርኦም ንሶም ዝርእኒ ዘኽዱድ ዝነበሩ ትማሊ ይብወኒ ነተን ሽኮ ኣጋሮም ትማል ዝዘለላ ዘይከም ሽዑ ሎሚ ዓዲ ዝወዓላ ሕላይ ሕለየሎም ክራረይ ናይ ዓላ ስሙማ ግዙፍዮ ቶም ዝወዓሉላ ኣብ ኣፍላን ኣብ ክፍላን ኣብ ሸዊት ዕድመኦም ቋሕ ክትብሊ ዓዶም ዝሃብኹ ዓይኖም ነታ ዘንድድ ንብዓት ዘዋሓዘታ ዲኦም ነቲ ውሒጥዎ ሰም ዝበለ ቦኦም ኣውዲቕካ ትወድቕ ኢሎም ክወርዕሎም ምስ ቁንቋን ገዲፍኪ መዝሙር ዘምርሎም መዝሙር ዘምርሎም
2: ከመይ ውዒልክን ከመይ ውዒልኩም ብኣጋጣሚ ዚረዚን ዕለት ኣብ ሚኒስትሪ ዜና ንዘለኒ ናይ ማእሰርቲ ተመክሮ ንኽካፍል ስለ ዝዓደንኩም እኒ ኣዝዩ ይመስግነኩም። ምናልባት እዚ ዝውሃበኒ ግዜ ናይ 10 ዓመት ተመክሮ ብ10 ደቂቕ ክግለጽ ዘይከኣል ነገር እዩ። ብዝኾነ ግን ብመጠንቲ ተዋሂቡ ዘሎ ግዜ ንዝዓበዩ ኣሕዋተይ ንዝነኣሱ ደቀይ እንታይ ኣሓሊፉ ዝሃገር ንእሽተይ ተመክሮ እንተመሓላለፍኩ እውን ቀሊል ስለ ዘይከውን ኣነ ኣብረህት የማነ ይበሃል። ኣብ መጀመርያ 75 ተወዲበ ኣብ መጨረሻ 75 ከዓ ናብ ህዝባዊ ሓይልታት ተሰሊፈ ኣብ ቦጠሎኝ 6 ብሪጌድ 8 ነይረ። ብድሕሪኡ ኣብ ብዙሓት ዓበይቲ ዓውደ ውጋኣትን ንኣሽቱ ዓውደ ውጋኣትን ተሳቲፈ ኣብ መጨረሻ ኣብ 1979 ምዝላቕ ኣብ ዝነበረሉ ግዜ ድማ ኣብ ዓጎንበሳ ከቢድ ምርብራብ ኣብ ዝነበረሉ ኩናት ብከቢድ ከብደይ ኣፍ ልበይ ክሳደይ ተወጊአ ምስ ወደቕኩ ብፆተይ ከዓ ኣዝዮም ኣብ ፀዕፀዕ ኩናትን ኣዝዩ በዳህ ነገርን ስለ ዝነበሩ ክልዕሉን ይከኣሉ። ኣብዚ ግዜ እዚ ጸላኢ ኣብ ትሕቴና ስለ ዝነበረ ብቡንባኢ ተወጊእካ ማለት ምሰኻሎ ማለት እዩ። እቲ መጀመርያ ክንሪኦም ከለና ብማዕዶ ክመፁ ከለዉ እቶም ብማዕዶ ዝመፁ ዘለዉ ናባና እሶም ይመሲልና እንተኾነ ግን ተፀጊዖምና ዝሓደሩ ስለ ዝነበሩ እዮም ሽዑንሽዑን ቡንባኢድ ምስ ደርበዩ እታ ዝተደርበይቲ ቡንባኢድ ከዓ ንኣያ ረኺባ። በዚ ምኽንያት እዚ ከዓ ኣብ ፀላኢ ወዲቐ ማለት እዩ። ኣበይ ከም ዘለኹ ክፈለጥ ኣይክእልኒ ደንባ ኣፈይ ዝሕነ

ጋሪቲ ሞጋቲ ቀሊል አይነበራን ካውን 30 ሰዓት ዝኸውን ዝኾነ ረድኤታ ይረኸብኩን ድሕሪ 30 ሰዓት ሓደ ኮረኔል ካብ ከረን መፂነት ኩነታት ዝከታተል ኣብኡ ተዘርጊሐ ምስ ረኣየኒ እንታይ ዝኾነ ጓልዴ ገለ ዝፈልጦ ነገር የብሎን ይሓቶም ነቶም ወታደራት ሴት ነች ምርኮኛ ናት ገለ ይብሎ ተዳ ፅቦ ኢላ ዳግማ ድኾና ይብልን ገለ እንዳበልኩ በዛ ድማ ፃኩላ ሄሊኮፕተር ጌርኩም ንኸረን ምስሉ ኢሉ ኣብ ከረን ከይደ መፅባሕቲ ተገይሩለይ ድሕሪ 7 መዓልቲ ብነፋሪት ኣስመራ ኣብ ኣስመራ ካብ ቃኛው ንሓደ 6 ወርሒ ተሓኪመ ማለት እዩ። ስለዚ እቲ ቤት ማእሰርቲ ብኸመይ ከም ዝኣተኽዎ ንምባል ነዚ ታሪክ ሂወት ሒዞም ፀ ዘለኹ እምበር ብዛዕባ ታሪክ ሂወት ጓልየማነ ስለ ዘይኮነሎም መዓልቲ ኣብቲ ካልእ ትሕዝቶታት ናይ ኣብያተ ማእሰርቲ እንታይ ከም ዝነበረ እየ ክገልፅ ተቐንዲ መፅ እየ ዘለኹ። ዝተኣሰር ኩሉ ኣብያተ ማእሰርትታት ኣብ ክልተ ኣብያተ ማእሰርቲ እዩ። መጀመርያ ብኣስመራ ብሓስሓስ፣ ካልኣይ ከዓ ኣብ ኣለም በቃኝ። ኣብዚ ክልተ ቦታ እዚ እንታይ ኣይትምረት ናይ ማእሰርቲ ንበዝሕ ሰብ ብዛዕባ ማእሰርቲ ክሓስብ ከሎ እቲ ትቅጥቆጦ፣ እቲ ትምርመሮ፣ እቲ ትርሸኖ እሱ ጥራሕ እዩ ከም ሓደ ዓብዪ ብድሆ ወይ ከዓኒ ከቢድ ነገር ኢሉ ክገልፆ ዝደሊ ኦፍኮርስ ዝኾነ ሰብ በብናቱ ኣንግል ክጥምቶ ይኽእል እዩ። ንስኽ ብኸመይ ትጥምትዮ ምረት ናይ ማእሰርቲ ኢልኩም እንተተሓቱኒ ግን እቲ ኣዝዩ ከቢድ ኣብ ስነ ኣእምሮ ዝተርፍ ነገር እዩ። እንታይ እዩ ትብ ስነ ኣእምሮ ዝተርፍ? ማህረምቲ ምቕጥቃጥ፣ ኣብ ማፀን ደቂ ኣንስትዮ ብበትሪ ምብልሻው፣ ኣብ ብልዕቲ ደቂ ተባዕትዮ ብዝተፈላለየ መንገዲ ንኸይወልዱ ንኸይወልዳ ዝግበር ወይ ከዓ ትምርሻን እውን ብኣቕሊል ርእዮ ማለት ኣይኮንኩን። ግን ንሓንሳብ ይንሱ ንዓሰርተ ዓመት ንዓሰርተ ሽዱሽተ ዓመት ንዓሰርተ ሓሙሽተ ዓመት ብፍላይ ናይ ኣለም በቃኝ ክገልፆ እንተኮይነ ኣብ ኣለም በቃኝ ፀላኢ ኣብኡ ምስተወካ ዝኾነ ሰብቲ ፌስታል ኣቐሚጥዋ ኸማ ነታ ፌስታሉስ ኣበይ ኮይኑ ትህሉ ኢሉ ዝፍትሻ እዩ። ደርግ ንዝኣሰሮ ሰብ ኣበይ ከም ዘሎ ኣይዝክሮን እዩ። ኣብኣ ምስእተውካ ምስ ጓሓፉ ኣኺሉ ኳ እዩ። እተን ዝወሃባኻ ስንቂ ሰለስተ ባኒ ንመዓልቲ ብእምኒ ድስበራ ኣብ ውሽጠን ከዓ ፅፍሪ ደሎ ጨጉሪ ደሎ ገለ ዘሎ ብእጋሮም ድለወስዎ እስኒን ድወሃባ ሰለስተ ባኒ ነጉባዝ ደቂ ተባዕትዮ እዚአን እንታይ ኮኖ መንፀፍ ዲ ዘድልየካ፣ ኮበርታ ዲ ዘድልየካ፣ ክዳን ዲ ዘድልየካ፣ ሳምና ዲ ዘድልየካ፣ እዚ ንዕኦም ኣብ ርእሶም ኣይመፅን እዩ። እስኻ ከምዚ በዕልኻ ደሊኻዮ ዝኣተኻ ነቲ ቤት ማእሰርቲ ኩሉ ንነብስኻ እትገብሮ ኣገልግሎት ብናይ ገዛእ ርእስኻን ብናይ ስድራኻን ብናይ ህዝብኻን እዩ። ካልእ ተወሳኺ እንታይ ኣሎ ትብድሆ? መተ ኣስርትኻ ይ ኣሳሪኻ እየ ዝብል ኣነ እንታይ እዩ መተ ኣስርትኻ ይ ኣሳሪኻ ክትብል ከለኺ ክትብሉኒ ከገርመኩም ውን ይኽእል ይኸውን። እቲ መተ ኣስርትኻ እንታይ ዝዓይነቱ እዩ? ቀታሊ ሰብ፣ ሰራቂ፣ ዝተፈላለየ ዓይነት ብቋንቋ ኣይትረዳዳእ፣ ብባህሊ ኣይትረዳዳእ። ንዓሰርተታት ዓመት ዝተኣሰረ ኣብኡ ኣፅፋር ናይ እዳዎምን ኣፅፋር ናይ እገሮምን ኣበይ ዝበፅሐ ረዳእ ዘይብሎም በፃሒ ዘይብሎም እቲ መንግስቲ ቁልሕ ኢሉ ዝኾነ ነገር ክገብረሎም ዘይክእል ነዚታት እንተረአኻ ካብ ሓደ ካንቸሎ ከይወፃኻ ምስ ከምዚኦም ጥራሕ ክትነብር እንታይ ዓይነት ሳይኮሎጂካል ፕሮብለም ኣለዎ? ኣዝዩ ከቢድ። በቢ ሂወትና ሞን ሕጂ ንፈትና ኣብ ገዛኻስ ኮፍ ኢልካ 3-4 ሰብ ከይወፃኻ ንዓሰርተ ዓመት ንፈትና እስከ ዋላቶም ትፋለጥ ከለኻ ከማን ኣይክትሰማማዕን ኢኻ ምስ ዘይትፈልጦም ክንዲ ዓይነት ባህርታትን ባህልታትን ዘለዎም ኣብ ከምዚ ዓይነት ገዛ ኣብ ከምዚ ዓይነት ቤት ማእሰርቲ መውፅኢ የብልካ ዝኾነ ይኹን ለውጢ ዘይብሉ ነገር ክትነብር ከለኻ እዚ እቲ ማእሰርቲ። ኣነ ብወገነይ ክትንትኖ ከለኹ ናይ ማእሰርቲ ምረት ምቕጥቃጥ ቀሊል ኣይኮነን፣ ማህፀን ምብልሻው ቀሊል ኣይኮነን፣ ብልዕቲ ተባዕታይ ምብልሻው ቀሊል ኣይኮነን፣ ምርሻን እውን ቀሊል ኣይኮነን። ኣቕሊለ ርእየ ይኮንኩም እዚ ንግዜ ዝውዳእ

ነገር እዩ። እቲ ክብስብስ ዝፀንሐ ብስና ኣእምሮ ክብስብስ ዝፀንሐ ቤት ማእሰርቲ እሱ እንኳ ሓደ መዓልቲ እንተ ብሕማም እንተ ብምርሻን እኳ ክመውት እዩ። ግን ኣብ ከመይ ዓይነት ሲትዌሽን ፀኒሑ? ኣብ ከመይ ዓይነት ሂወት ፀኒሑ? እዚ ኩሉ ክንዲዚ ዓመት ኣብቲ ቤት ማእሰርቲ ዘሕለፈ ሰብ ኩሉ ትሮማ የብሉን ኢልና ክንዛረባ ይንኽእል ኒኻ ካብ ነብሰይ ጀሚርካ ማናት ቀሊል ነገር ኣይኮነ። ምዘይ ትደልዮ ክትነብር፣ ምዘይ ዝሰማማዓካ ክትነብር እዚ ኮነልካ ዝተሰርሐ እዩ። ቀለልቲ ይኮኑ የእምሮኻ ክባላሽዎ፣ ዕላማኻ ክትቅይር፣ ክትባሳጮ፣ ተባሳጭኻ ክትክሕድ፣ ንመተኣስርትኻ ንብፃይካ ንሕሊፍካ ክትህብ፣ ኮታፍቲ ዕላማ ዘለካ ኣርኣያ ቶታልኽ ንክትድምስስ ዝተሃቀነ ነገር እዩ። ኣበስቢ ሰሞን ኣመሽሚ ሸሞን እዮም ካ ነትሰብ ኣብዚ ቀረባ ግዜ ድፀሓፋ መተኣስርትና ዝነበረ ተጋዳላይ ያቆብ ምስግና ማለት ዋላ ጥቓጥቓ ሃሉ እምበር እቲ ፀገማት እቲ ብቐረባ ዘሎ እዩ ነቲ ቆረቡኡ ዝዕዘቦ። እንታይ እዮም ዝሰሪሖም ዝነብሩ ነይሮም ብፆት ንክገልፆ ከሎቲ መፅሓፉ ኣነ ኣንቢ እኒ ይበቀ ክዳን እንዳሓፀብካ ናይ እሱራት ጨጉሪ እንዳቐምቀምካ ክትነብር ኣለካ። እቲ ኣብኡ ጉሒፉካ ዘሎ ኣሳሪኻ ዝኾነ ነገር ዝገብረልካ ነገር የለን። ስለዚ ልዕልቲ ዝብላዕ ድስተ ማቴርያል እቲ ሳይኮሎጂካሊ ግን ቀሊል ኣይኮነን። ምዘይ ትደልዮ ሰብ ዋ ዋላ ሓዳር ጌርካ እውን እኮ ተተማኒኻስ ታገዛውን ትፀላእ ኩኢኻ እዚኣ ብቐላላሞ ንርኣያ ፎኳስ። ስለዚ ኣነ ብወገነይ ኣንግል ናይ ማእሰርቲ ብከምዚ ክጥምቶ እቲ ቀንዲ ምሮቱ ዝረኣየኒ እዩ። ምናልባት ኣብ ካልእ ክስታይ እውን ክንኣቱ ኣለና። ምክንያቱ ኣብ ከምዚ ጥራሕ ክስታይ ክገብረኩም ኣይክእልኒ። ኣኺሉ ኩድ ምረት ጥራሕ ድዩ ክትዛረቢ ኣለዎ ዶ ከገለ ነገር ምቁር ዋላ ንእሽተይ ትኹን ዝብል ኣብ ነውሶ ከፍ ሓንጎል ክመፅእ ኽእል እዩ። እወ ነይሩ እዩ። እንታይ ነይሩ? ቤት ትምህርቲ ነይሩ። ዝተጠቕመሉ ሰብ ካ ተጠቒሙሉ እዩ። ነቲ ካልእ እውን ዘይተጠቕመሉ ስለምንታይ ዘይተጠቕመሉ ኢልካ ኣይትምካሓሉን ኢኻ። መጀመርያ ንኸብዱ ዝኸውን ነገር ክምእርር ክሰርሕ ላዕንታሕትን ክብል ክኽእል ኣለዎ። ንጥራዛውቱን ንፒርኡን ዝኸውን ገንዘብ ክህልዎ ኣለዎ። እቲ ገለገለ ብዝከኣል መጠን ሓጋዚ ዘለዎ ወይ ዝኸኣሎ ነቲ ነገራት ግን ናይ ክምሃር ዝኽእለሉ ዕድል ረኺቡ እዩ። ከመይ ተመስሪቱ እቲ ቤት ትምህርቲ? ኣብዚ እውን ፅቡቅ መረዳእታ ክህልወና እቲ ቤት ትምህርቲ ብእሱር እዩ ተመስሪቱ። እሱር ገንዘብ ኣዋፂኡ ኩሉ ኣብ ዕስራታት ዓመት ስለ ዝነበረ ግዜኡ ብኾንቲ ከይጠፍእ ተባሂሉ እቲ እሱር ባዕሉ ተማሃራይ ባዕሉ መምህር ኮይኑ እዩ ነቲ ቤት ትምህርቲ መስሪትዎ። እዚ ቤት ትምህርቲ እዚ ነቲ እሱር ጥራሕ ዘይኮነ ግን ዋላ ነቶም ወተሃደራት እውን ጥቀምሉ ነይሮም። እቲ ስርዓት ከ ንምንታይ ይጥቀመሉ? ሳንቲም የውፃሉን ፖለቲካሊ ግን ጥቀመሉ ነይሩ። ቤት ማእሰርቲ ቤት ትምህርቲ ገይርናዮ። መን ግን ቤት ትምህርቲ ገይርዎ ነቲ ቤት ማእሰርቲ? እቲ እሱር ባዕሉ። ምክንያቱ ቪዥን ስለ ዘለዎ፣ ራእይ ስለ ዘለዎ፣ ኣብ ንኡስ ዕድመ ስለ ዘሎ ኩሉ። ስለዚ እዚኣ ሕጂ ማለት ጎሴያ ክሓልፍ ኣይደልን እየ። መን ገይርዎ ኣየገድስኒ፣ ግን እቲ እሱር እውን ብመጠኑ ተጠቂሙሉ እዩ። ምናልባት ገለገለ ሒዜን ዝመፃኹ ምስ ፍሉይ ዓይነት ታሪክ ናይ ምርሻን ዘጋጠመን ደቂ ኣንስትዮ ንአን ሕልፍ ሕልፍ ኢለ ክሳይ ክውድእ ክፍትን እየ። ኣብዚ ኣብ ሓዝሓዝ ቤት ማእሰርቲ ከለና ኣብ 79 ሓደ ኣምሳለ ቃበየነ ዝተባህለ ወታደር ሓላፊ እዩ ነይሩ። እቲ ውትድርና ኣብ ናይ ህዝባዊ ግንባር ናይ ምውዳብ ከዓ ናይ ዋህዮ ሓላፊ እዩ ነይሩ። ንብዙሓት መሳርሕቱ ዝወደበ እዩ። ኣብ መጨረሻ ኣብ ምዝላቕ ዝመፀሉ ግዜ ብዙሕ ሰብ ተስፋ ቆሪፁ ግላፅ ዝበሃል ነገር ነይሩ እቲ ግዜ እቲ። እሱ ከዓ ነዞም ኩሎም ዝወደቦም ኣብ ትሕቲ ቀይዲ ከም ዝኣትዉ ገይሩ ከዲዕዎም። ከምዚ ዓይነት ብብዝሒ ይረአ እዩ። እታ ብፍልይቲ ስለምንታይ እየ ነዚ ኣምፀያ? ግን ካብተን ውድባት በዓልቲ ቤቱ ኣብቲ ሰዓት እቲ ክትእሰር ከላ ናይ ክልተ ሰሙን ሓራስ እያ ነይራ። እቲ ናይ ክልተ ሰሙን ሓራስ ምዃና ጥራሕ ዘይኮነ ግን ድሕሪ ተወሰነ ግዜ ምስ ሰለስተ ምስኣ
وسرعة زنا

ነበራ 4 ፖሊስ ኣብ ሓዝሓዝ ዝተረሸና እዚ ኣብ መፅሓፈይ ካብ ደስፈርክዎን ኣሳእለን እዩ ማለት እዩ ዜና 4 ተረሽነን እየን ሓንቲ ካብአን ኢትዮጵያ ዳዊት ትበሃል ናይቲ ጠሊሙ ደእሰረ በዓልቲ ቤት ኣ እቲ ቆልዓ ኣዲኡ ብምስኣንን ፀባ ኣዲኡ ምስኣንን ሽዑ መይቱ ኣዲኡ ከዓ ተረሽና ስለዚ እዚታት ጎሲና ይኹን ሓልፍ ዘይግባእ ስለ ዝኾነ እየ እዚኣ ሕጂ ኣብ ኒ ሓዝሓዝ እያ ካልእ ዛይድ በላይ እዚኣ ኣብ ኣዲስ ኣበባ ኣብ ቴሌኮሙኒኬሽን እያ ትሰርሕ ነይራ በዓል ቤታ ቅድሚኣ እዩ ንሜዳ ኸይዱ እሳ ከዓ ብድሕሪኡ ተወዲባ እንዳሰርሐት ኣብ 1979 መስራቱ ጉባኤ ንሃማድ ክትሳተፍ ንኣዲስ ኣበባ ምስ ከደት ተፈሊጣ ወንትድ ተባሂላ ኣሳእላ ፈቐድኡ ተዘርጊሑ ብፀትና ከዓ እቲ ሓበሬታ ስለ ዝረኸቦ ኣይቲ ኺዲ ተፈሊጥ ክለኺ ተባሂላ ኖ ደሓን ማጨሎት የኸይደ ነይረ ክብሎም ኢላ ተመሊሳ እቲ ንዓ ከምኡ ዘግበራ ምኽንያት ኣባኣ ኮረኔል እዮም ነይሮም ምናልባት ኣቦይተማዊቲ ከውፃን ይኽእል እዩ ካብ ዝብል ክኸውን ይኽእል እዩ ብዝኾነ ሓንቲ መዓልቲ ዛይድ ኣብ ቤት ማእሰርቲ ክቆትሉን እኦም ኢላ ይትፈልጥን እያ ነይራ ምስኣ ተኣሰራ ኣዝየን ልዑል ተራ ዝነበረን በዓል ፅገ የሴፍ ኣብ ኦኤዩ ዝሰርሓ ዝነበራ ክንደይ ግዜ ተመላሊሰን ዝምርመራ ዝነበራ እሳተን ክፍትሓ ከለዋ ንዛይድ ግን ኮፍ እዮም ኣቢሎማ ዋላ ብድሕሪ ኤኑን ክርሽኑን እኦም ኢላ ሓሲባ ይትፈልጥን እዮም ኣቦኣ ድሕሪ ምማቶም ግን ሓደ ግዜ 30 እሱራት ካብ ኩሉ ዓይነት ኬይስስ ካብ ናይ ኦሮሞ ኢፒኣርፒ ኤርትራ ናይ ሃይማኖት ኩሎም ዝተፈላለዩ 30 ሰባት ተፀዊዖም ብድሮ ኣብ ኣለም በቃኝ ክፈትሖካ እንድሕር ኮይኖም ከምዚ ለሚንካ ዝኣተኻዮም ኣብቲ ቦታ ጎቲቶም እዮም ደውፅኻ ክፈትሖካ ከሎ ብእዝንኻ ወጢጦም ንፅባዕ ክትፍትሒኹም ዝበሃል ንመጀመርያ ናይዚኦም ሰሚዕና ኖርማል ኣይነበረን እቶም ኣዝዮም ርእሲ ዝነበሮም ናይ ፖለቲካ ሰባት ተንቲኖሞ እዮም ነቲ ነገር ንፅባሒቱ ንጉሆ ዛይድ ሓንቲ ጓል ኣንስተይቲ ዛይድ እያ ምስኦም ነራ 29 ደቂ ተባዕትዮ እዮም ንጉሆ ሻወር እንዳገበረት ንዕ ውፅኢ ተባሂላ ኣብ ኢዳ እንታይ ሒዛ ወፅያ መስለኩም ኣባኦ ምስ መጡ መፀናንዑ ክኾና ኢለን ኣሕዋታ ካብ ስዑድያ ኣዋርቕ ገለ ሰዳላ ነይረን ነተን ኣዋርቕ ንዐአን ኣብ ፌስታል ሒዛተን እንዳጎየት ወፅያ ሕጂ ዝኾነ እሱር ብውዒ እንድሕር ወፂኡ ንፅባሒቱ ድሃይ ክገብር መፀካ እዩ ንፅባሒቱ ሰንበት እዩ ነይሩ ቀዳሚ ማውፅኦሞም ድመፀ እሱር የለን ካብኣቶም ሶኒ ኮይኑ ኣይመፁን ሶሉስ ኮይኑ በቃ ሽዑተን ወታደራት ደቂ ኣንስትዮ ፍቲ ቦታና ዝነበራ ክዳውንቲ ናይ ዛይዳ ቤሎ ኣብ ግምጃ ቤት ካእቲ እዩ ገለ መለለን ምስ መፀና እዚ ምርዲ እዩ ማለት እዩ እዞም 30 ሰባት ሽዑኡ ብሓደ ተረሽኖም ሓንቲ ካብኣቶም ዛይድ በላ እያ ስለዚ ቀሊል ኣይኮነን ቲዝሓለፈ ምናልባት ግዜ ተረኺብዎ ተሰኒዱ ኣነ ዓቕመይ ብዝፈቕዶ ኳ እዚኣ ንእሽተይ ነገር ገይረ ኣለኹ እቲ ካልእ ሰብ እውን ከምኡ እንተ ደኣ ገይሩ እዞም ደቅና እንታይ ኣይ ሕሊፉ ህዝባ ጉምባር እንታይ ህዝቢ ሕሊፉ ህዝቢ ኤርትራ ፅቡቅ ገይሮም እንተ ደኣ ፈሊጦሞ ናይ ብሓቂ እንታይ መስዋእቲ እዩ ተኸፊሉ ኣብ ዓውደ ኺናት ጥራሕ ዘይኮነስ ኣብ ዝተፈላለየ ቦታታት ነዚ ሃገር እዚኣ ሃገር ንክትከውን ዝተኸፍለ ቀሊል ነገር ኣይኮነን ኣብዚ ከይጠቐስኩ ክሓልፍ ዘይደሊ ኣብ መጨረሻ ህዝባዊ ጉምባር ኣባላቱ ዘይርስዕ ህዝባዊ ጉምባር ደድሕሪ ዝተኣስረን ደድሕሪ ዝተማረኸን ዝኸይድ ኣብየ ኣለኻ እንተይ ኣለኻ ከመይ ኣለኻ ዳሂካ ዝገብር ኣብ ከምዚ ኩነታት ከዓ እንታይ እዩ ዘድልየና እንታይ ሕፅረት ዘድልየና ብምፅናዕ ኩሉ ክግበረልና ዝግብኦ ነገራት ህዝባዊ ጉምባር ሓንቲ መዓልቲ ኣይዕረፈን ኣብ ቤት ማእሰርቲ ክልማ ስለዚ ኣነ ከምቲ ዝበልኩኹም ብከቢድ ማህረንቲ እየ ተታሒዘ 9 ዓመት ተኣሲረ 87 ዓመተ ምህረት ካብ ቤት ማእሰርቲ ወፅአ 88 ከዓ እንደገና ንሜዳ ተመሊሰ ኣብ ናፅነት ከዓ ምስ ቡፀተ ኢላት እየ ያኣኒ ለካ

ጦፍ ናብራ ጫካ ናብራ ጎቦ ጎቦ ናብራ ጸላም ዛዕዛዕታ ምስህቦ ወትሩ ዘብዘብ ንሰሜን ንደቡብ ንምብራቕ ንምዕራብ ጉዕዞ ጠለይ ጠለይ ኣራባራብ ንጻዕዳ ህላወ ሽግር እናነቀወ ምሕዳርካ ትብገስ ተዓጢቕካ ሓቂ ወትሩ ምምልላስ ክትረኽባታ ወርቂ ኣቤት ጉዕዞ ወፍ ኣየ ናብራ ማለት ኣየ ጦፍ ኣብ ጸላም ኣብ ገደል ኣብ ጸበባ ማዕበል ብጦፍ ምምልላስ ኩሉ ሳዕ ትጋደል ክትመላለስ ከም መንገዲ ርበዓ ብዘይ ዕጻይ ምጻይ ተሰይምካ ጦፍ ተሰይምካ ብጻይ ዛይ ንበዓል ጐናይ ምናይ ዝሸብብ ብጫዓ እንታይ እዩ ክንዲ ዝጉያጉያ ብሓደ ልቢ ንቕድሜ ሳቦያ ብሓልክን ሕልኮን ጥምጥም ብጭንቂ ምስ ተጎጎ ነጐዳ ምስ መዳፍዕ በርቂ ምስ ዕርቃነ ምስ ድርቂ ጦፍ ሓርነት ብሕንቆ ዋዳቒ ከም ክኸብ ወጋሕታ መሊሱ ደማቒ ልኡኽ ሓቂ ዘይከም ተሓሊቦ በሊሕ ብጻይ ቃላቱ ዋሊቦ በረት ጉዕዞ ኣይሂም ዝኩዖ ንሓንካ ዝሕዊ ንጐባጥ ዘቕንዖ ኣብ ጦፍ ዘለካ ትነግፍ ስለ ራህዋ ቐዲምካ ተሓልፍ ኣብ ጐላጉል ኩርባ ናብራ ቐዝሒ ናብራ ሩባሩባ ፀሓይ ኣብ ምብራቓ ኣብ ምዕራባ ጅግና ጦፍ ትስመ ዓወት ምስ ድባባ ስሕለትካ ስሕለ ሴፍ እንታይ እዩ ዝናትካ አንታ ወዲ ኸበሳ ወዲ ባርካ ሓቓፉ ምስጢር ወዲ ሳሕል ስሑል ክንደይ ከተሃጥር አንታ ጦፍ ካብ ዓን ሰባ ደንከል ካብ ባርካ ናብ ሳሕል ኣሰር ሽዳ መራኸቢ ድልድል ምድያብ ናብ ጎቦ ምሕኳር ናብቲ እምባ ናብራ ጾሞ ርበዓ ክትቀትል ተኸርባ ተጸሚምካ ወፅዓ ደይብካ ናብ ደንደን ርእካ ብትናቕፋ ብስለ ሸሓት ብፈትሊ ተሓልፋ ኣሎኸዓ ጠቐራ መማኽር ትሰውራ ጦፍ በዓል ዳንጋ ወዲ ፊደልፈ ወዲ ጨጓር ታባ ወዲ ዓርከተናሓልሓል ናይ ቃልስና ጽላል ትዝክሮዶ ዘመነ ምድህላል ክንዲዝሓ ጨልጨል ጋዕል ገልጦሙ ለኣኽ ምስጢር ናይቶም ደቅሪሙ በዓል ሓሞት ዘይሓድር ሓሚሙ ኣብቲ ዘመነ ካሒዳ ዘመነ መዓት ኣብቲ ጎቦ ናብር ጎቦ ዝራብዓት ጎቦ ናብስ ጎቦ ትብዓት ጎቦ ሕልኮ ጎቦ ጽንዓት ጎቦ ሕጊ ጎቦ ስርዓት ጎቦ ሻዕብያ ጎቦ ረብዓት ከመይ ተሰጊሩት ናይ ከውታ ሰዓት ኣየ ግዜ ኩሉ ሳዕ ጦፍ ብዘይደርጓዕጓዕ ብዘይደርገፍገፍ ብለይቲ ብቐትሪ ምሩፃት ተሓሪ ዝመጃና ጸኒሕኻስ ኣባሓኒ ጐንፈሎም ሓዲርካስ ኣብ ሃገር ትቕኒ ጦፍ ናጽነት ጦፍ ሓራ ጦፍ ግምባር ጦፍ ባንዴራ ጦፍ ኣምባሳደር ንድሕነት ዝነግር ቈንሰል መሪሕነት ዕላገት ጅግንነት ጦፍ ሓቂ ጦፍ ልምዓት ጦፍ ድሕነት ጦፍ ልዓት ጦፍ ከርተት ጦፍ መዓት ጐይታ ተረትር ኣራእር ናይ ደብዓት ጦፍ ብርሃን ሰዓሪ ንኸውታ ካብ ናብ መግቢ ሓበሬታ ብብልሓት ዝልለ ኣብ ሰዓታ መሪሕነት ቃልሲ ነዳዲ ናይ ሰውራ ኣርሓልኡኽ መንነት ኤርትራ በዓል ግትር ስረ በዓል ሽዳ መድሕና ሸሓት ሓለዋው ነፍሲ ጌሓትን ምሸትን ብምስጢር ገስጋሲ መራሒ መንገዲ ኣቦ ቓልሲ ኣቦ ኾድ ኣቦ ፍሉይ ቋንቋ ኣቦ ታሪኽ ናይ መትከል ሓለቓ ኣየ ጦፍ ኣንጉዕ ሓይሊ ወትሩ ጣሓሸምሸም ናጽነት ክደሊ ጦፍ ሓድነት ጦፍ ክብሪ ጦፍ ስኒት ጦፍ ፍቕሪ ጦፍ ብርሃን ጦፍ ቀትሪ ጦፍ መንነት ጦፍ ሕድሪ ከመይ ድ ነይሩ ናብራ ጦፍ ናብራ ተበገስ ናብራ ኣርክብ ሕለፍ ናብራ ገደል በረኻ በረኻ ናብራ ሓንሸሎማ ኸም ደቂ ሰሰሓ ብታዓንጎት ተሸብሸብ ብሸዓ ኸተርክብ ኣብ ዑበል ጸኒሕኻስ ትርአ ኣብ ሕሽክብ ኣየ ግዜ ዳንደ ወትሩ ናብ ጦፍ ዘዝተወልደ ሽግር ይመጽእ ሽግር እናኸደ ጋሻ ለይቲ ይሰደልና በብሓደ ኣደ ወሊዳ ትምከን ኣየ ጦፍ ኰርዒዳ ኣምባሳደር ውድብ ዘውፅእ መንጉዳ ካብ ደንከል ናብ ምራራ ካብ ተኺሎ ናብ መጎራይብ ዛራ ካብ እምባ ልቆ ናብ እምባ ሴራ ካብ ዓይላ ጕንደት ናብ እምባ ሃራ ኣየ ጦፍ ዕላመት ምልክት ናይ ሰውራ እናተወራረሰ ካብ ቅድም ትማሊ ብስርዓት ብዕሊ ኣብ ሃሩር ኣብ ቁሪ ተሳሒሉ ኣብ ጐላጉል ሳዋ ንጦፍ ተበጊሱ ኣሎ ኹልኪልዋ ሕጅስ መዓዝ ተሪፉ

0: ይጓዓዝ እንሆ ዘርጊሑ ኣኽናፉ ንስሪ ቓልሲ ኽብሪ ተነጺፉ ኣብ ሓለዋ ልምዓት ኣብ ሰላማዊ ኩርዓት ምስጢር ነዊሕ ጉዕዞ ናይ በረኻ ስርዓት ስልዑስ ክቱም ህዝቢ መን ኣሎ ዲኻባኹም ዝዓቢ ትፈልጥዎን ዲኹም ዝዘነበ ሰርቢ ብቕድሚ ትማሊ ኣብ ጦፍ ትማሊ ኣብ ጦፍ ሎሚ ኣብ ጦፍ ንሓፋሽ ተልእኾ ውሽጢ ውሽጢኹም ሓይልኹም ዘዕኸኾ ወትሩ ነይው ነጀው ቅርዓት ምውርራስ ካብ ጦፍ ናብ ጦፍ ብኡ ምምልላስ ጦፍ
1: ጸኒሕኩም ክልተ ዛንታ ዝተኣሳሰራ ጽሙቕ ኣቢለ ከዛንተወልኩም እየ ኣብ 1971 ካብ ኣስመራ ንሰሜን ምብራቕ ወይ ናብ ዝበሃል ቦታ ኣባላት ህዝባዊ ሓይልታት ናብቲ ኸባቢ በፂሖም ሓደ ጅግና ኣቐድም ኣቢሉ ብኣስመራ ዝነብር ምስ ናይ ሓረካ ማሕበር 7 ተወዲቡ ኣደራዕ ምስ ኣጋጠሞ ግን ናብ ማሕረስ ዝኸደ ምሁር ኣብቲ እዋንቲ ህዝባዊ ሓይልታት ብኩሉ እዮም ድህደኑ ነይሮም እቲ ካልኣይ ወገን ከዓ ብፍላይ ኣብ ዓላን ኣብ ከባቢኡን ብፍላይ ኣብ በላልስ ዓላ ከቢድ ግዜ ሕሊፉ ናብዚ ከባቢ በፂሑ ኣብቲ እዋን ሓደ ዕባይ ሓዝሓዝ ዝኾነ ወዲ ኣስመራ መንእሰይ ነቶም ዕስራ ዘይኣኽሉ ተሓዊስዎ እቲ መሪሕነት ብሓባራዊ እዩ ነይሩ ነዚ ሰብዚ ተኸታተልዎ እናተባህለ ሃንደበት ነስመራኣት እዩ ንፅባሒቱ ንግሆ ዊና ብጦር ሰራዊትን ፖሊስን ኣባላት ፍሉይ ሓይልታት ናይ ኣስራተ ካሳ ከዓ ተኸቢባ ኣበይ ኣብርሃ ነቲ ኩነታት ቀልጢፉ ርእዎም ህዝባዊ ሓይልታት ኣብ ኣለዉ ብምልኦም እቶም ዝርከቦም ሽዑ እንታይ ይኹን ተባሂሉ ሓደ ሓሳብ መፂዎ ጥልያን እዩ ነቲ ጀርጅን ዝሰርሖ ነይሩ ስለዚ ትሕተ ባይታ ወይ ድማ ትሕተ መሬት ገዛ ስለ ዝነበሮ ኣብታ ባስካ እተው ኢልዎም ብልዕሊኡ ድማ ሳዕርን ካልእን ገይረሎም ኣትዮም ክልቲኡ ሞት እዩ ነይሩ ክልቲኡ መስዋእት እዩ ነይሩ ክልቲኡ ከቢድ እዩ ውሳኔ ነይሩ ብድሕሪ እዚ እቶም ካድንዎም ኢሎም ዝመፁ ነቢ ኣብርሃ ረኺቦ ሞ ኣብዚ ፀኒሖም እዮም ናበይ ኣቢሎም እወ ፀኒሖም ግን ከመጋንንቲ እዮም መናፍስቲ እዮም በዚ ክትሪኦም ፀኒሕካ በዚ ሰትኩ በዚ ሰትኹም እናበልካዮም በቲ ማዕዶ ይረአዩ እምበር ፀኒሖም ሓቅኹም ኣገዲዶም እውን ርብዒት ሓሪጭ ወሲዶምለይ ኢሉ እእሚንዎም በቲ ዝኸድዎ ኣሰርቲ ስለ ዝፀንሖም ነቲ ከባቢ ጣሻይ ነይሩ ዜሮም ኮሊሎም ስኢኖሞ ድሕሪ ዚ ተመሊሶም ኣባላት ህዝቦ ሓይልታት ድሒኖም ካብቲ ከባቢ ተሰዊሮም ብድሕሪ እዚ ካብቶም ዕስራ እውን ሓደ ሰሊሙ ብቐጥታ ሓበሬታ ንኣስራተ ካሳ ሂቡ ብምሉኦም ናብቲ ከባቢ ከይዶም ነቢ ኣብርሃ ረኺቦሞ ገጽ ንገጽ ምስቲ ድሰለመ ሰብ ስለ ዝተረአየ ነገራት ከም ዘብቀየ ፈሊጡ ሽዑ ከምዚ ኢልካና ነርካ ተባሂሉ እወ ስለምንታይ ሰውራ ክቕፅልን ክዕወትን ኢልዎም ብድሕሪ እዚ ኣብታ ገምገም ናይታ ባስካ ኣብ ኣረሽኖሞ ካልእቲ ዛንታ ምናልባት ጓል የማነ እውንትን ክፍ ደበለቶ የ ክገልፅ ናይ ስውእቲ ኣስረስ ገብረ ኢየሱስ ኣስረስ ኣስመራ እያ ተወሊዳ ሓድሽ ዓዲ ዳሓድ ግና ኣብዚ ዓብያ ካብተን ቀዳሞት ኣብ ግዜ መንግስቲ ኤርትራ ብ 53 ከዓ ነርስ ተመሪቓ እቲ ዘገርም ነገር ብዘይካ ትምህርታን ብዘይካ ስርሓን ብዛዕባ ካልእ ትፈልጥ ኣይነበረትን ፍሉይ ኣጋጣሚ ኮይኑ ግን ኣብዚ ሆስፒታል ኣብ ዝነበረትሉ ተሓጋጋዚት ሓደ ጀርመናዊ ሓኪም እያ ነይራ ሓደ ተኣሲሩ ይመፅእ መሓመድ ዝበሃል ከበባ ከባቢያ ወርደት ሕጂ ነቲ ጀርመናዊ መፂኦም ብመርፍእ ቀቲል ወጊእ ካቐተሎ ተባሂሉ ሳተት ተተርጉመሉ ስለ ዝነበረት ነቶም ሰባት እውን ሰንቢዳ ሓቲታቶም ብድሕሪ እዚ ካብታ ክትገብረሉ ትኽእል ነገር ክትሓልፍ ኣይከኣለትን እዚ ሰብ እዚ ተሰውዩ ድሕሪ መስዋእቱ ግን ንሳ ንሃገረይ እንታይ ክገብራለኒ ኢላ ምስ ኩሎም ብፆታ ኣብ መወዳእታ እውን ምስቶም ንደቂ ኣራዊት ዝመርሑ ዝነበሩ ኣብ ውሽጢ ከተማ ኣስመራ ድማ ብዙሕ ታሪክ ዝሰርሑ ምስኦም ተወዲባ ዓብ ስራሕ ሰሪሓ ንኩሉ እቲ ኣቐድማ ኣቢላ እውን ጓል የማነ ጠቂሳቶ ነይራ ኣብ ጋዜጣ ሓዳስ ኤርትራ 211 ክትርእይዎ ትኽእሉ ኢኹም ብሰፊሕ ገሊፅ እየ ነይረ ኩሉ ዝከኣላ ንእሱራት ኣብ ርእሲ ምግባራ ኣብ 17 ስርሒታት ናይ ኣስመራ ተዋስያ ሓድን ምስ ኣጋጠማ እውን ኣብ መወዳእታ ኣብ ኦፊሳ ያላትኩም ዓባይ ስእሊ ሕጂ ምስ ኣጋጠማ ሃዲማ ካብ ኣስመራ ካብ ኣስመራ እውን ንሱዳን ከይዳ ካብ ሱዳን ንስዑድያ ከይዳ ኣብ ስዑድያ ኩሉ ቓልሳ ከይዳ ካብቶም ሙሉእ ግዜኦም ሙሉእ ሂወቶም ዕድሎም ዕምሮም ንሃገር ዝወፍ እያ ብዘይውላድያ እውን ተሪፋ ድሕርና ፅነት ኩሉ ግዜ ኣብ በዓልና ፅነት እያ 20 ሰነን ውራይ ትገብር ኣስረስ እዚ ብግዜ ንእስነታ ኩሉ ድወፍየቶ ድሕሪ መስዋእታ እውን ወፍያ ይቋረፀትን ቅድሚ መስዋእታ 4 ዓመት ንመንግስቲ ንህዝባዊ ግንባር ኩሉ ዝንቀሳቐስን ዘይንቀሳቐስን ንብረተይ ነቶም ዕድመ ንእስነቶም ዝወፈዩ እሞ ኣካለ ስንኩላን ንዖም ይኹን ኢላ ድሕሪ መስዋእታ እውን ብመስዋእቲ ዝቐፀለት እያ ገዛ ተረኪቡ ኩሉ ግዜ ግን እንታይ ትብል ነይራ ውላደይ ናፅነት እያ ሃገረይ ከዓ ክብረት እያ ሕጂ ናትና ፍሉይ ዝገብሮ ኤርትራዊ ክብርታት ንሱ እዩ ኣብ ጃክ ትብል ዝጠቐስኮ ምናልባት ጓል ዳዊት ሰብኣይ ኣበየነ ዝበሃል ፖሊስ ዝነበረ ንሱ ብዘገርም ስርሒት እዩ ተኣሊ ካብ ዝዓለም ኣጋጣሚ ኸ እዩ ከምዚ ደይ መደይ ተባሂሉ ዘይኮነ ንሓደ ውፉ ኣብ ወለጋ ካብ ኣስመራ ዲሙ ምስ ከደ ንዩጎዝላቪያ እዩ ተሓሲቡ ነይሩ መገዱ ድሓር ግን እቲ ኣውዱ ፀንሖ ሰብ ውፉይ ነይሩ ንፀላኢ ብብረቱን ብጥይቱን ከም ዝበሃል ነቶም ኣሕሊፉ ዝሃቦም ብፆቱ በቶም ኣሕሊፎም ዝቐተልዎም ወይ ድማ ዝረሸንዎም ብኦም ከም ዝርሸኒ ኮይኑ ሕጂ እንታይ ክብል ደልየ መስዋእቲ ናብ ኤርትራ ሓረግ እዩ ትማሊ ከምዚ ነይሩ ክትብል ከለኻ ሎሚ ከምዚ ኣለዎ ክትብል ከለኻ ፅባሕ እውን ዘቐፅለና ሓደ ትውፊት እንታይ እዩ እቲ ክግበር ኣይከኣልኒ ክውፈ ይከኣልኒ ክብጆ ይከኣልኒ እዩ ንኣብነት ናይ ኣቤብርሃ ተበጃውነት እዩ ኣነ ክሓልፍ ንስኻ ፅናዕ ብግብሪ እያ ናይ በዕለ ስረስ እንኮላይ ማህፀነይ ንሃገረይ ድሕሪ መስዋእቲ ሂወተይ ኢለን ድርካበን ወፍን ኣብ መወዳእታ ከዓ ሓያልን ፅንዕትን ብሓድነታት ትሕበን ሃገር ወኒና ንርከብ ኣለና ክብሪ ነዚ ከምዝኣመሰለ ሓይሊ ዝፈጠሩልና ሰማእታትና ይኹን።

0: ዓዳሎ
1: ከም በዓልካ መርዓዊ ኣብቲ ፀዋግ እዋን ዘይጃጃዊ መድሕን ዓደብኡ ብወንጭፍ ሓላዊ ፋርስ ወዲ ፋርስ ሓርበኛ ፀላዊ ብፍቕሪ ሃገሩ ልቢ ተቐላዊ ከምዛ ፅምብላሊዕ ዝጥበስ ናብ ሓዊ መርሃዊ መርሃዊ ነብሪ ወዲ ነብሪ ዘላል ረመፅ ዘላል ጓህሪ ጭዳድ እምባ ጭዳድ ባሕሪ ንስለ ሓፋሻ ሪኢኻና ፍቕሪ ጐይታ ትብዓት ጐይታ ልምዓት ብጋሕጋሕ ዝወፈረ ሃገሩ ክሕዊ ንነፍሱ ዝቐጽዕ ንሓፋሽ ከርዊ ኣንታ ቐንዴል ዓዲ ሓባሪ መንገዲ መሓውር ህዝቢ ዓይኒ ብርኪ ኣብ መንቃራቑሮ ጸላእቱ ዘብኪ ንዅሉ ዝኽእል ንዅሉ ትዋኒ ንስኻኣኻ ብርሃን ክንድብልን ዓይኒ ሓላው ዓባይ ገረብ ሓላው ወይኒ መርዓዊ መርዓዊ መርሃዊ መላኺ ሓፂነ መፂን መላኺ ቐመማዊ ኣደ ወሊዳትም ከን ጸላእ ኽእዊ መርዓዊ ደብሓዊ በዓል ሰፊሕ ራእይ ንስኻስ ናብ ሓዊ ግን እንታይ ገበር ኣንታ ዋልታ ሃገር መቖሚ ዓንዲ ኮይንካ ዓንዲ ማእኸል ወዲቶም ጽንዓት ብኣጋ ዘይንቀል ቀታል ጐልያድ ዘጽድፍ ንገደል ኣብ ብርኩ ዘስግዶም በዓል ወደል መደል መርሃዊ

ይሰምዕ ይምዕድ ይቐጽዕ ሕድሩ ንዘይኸበል መንፈሱ ረቢሹ የብሎ ሸንኰል

ካብ ሰማእት እያ ትብል ከመለኹም ደቂ መስርዕና ከመለኹም ደቂ ጋንታና ድሓንተ ኣለኹም ደቂ ሓይልና ደቂ በጠልና ሰላምታ ተቐበሉ ካብ ብፀትኩም ሰማእቲ ካብቲ ምውቕ ሰፈር ዕርድታት ዘይትነገር ካብዚ ደቂስናሉ ዘለና ፊደል ፔ ዕርዲ ደንደን ሰላምታ ተቐበሉ ካብ በሉ ይበል ዕርድታት ማይከላሽን ካብ ፈርኔሎ ጣባ ሰላም ዕርዲ ተስታ ድፍዓት ላጅን ሰብ ስዋራ ግሎብ እንዳስጋ ሰብ ወድጋን ታባ ተኣማመን ሰብ ተከል ታባ ፀይነት ሰብ ግሎብ ሰብ በሉ ይበል ትዝክሩና ዶ ዋላ ሰርሲዕኩምና ናብራ ድሕሪ ገድሊ ተኻኢሉ ዶ ልዕሊ መሬት ምህላውኩም ቀዲኩም ዶ ህልዋት ብፀት ተቐበሉ ሰላምታና ካብዛ መቓብርና ስምዑባ ትዝክርዎ ዶ እቲ እኳ ኣብ ገድሊ ኸለና ኣዒንትና ክኖ ጸላም ሰዲድና እቲ እኳ ንባሃሃሎ ዝነበርና ትዝክሮ ዶ ኸማና ዋላ ሰርሲዕኩምና ናጽነት ሕልና ቈንጢሩ ድሌታት ደርዲሩ ካብ ኪዳን እዩ ዝርሐቐካ እሞ ሕልናኹም ከይትቕይሩ ካብ ገድልን ናጽነት ገድሊ ምስ ሰብነት ይብርትዕ እሞ ካብ ሕጂ ድኣ ንግጦሞ እናተባህልና ቃል ክንኣቱ ኸለና ትዝክርዎ ዶ እሞ ነዚ ኸቢድ ቃልሲ ክኢልኩም ሞዶ ዋላስ ኢድኩም ሂብኩም ከም ሰብኩም መሲልኩም ልዕሊ መሬት ዘለኹም ብፆትና መልእኽቲ ተቐበሉ ካብዛ መቓበርና ኣንቱም ጎርቡ ኩናት ዒላ በርዒድ መንፈስኩም ብግሃነት ዘይርዕድ ሰብ ማዕሚደ ደቂ ማይዒን ብሓባር ዝዓመምኩም ከበሳን መታሕትን እንተ ንሕና ኣብዛ መቓብርና ኮይንና ወትሪኢና ነልዕለኩም ዓፅሚ ስጋና ኣብ ትሕቲ መሬት ኮይንና ንዝክረኩም ሰሰናዩ ድማ ንምንየልኩም ግን ሽቕሩር ንብል እሾኹም ክወግኣኩም ብናፍቆት ንሕመስ ኣብ ዝበዝሐ ድማ ንሕጐስ ሃንደበት ቁጥዕ ቁጥዕ ንብል በዓል እከለ እንክጠልሙ ቓል እወ ንናፍቕ ክፉፍና ዝናርና ዕጥቅና ወግሐ ጸብሒ ይረአየና ትረአየና ወታ ናይ ምስጢር ሰታሪት ተፈታዊት ብስክሊት እታ ደቃቕ ንብረት ተኪባ ልጊባ ዘልበሰት እታ መርፍእ ገድሊ ብሉይ ዘይተብሊ ኣላ ዶ እታ ዋና ዕጥቂ ጭፈታ ገድሊ ዝፈጠራ ቆርበት መዘከርታ ሰላም ከዓ ትብለኩም እታ ምሳና ዝተቐብረት ጥውየ ነጸላ ሓቕ ዝሰትየት ጉራምራ ምስላ እቲ ሽዑ ምሳና ምስተበስዐት ንሓዋሩ ምሳና ምስተቐብረት ኣላ ምሳና ተደዊሳ ናብ

ምድ ጠይራ ዓፅሚ ስጋና ተቕሊላ ንናፍቆ ናይ ቀደም ምስላ ተማምቆና ኣላ ብዓቕማ እወ እታ ጥውያ ነፀላ ኣብ ዝባና ከላ ሃልሃልታ እናሸለበባ ዓረር እናበስዓ ንዮኖጆ ከነብላ ሓወልቲ ደገርኩምላ ዋላስ ንቡር ጨርቂ እያ ዘላ ኣብዛ መቓብር ኮይንና ንናፍቀኩም ክላእ ተናፍቆ ዝላን ጉያ ንሃርፎ ሕሉፍ ብፃይነት ንምነዮ ወግሒ ፀብሐ ንፈ

0: ክፀንሕ የለ ክነብር የለ ኣብ ክንዲ መሬት ዘግሓ ትብሉ ስኩጆ ኣብ ዝባንኩም ርእስኹም ናፅነት ፀርኩም ዝኣትኹም ከምቲ ናይ ሳሕል ዶ ትነቕሑ ተንኮልን በለፅን ተቃልዑ ሓንሳብ ሓንሳብ ግን ንፈርህ ትኽስም ክትብሉ ምፅማም ብሃተምተም ትብዓት ብኽድዓት መስዋእትነት ብሞት ዕላማ ብረብሓ ብፃይነት ብበለፅ መትከል ብሰንከልከል ጨርቃን ብሕሜታ ዋዛ ብቆየቋ ከይድወን ንፈርህ ንሽቑረር ከይደቀስና ንሓድር መልሓስን ግብርን በበይሉ ከይሰፍር ኣብ ቅርዓት ሰማእቲ ሽፍትነት ከይስዕርር ወትሪ ኢና ንፅሊ ከይብለል ግርማ ገድሊ እንተ ንሕና ኣለና ኣብ መትከል ቀደምና ንዋይ የለን ኣብ መንፈስና ሃብቲ የለን ኣብ ጉድጓድና ሓበን ይመንፀፍና ኤርትራውነት ይኽዳንና ስጋይ ስጋኹም ይመናብርትና ዛንታን ቅያን እዩ ዘረባና ናፅነትኩም ይመግብና ኣብዛ ምዉቕ ጉድጓድና ግዳ ፈውስ ናፍቆት እንትኾነና ሃሰስ ንብል ብድቁስና በተን ዝትኩሳ ዝነበረ ኣእዳውና ኣእዳውኩም መሓውርኩም እናገጣጠምና ሃሰስ ንብለኩም ኣብ ጉድጓድና ኮይንና ንሰርሓኩም ከም ህያው ንዕልለኩም ንዛረብ ምስልኹም ንሰሚዮ ስማትኩም ወዲ ናስር ወዲ በርሀ እናበልና ንድሀ ትኾነ ግዳስ ዘይተርፍ ካብ ኮነ መወዳእታ ዕምሪ ኩሉ እንገይሽ ብኽብሪ ብዘይክብሪ መስዋእቲ ዘይኮነስ ሞት ከይስዕረኩም ከይትፍለዩ ኻባና ንጽልየልኩም ክተብሉ ናባና ደቂ መስርዕና ደቂ ጋንታና ደቂ ሓይልና ደቂ በጠልና ደቂ ብርጌድና ንሱ ይቓልና ቃል ሰማእቲ ቃል ለበዋና ሰላምታ ይብጻሕኩም ካብዛ መቓብርና ዓወትና
1: ጎተላውናማይዱ ኣዋንደርና ሎጊግሰዋይታኩ ሙነደወቲን ሄላ ይኩልታኩ ፊንጎን ደገን ማና ግዲድ ግኣልታኩ ሽተሰውጎ ፎኮ ማማሳኩ ካሬ ዶነደጎ ኢብኔጉኑላኩ ኦሮህ ቦርኩ ኪልን ተላውርፊናኒሳኩ ጎ ተላው ጉዱፍጎ ቶሌናን ናማይዱ ባሪሽቢዳምቴ ካሬ ፋኒንዱ ጎ ፎካ ኣርካትናይ ተፈሮ ፌላይዱ ጎ ሰማ ሂንዳ ቱር ኣስማንውዱ ጎ ተላይ ናማይዱ ካሬሺ ወራኬ ውዳን ጎ ኣስማ ጎ ኣማት ሶናይ ዶክሽጊተናሜናን ተወጎ ፊታኪንዲ ጎ ሰማ ሶንጌናን ኢንገታቤሶግሌ ጎ ወካይ ኮሌናን ሁቲም ኬኒንግትኑ ተላክታዶ ታግናን ኮፍቶ ባልዳይታኮ ዋንደርና ጋርታ ካሽንግ ሳርጌኔጉ ኣወካታ ቡሪታ ሶርከማማሳኩ ኣሌን ኑንጊርኪታ ተወካቲን ኑላኩ ለትኑ ሾልሽታ ኤበረ ማማሳኩ ንጎ ተወኮል ሴኒን ደርበ ማማሳኩ ንጎ ኮሳ ንጎ ኮሶዲስ ሴኒን ኢንገሎጎዲ ንጎ ንጎ ኣይተከ ሴኒን ንጎ ከተሎጎ ሻኬ ኮነ ፋኔሶን ሶናጎ ጉባትጎ ካንጎ ማካሊንቶ ንጎ ከቴ ቶላይ ናማይዱ ተላው ቴንጋፍናውዱ ቴ ካሬ ከሚንተው ሰማ ናማ ቶኮር ሶንጎጎ ከሶርተው ቴኒጋቦርኩ ኖል ጊሌ ከቶላው ንጎ ተላው ሌሼጊ ካሬጉኑለጎ ኩሳጎ ካሬጉ ኩለጎ ኣወኖነውግሊቶ ኣወቱስ ሌጉወንቶ ንጎ በልዶ ኤዳይ ተዋጊንግላጎ ኔን ከሊክተቦክቶ ሽጊ ሌሊ ወለጎ ኣዋንደርና መሽንካ ንጎ ተላው ንጋፍኒንዳግ ንጎ ቱማ ካሬሲ ሾሽንጉሌን ኣሊንዳግ ንጎ ኣሰርና ሜናን ኬረጎ ሓሚንዳግ ንጎ ኣሰርና ሜናን ኬረጎ ደ ሓሚንዳግ ንጎ ኣሰርና ሜናን ኬረጎ ደ ሓሚንዳግ ሁቲም ጎሊሞ ንጎ ሸሆዳቶ ኦማ ኣማትጎ

መድሃኒየር መገለይ መድሃኒየር ንሽቃ ናድክት ኣኽቶ ኒታለይቱ ትፋነዩኽ በለዲ ደእንቶ ንቑርስ ኰንኒኹና ብረለምዕቶ ይከኣሎ ድዋርሳይዲት መርሕክ ድበልቶ ንመገለይ እንቱኽ እሺል ከተብሶ ቋልስትሮ ዲመሲ ክርንገል ወቐልሶ እንቃሮ ሓሰስቶ ንሽክል ባረጋኹ ኳረድስ ወዲ ለበሉ ድደጋኹ ተልተልሰን ይኸርስክ ንክግን ደገምሳኹ ደንኩልዲ ክረንግዲ ካንዲሲ ትፍዕል ጨቐጽሳኹ ወረበስካሩንሲ ኩረት ለከምሳኹ ቅምብነት ደበልቶ ስዖታትት በደርሳኹ ንክዳም ሰለዕዱ ኣባይ ዓንቀይሊ መኽዘን ወረረውሓኖከኒሻ

0: ብፆተ ህይወት ብዓባያ ንህዝቦም ዝሃቡ ዓይኒ ዘይርኦም ዘለዓለም ዘለዉ ዘይተበፅሐ ልግሲ ዕፉን ብሽፉኑ ንሕና ንኽንህሉ ሰማእቲ ዝኾኑ ወዶም ጓሎም ማዕሬ ተኣምር ትዕድልቲ ብፃይ ጽናሕ ኣነ ንመስዋእቲ ኣነ በጃ ጽንሕ ድኣ ብፀይቲ ንዕኦም ከም ባህሊ ንዓለም ትእንግርቲ ንዕኦም ከም ባህሊ ንዓለም ትእንግርቲ
1: ብፀይተይ ንፅምእን ጥሜትን ወሲድኪ ከም ንቡር ባርያዊ ትዕድልቲ ከይቈፀርኪ ከም ሽግር ወጅሂ ማህሌትኪ ካብ ንቡር ክቕየር ለውሃት ተፈጥሮኺ ተቐይሩ ዓንተር ኣኽሊል ከይሰቐልኪ ምልክት ናይ ጋማ ልዕሊ ፍረ ውላት ቀዲሙ ዕላማ ስልማት ቃል ኪዳን ምቾት ዝሓረማ በዓቲ ዝቤታ ገዲፋ ከተማ ከመይ ኣላ ሕጂ ድሃያ ሃቡኒ ዝሰዓብኩም ሰማእቲ መልሲ ንገሩኒ ሰሓቕ ፀወትኣ ቅጅል እናበለኒ ቀሲናዶ ንሳኸ ወይ ስናፍቐኒ ቀሲናዶ ንሳኸ ወይ ስናፍቐኒ
0: ጐኒ ብፃይ ዝሃጀመት ዋዕሮ ብሬንደሽካ ድላያ ትገብሮ ብመዳፍዕ ተርጊኣ ሽንጭሮ ጣዕሚ ዕልልቲ ኣቓና መግቢ እምሮ ጽባሕ እንዳሰኣለት ምግሃር ትሳገሮ ትዘይተርፍ ናይ ኣድነት ሓልየት ርእሲ ብፃይ ትድህስስ ብረት እንዳቃነየት ክብገስ እየ ትብል ቁስላ ኸይሓወየት ብትብዓት ትልለ ወይ ከበጨቕ ሓሞት ሓንቲ ኮይኮነትን ኣሻሓት ያንሳ ክንደይ

0: ንድ ፈሪ ሓላል ክርሳ ዓለም ምስ ሓንገደት ከተጥብእ ፈልሳ ንሕና ንኽንህሉ መስዋእቲ መሪፃ
1: ንሕና ንኽንህሉ መስዋእቲ መሪፃ ብፃይ ሓልት ካብ ልበይ ኣለዎ ሓለፋ ኣጀኾን ናበልካ ዘስነቕካ ነተስፋ ጐረረይ ጠሊላ ናትካ ግን ቃሕትያ በጃነ ትንፋሰይ ትንፋስካ ተዓልያ ኣብ ሽግር መከራ ኣብ እዋን ፀበባ እታ ሕፀይትኻ ናይ መሮር ዕምባባ ኣብ ቅድሚ ዓይንኻ ክትወድቕ ክትረኽባ ዕጥቃን ዒልካዮ ክሳብታ ተርክባ ኣብ ሰማይ ዶ ኣሲርኩሞ ጋማ ኣብ ሰማይ ዶ ኣሲርኩሞ ጋማ
0: ዘይተነግረ እምበር የለን ዘይተገብረ መኪትካዮ ትመሪር ዘበለ ሓረግ ወለዶኻ ፅንዓት ምስ ቀፀለ ስምካ እውን ከም ኣቶም ሰማይ ተባሃለ ስፍራዶ ቐይርካ መገሻ ዘለዓለም ታሪካ ሰኒድካ ብደም ንጣብ ቀለም ብዓወት ንሓፋሽ ለወባ ናይ ኩሎም ጉቡእኻ ፈፂምካ ሕድሪ ብፆት ትብሎም
1: ጉቡእኻ ፈፂምካ ሕድሪ ብፆት ትብሎም
0: ዓይነይ እንዳረአየ ምማንሲኢነዮ ምምነዛንሰላኻ ኸፊተ ርእየዮ መላእ ኣካላትካ ብኢደይ ታሲሰዮ
1: ንብዓት ንምምሽጠይ ስነይ ነኺሰዮ
0: ነብያዶ ክብለኩም ንርሑቕ ጠመቲ ሃዋርያ ክብለኩም ንዓለም መሃርቲ ባሕታውያን ክብለኩም ስፍሮኦም በዓቲ ደምሰስቲ ሽግርና ንፁሓን ሰማእቲ ወድኹም ጓልኩም ብሓደ ኣርእስቲ ደቂ 20 ሰነ ነባሪ ሓወልቲ
1: ደቂ 20 ሰነ ነባሪ ሓወልቲ
0: ሰማእታትና ወትሩ ይዘከሩ ዓወትና ሓፋሽ

0: ሰላማት ወዲ ሰሌ ወዲ ሰሌ ዝሓንዶ
1: መርሓባ ብፆት
2: ይቱም ብፆት ከመይ ኣርፊትኩም?
0: መርሓባ እዮባ ዳሓንዶ
2: ግርም ግረ
1: ከመይ ኣርፊትኩም ብፆት?
0: ግርም
1: ስፖርት ኸመይ ነይሩ? ኣጋጣሚ ስራሕ ፀቕ ኢላት ንበር ክመፅያ ሓሲበ ናይ መንጋንታ ደኣ ኸሲዒራ
0: እዚ ዳርድኡ እንዲ እንታይ ሕቶ ደሊኻሉ እንታ ወዲ ሰሊ
1: ኣብ ተኽሲ ኣብ ተዓሊም ነዛ ሓይልና ንቕድሚት ተምፃ ዘላ ጋንታኻ ዘይኮነትን
2: እንታይ እሞ ዘበነ ስፖርት እንተሞ ኾነ ወዲ ሓረሳይ ድኽሻሓሉ ዘመ
0: ወዲ ሰሊየ ባኽብላ ድባ ፅባሓላ ጌርከያ እዝያስ ተንካል ጋንታታት ከናበይ ከደን እየ እምበል
3: ራይ ተበልካ
1: ኣራይ በሉ ብፆት ኣስሒኩምና ኸማን ካልእ እዮባ እዛ ምሳኻ ዘላ ቆልዓ ሳሊና ፐርሰናል ኮይና ክትሰርሓልና ደሊና ስለ ዘለና ስደዳይኻ ሕጂ ቑሑታ ጠርኒፋ ትምፃእ ካልእ ትብልዎቶ ዘይብልኩም ወዲእ ኣለኹም

0: ኣቲ እንታይ ደኣ ክንዲዝ ሓሳብ
1: ወዲ ሰለየ
0: ናብ ፊክር ኢኺ ብረት እናወልወልክስ ብሓሳብ ትዕዘሪ
1: ናፊቕና ወታ ወዲ ሰለየ ማማ በዛ ዓይነይ ክትወፅ ደለ ብኣይ ትሻቐሎ ኸረኣየኒ
0: ብኣኽሪኣ እንታይ ኮይና ክትሻቐል ምስቶም ንኣሽ ኣሕዋት ክትፃወትህሉ እምበር
1: ኣይትብከንዲ ዘብከየኒ ዘሎ እንተ ዝህልዋ ዳ እንታይ ይጨንቐኒ ኣሎ ሓንቲ ጓላ ኳ ሓንቲ ከም ሓሙስ
0: እንክበል እዚኣ ከ ምሳኽለ ክምለይ
1: እንታ ወዲ ሰለ እዚያዳ ፅሪት እኒያ ዘላ እንታይ ክብሉላ ኣላ
0: ድሓን ሃሰስ ካብ ዘይብላ ዳርጋ ሰሙ ንየ ገይረ ዘለኹ
1: እንታ ወዲ ሰለ ወላ ሓንቲ የብላ እንዳበልኩኻ
0: ኣይትስንላ ኒኺ እንተተኻኢሉ ኸማን ካብታ ጨና ክተ ትገብርላ ክንደይ ምፀበቐ
1: ሓለፍና ክብላ ስተሓልዩ ዓጥና ትብል ነራ ዓበ እንታ ወዲ ሰለ ሎም ስቃ ሕሉፍ ሓሊፍካስ ጨና ግበርላ
0: ኣየ መፀፀፅ ኣንቲ ቆልዓ ምስለ ክተኣሪዲ ክትውዕል ስምዕ ባ እዘን ጋንታታት ኩሉ ግዜ ቡንጌረን ምስ ዓደማን እየን ንሕና ድማ ካብ ምኻደ ይዕረፍናን ሎሚ ኣብ ገዛና ቡንጌርና ተዓደምናዮን ከመይ ይመስለኪ
1: ቤላ ሓሳብ ኣነ ኸማን ቀዲምካኒ እምበር ቀጻሊ እየ ዝሓስባ
0: ካላስ በቃ ንስኺ ኣቑሑት ቡንክ ቀራርቢ ንጅምዐ ኸዓ ንኹለን ዘንጋንታት ንገረን በል እዮም ኣነ ኣብዛ እንዳበጠሉ ንእሽ ስራሕ ኣላትኒ ብፅሒ ኢለ ክመፅ እየ ኣይድንጉን እየ
1: ጠዋሊ ጠዋሊ ወዲ ሰለ
2: ሰላማት ንሓይሊ ከመይ ውዒልኩም
1: መርሓባ ከመይ
3: ውዒልኩምተው ቃዶም በለ ጃማዓትልክር
4: ጓዕዳ መፃኹም ንበርበሩ
2: ኣንቱም ብፃት ደንጌኩም ዶ ኣይንእሽተይ ስራሕ እንዲሒዘ ፀኒሐ ኣይ ዑስማን ዓርከይ ደንጌኩም ዶ ዘይደንጎኻ ኣልጢፍካ እምበር መፂኻ
3: ኣይ ዑስማን ከምባ ጨጉራ ገፈፍ ክትብል ዳበይ ክሰልጠካ
2: እዮባ ገፈፍተ ዝብላ ስራሐ መንዓ ይምለይ ሰዓት ኩዕሾ ካክለ ናይዞም ከይትዘዲእንታይ ፈይትና ኢልካ እናታ ዓስማ ሲኢልካ እዚ
0: ወይለከ እዛ ሓይልዳ ኩላ ርያ ተኣኪባ
2: እንታ ወዲ ሰሊ መርዓ ጓላቐላቕል መዓላ ጌርከያ እምበር ተኣኪብናወ
0: ደንጌዶ ኣብዛ እንዳበጠሩ እንደ ንእሽ ስራሕ እዩ ዘፀኒሐ
3: ሓንሳብ ሓንሳብ ብፁት ንሰማማ ሕጂ ፀወታ ገዲፍና ቁም ነገር ንግበር ጭሩብ ዓቕማ እንዲያ ትሕጎም ዝብል እዮባ ንሕና ከዓ በታ ዓቕምና ቡንጌርና ልኩም ኣለና ተስፋይ ከዓ ክራር ከስማዕና ከመይ እዚ ሓሳብ እያ ጀምዓ ቤላ ዶ
2: ወዲ ሰልየ እዛ ብረት ገለ ታሪክ ኣለዋ ኣነ እውን ዝከረኒ ካብ ቀዳማይ ወጠለን ተቐይርካ ናባና እናመፃኻ ኣይገድፋ ኒኤልካ እምቢታ ብምርኣይካ ከቢድ መቕፃዕቲ ትቐፂዕካላ ነርካ ስለዚ ገለ ምስጢር ኣለዋ ንዛ ጥዕምቲ ቡንኩም እንደ ገለ በለና
0: ሓቂ ኸያኻ ተቐፂዐላ ነይረ እንተኾነ ግን ምስ ሓለፍቲ ተረዳ ድየ ሒዝያ ኸ መፅ ግርን
5: ኣብዚ ንህለካ ወግዒ ወዲ ሰለየ ኣብ ልዕሊ እዛ ብረት ዘለካ ፍቕርን ተገዳስነትን ፍሉይ እሞ ካብ ምንታይ ከም ዘነቐለስ ኣስፍዚ ሓቢልካ ዘይተውጋዓና
0: ድሓን ድሓን ካልእ መዓል ተረኺብና ክንዕለላ ኢና ሕጂ ግን ጉዳይ ቡና ንግበር
5: እዋዕ ኣንታ ወዲ ሰለ እንታይ ኻ ተራኺቦም እንከለዉስ መዓሲና ንራኽብ ዝብሉ ተምስሎ ሃየዳ ገለ በለና
2: ኣቁሎ እዮባ ይዕልለና ራ ይዕለና ወዲ ሰለየ
0: ሕራይ ብፆት ኣነ እኳ ካልእ መዓልቲ እንደይ ሓሲበ ነይረ ካብ በልኩም ግን ኣድሓን ኤርትራ ሃገርና ምድራ ባሕራ ኮታስ ነብሲ ወከፍ ስድሪ መሬታ ብታሪክ ዝተመልአ እዩ እዛ ዓጢቕንያ ዘለና ፅዋር እውን ነናቱ ታሪክ ኣለዎ ሕጂ ግና ብዛዕባ እዛ ካላሽንካ በልዓልኩም ገለ ክብለኩም እቲ እዋን ኣብ 1999 ካልኣይ ወራር ኣብ እግሪ መኸል ጸላኢ እቲ ብቀዳማይ ወራር ብማዕበል ሰብ ዘካየዶ ኩናት ምዃን ምስ ኣብዮ ኣብ 1999 ብብዙሕ እፅዋት ተጠቒሙ እዩ ድፍዓትና ክፍንጥስ ወሲኑ። ከምዚ ዝበልኩኹም እቲ ኩናት ሰብ ምስ ሰብ ዘይኮነ ሰብ ምስ ታንኪ ነይሩ። ኣብ ከምዚ ህሞትን ከለና ሽደን ዝበሃል ብፀና ነይሩ። ሽደን ተኩሱ ዘይርብርብ ጎዩ ዘይደክም ንብፀየ እምበር ንነብሰይ ጣዕማ ዘይብል ጅግናይ እቲ ንሱ ዝነበረ ከናለ ሓንቲ ዕምራ ዝኣኸለ ታንኪ

0: ኣይሽደን ኣብዚ እዋን እዚ ነዛ ከረሽን እዚ ኣይሒዝን እዩ እንዳቐረበቶ ምስ መፀ ካብ ብራሹ ናብ መሬት ማይ ብምኽዓቡ ጭቃ ሒዙ ከም ዑፍ ኣብ ርእስታ ታንኪ ኮፍ ኢሉ ንቪትሮ ታንኪና ብጭቃ ገይሩሎም መፁ ወዮ ዕምሪ ዝኣኸለ ታንኪና ነቲ ጋሪድዎ ዘሎ ንኽርኢ ቅልቅል ምስ በለ ብፀሽደን በዛ ከላሽን ገይርቃበፁ እቶም ኣብ ውሽጢ ታንኪ ዝነበሩ ብስምባደ ቅልቅል ምስ በሉ ኢትካ ንላዕሊ ኢሉ ማረኹም ወዮ ታንኪ ድማ ብዓበያ ንብረትና ኾነት ድሕሪ ዚ ብፀሽደን ነተን ምሩኻት ትሒዝዎ ናባና እንዳመፀ ኣብ ጥቓና ምስ በፅሐ ካብ ርሑቕ ዝመፀት በራሪቲ ጸላኢ ብንጉዶ ኣእትያ ብፀገማይ ኣፍሉ ብበሲሓ ወፀት እሞ ሰልሐጥ ኢሉ ወደቐ
1: ብድሕሪ ኸ
0: ብድሕሪ እዚ ተቓላጢፍና ባሪላ ተሰኪምና ያናኸድና ኣውርዱኒ ኣውርዱኒ ብምባል ሓንቲ ልብዋ ገደፈልና ቃላት እናተቆራረፀ ብፆት እዛ ካላሽን እዚኣ ኣብ ምሕራር ከተማ ባፀዕ ካብ ሓደ ዝተሰወ ብፃየ ተረኪብ እያ ዕማኹ ካብ ሓመድና ጭላፍ ካብ ባሕርና ከይጭርሞም ከይቁርሞም ሌላውነትና ተዓቂቡ ክነብር ዕድቂ መጻኢ ወለዶታትና ክትከውን ብግብራ ሓዝዋ ዓወት ንሓፋሽ ኢሉ ብመስዋዕት ተፈለየኒ
2: ተሰውዩ
0: እምበኣር ሕመረት ፍቕሪ ናይ ዛከላሽን ነዚ ይመስል እቲ ዘገርም ናይ ዛዛንታ ግን እዚ ክብለኩም ፀናሕኹ ብፃይሽደን ሳሊና ፍረውርክ እያ
2: ወዲ ሰሊ እንተይ ትብል ኣለኻ ሽደን ዝባበየ
0: እዎ ቦኺ ሳሊና እዛንታ እዚ ዝሕብን እምበር ዘብኪ ይኮነ እዚኣ ኸዓ ኣብ መስዋዕቱ ቦኺ ተኻፋሪት ናይ ትፍጻሜ እያ ብኽብሪ ዓቂብ እያ ጸኒሐ ሳሊና ኣብዚ ቦታ ጽንዓት ነዚ ሕድሪ ዝትቕበል ብምህላውኪ ሓበን እዩ ክስምዓኪ ዘለዎ
2: ዝኖቱ ከቢድ እዩ እዚ ናይ ባባ ታሪክ ከዓ ከይገረመን ይተረፈን ሞ ሕድሪ ባባን ሕድሪ ኩሎም ሰማእታትናን ከድምቕ ከዓ ኣብ ኣሰሮም ኣለኹ
0: ኣገናዕ ዛጓለይ

ስሌና እቶም ኣርሒቖም ዝጥምቱ ዝሓኑ ዋልታ ምዃኖም ኣሚኖም ዘእምኑ ኣብ ቅድሚቶም ምስ ቀዳሞት ዘይክምሁ ዘይዝረግ ሓመት መእንቲ ምንድኦም ዝወፍሩ ኣብ ቅድሚ ብልሒ ዝግተሩ ገንሸልናዮም ዝሓልፉልና እንተ ዘይሓልፉልና ኣበይ ኣበይ መሃለና ግዜን ትንፋስን ዓላፉ ምዃኑ ርሑን ከላ ምብርካት ዝኣምኑ ኣብራኽና ጐየያ ኣዒንትና ረአያ ንምንባርና ምንባሮም ዝተወፈያ ግን ሰብ ዲ ዓለም ግርምቢጥ ገሊኣ ጸላምና ኽትቅንጥጥ ገሊኣ ንኸብዳ ሓዋ ዘይትፈልጥ ነዛ ዶመ ንርአ ደቃ ሂባ ወርቃ ትቕንጥጥ ስኽፋ ይብለናን ግፍፍ ቅንጥጥ ቁሩብ ቁሩብ ስኽፋ ይብለናን ግፍፍ ቅንጥጥ እምበር ጀጓኑስ ኣባርዕ ዝስየፉ ስለና ዝሓልፉ ህይወቶም ዝኽለፉ ንመሬት ብደሞም ዘርሓሱ ንሰምዮም ንዓና ዝወሓሱ ናህሪ ጉዕዞኦም ከይሰልኬ ክምስታ ኣስናኖም ከይነኬ ሓምባር ብረቶም እናነቀወት መርዛም ዓረራት እናኸዓወት ተወቒዑ ዛዕ ዘርጋሕትም ህይወት ኣብቂዓ ኸተኸትም መጓዕዝቱ ጥውዮን ሰላ እወታ ነጸላ ይግነ ዘላ ደሞም ተኣኪቡ እንተ ዝዓቁር ዓጽሞም ተኣኪቡ እንተ ዝኹመር እንታይ ምተሰሜ እስከ ንንገር እንታይ ደሞም ድጋታት ምመልአ ቀይሕ ቀላያት ኣዕጽምቶም እምባ ምኾነ ገደመ ኣድበራት ሓመድ ለቢሶም ተተኸወሉና ኣዕላፍዮም ሓሊፎም ስለና ነዛ ሃገር እሾኻ ዝነቕስላ ዝምጠዉ ስብር ቅንጥስ ዝብሉላ በቲ ደሞም ባና እናብርሁ ኣውጊሖማ ሰማዕታት እናመኸኹ ስለዚ ሽምዓ ንወልዕ ከምቲ ምስሎም ሽምዓ ነብረሃሎም ስለ ንያም ሓሊፎም ኩሎም ወዶም ጓሎም ስለ ንያም ሓሊፎም ኩሎም ወዶም ጓሎም ክብርን መጐስን ንሰማዕታትና ዓወት ንሓፋሽ

ባ ሃገር ካብ ዓርቢ ናብ ዓርቢ ፍሑኽ ጉንቦሕ ጉንቦሕ ካብ ኣንደር ናብ ደርቢ ደበና ክዝረግ ከይበፅሐ ሰርቢ ለሰምሕራስ ኣብይዎ ሓፂን ኮይኑ ጎርቢ ንቶስቶት ኣብይዎም ወላኻ ሰሪዱ መሬት ሕሰም ተፍኡ ሓፋሽ ተሰዲዱ እምባሕ በለት ባርህት ኣብ ጥራሕ ከብዳ ደርቂ ነዊሕዎ ንቒፁ ጉልኣ መባእ ተበገሰ ናብቲ መሪር ጉዕዞ ፀበባ እንዳፀሐየ ናብ ረህባ ክግዞ መንባር ከይፀልአ ምስሞት ክመሓዞ ካብ ዓርቢ ናብ ዓርቢ ኣርክብ ሕዞ ሕዞ መክት ንኸስ ክምለስ ይሕቶ ቃንዛኻይተ ድምፅ ንውሽጡ ዋሓጦ ነዊሒት ጉዕዞ ክህረም ይሸቶ እናበለ ቐፂሉ ጉዕዝኡ ከም ርግቢ ኖህ ደም ኮይኑ መልክዑ ማይ የለን መተርኮስ ጐረሮ መግቢ የለን ከርሲ ትዕንገሎ ዘቶም ፍሶ የለን ፅሩይ ኣየር ባር ዝስሒቡ እንዳተፍአ ዓረር ጠፊኡ እንዳበልዎ ከም ዘርኢ ዳይኖሶር ዝራብዕ መስከረ ማርሓ ኮይኑ ዓንተር ሞባ እኮ ዶም እናዘረየ መላእ ኣካላቱ መሬት እናለሓሰ ስጋ ተበትቢቱ ጉዕዙ ይቕፅል ብዘለዉ ዕንፅምቱ ነሰንኑ ይጸልማ ኣኺሉ ሰዓቱ ኣጆኹም ኣጆኹም ከርክቤ እንዳበለ ብፀቱ ንኡስ እንዳተፈለየ ኣብቲ ጽንኩር ህሞት ንሓዋሩ እንዳኸደት ዘይትድገም ህይወት እታ መባእ ዋዕሮ ዕልልታ ዘስምዐት መን ነገራ ወደይ ከም ዝብፅሕ ኣወት መባእ ሃገር መባእ ህዝቢ ንርሑ ጠሚቱ ከይበሃገ ዓስቢ ሰብ ምዃ ረሲዑ ሰብ ተሰባሳቢ ልዕልቲ ዘለዎ ለጋስዎ ወሃቢ ፈጣር እኮ ዕሽር ሃብ እዩ ዝበለ መነለኸ 10 ካብ 100 ዝኸፈለ ስለዚ መባእ ካብ ሰው ዝፍለ 100 ካብ 100 ንህዝቡ ምስኮነ እወ 100 ካብ 100 ንህዝቡ ምስኮነ ዘለዓለማዊ ክብርን መጎስን ሰማእታትና ዓወትና ሓፋሽ

ካዲው ትሁሩ ሓበል ጠንቃቅ ዕረፍቲ ሳጥበል ዝኽረሰማታ ድንን ምስ በሉ ኣቦታት ኣዴታት ንኣሽቱ ቈልዑ ኣጓዝ መንሰያት ጸታ ምስ ሰፈነ ኣብ ምድረ ሰማያት ኣብ ቅድመይ ትቕጀሉ ጀጋኑ ውፍያት ኣይረሳዕኹ እንደሚቑ ተዘኩረይ ምስ ትንፋስ ስኢነ ይሕንቕንቕ ጐረረይ ብምስልኹም መሊኡ ሓንጐለይ ኣነ ንኽህሉ በጃ ሓሊፍኩምለይ

ተውህቦ ደርፊ ዳዊት ሽላን ስምዕ ተበልክዎ ተዝመላለስ ሽሕ ግዜ ተዝመላለስ ኢልዎ ኣይ ምስተሃከየን ብቁልቁሎት ዓቐበት ናይ ጎቦ ተፈጥራዊ ሕጊ እንደሞ ኸልኪልዎ ማህደር ጀጋን እውን ኣንብብ ተበልክዎ ታሪኽ ይትንትኑ ኣይረሳዕናካን ይብልዎ መን ኣሎሞ መን ንዓኹም ዘይዝክር ፍጡር ዘበለ ብዛ መሬት ዝነብር ሓባሪ ጥይትኩም ዓወትኩም ዘበስር መዛግብኩም ኣሎ ጅግንነት ዝነግር መቓብርኩም ኣሎ ታሪኽ ዘሰጋግር ንውሉድ ወለዶ ከምኡ ንኽንገብር ከመይ ሎሞ ክርስዓ ኣነ ምስሊ ቆመናኹም ኣብ ዓይነይ እንዳተሳእለ ሰፊሕ ንግዳዕኹም ጀብጀብ ዝተኸድነ ኣቱም ሰብ ሽራራ ሰብ ዕጥቂ ጋምባለ መግሃር ዝሰገርኩም ሃልሃል እንዳበለ ባንከር ወራስ ሕድሪ ንልእላውነት ዝተኸፍለ ዓቅብዋ ኣልምዕዋ ህነፅዋ ዓወት ንሓፋሽ ኣድሚፁ ዝተፈልየ ዘኪረኩም ብእውነት ካብ ውሽጠይ ዝገንፈለ ዘኪረኩም ብእውነት ካብ ውሽጠይ ዝገንፈለ

ቅዱስ ወዲ ስውእ ህይወቱ ኣብዚሙ ኣባይ ክከላኸል ሰንኪሊ ኢደምዩ ከምቲ ናይ ቀዳሞት ስውእ ኮይኑ ስሙ ክኢልዎ ጽንዓት ተቐኒቱ ስራሓሎ ኢልዎም ስድራ ቤት ውፀቱ ተጋዳላይ ኮይኑ ቀጣቢሉም ዕቱ ክምስታ ለጊሱ ንባዕቱ ንውሽጡ ንሱ እውን ሓለፈ ንስለ ዛርስቱ ዝርሳዕ ኣይኮነን ቅያት ውዕልኻ ተቐባለ ሕድሪ ኣሰር ዝሰዓብካ ንህዝብን ሃገርን ሂወት ዝኸፈልካ ኣብ መዝሙር 20 ሰነ ተፀዊዑ ስምካ መዛግብቲ ዓለም መልዩ ደብተርካ ኣይረሳዕኹ ናይ ክርሳዓካ ንየ ሓደራኻ ፀረ ብፅንዓት ተሰኒየ ጉዕዞኻ ክቕፅል ዕላማኻ ረድየ ዕምረይ ክሳብ ዘላ ሕድረይ ክሕድስ እየ ፍጹም ኣይረሳዕኹን ክሰን እመነኒ ዓፅመ ስጋይ ከይ

0: መድሕን ክብርታና መላእክ ይሰግዳ ኣብ ልብና ኣለኹ ቅሰሉ ዘማና ዋዜማ ፅንብልኩም ኣብ ሱባኤ ኣለና ቃልና ከነሕድስ ማላ መፃዕና ህድቦም ክንፈፅም ድሉ ዳይ ስማዕ ኣሎ ካብ ገዳም ሰማዕቲ ካብቲ ቅዱስ ስፍራ ናይ መድሕን ሓወቲ መድሕን እቲ ንእሽቶ መድሕን እቲ ዓብዪ ካብ መስጅድ ካብ ደብሪ ይትህሎ ነብ እቲ ነብስቆን ማዕሩፍ ፀዳንቢ ዳይ መድሕን ሓላል መስተ ጥዑም ንፋስ መቓልሕ ሰዲዱ ኣብርህዎ ድማስ እበላዮ መድሕን ቀንቁም ንምሕዳስ ንፅንዓት ብፅንዓት እዩ እቲ ወሳኒ ምዕራፍ ኣካለ መሰለይ ኣይ ገደፍኩን ፅያም
1: ካብ ሉር ቀይሕ ባሕሪ ካብ ጭዋም ሰኒና ድምፅስማዕ ኣሎ ድሃይ ሰማዕትትና ካብ ሰብዓ ድቡሩ መርብ ዓለቴና ካብ ግንባራት ቡሬ ግንባራት ፀኑና መልእኽቲ ሕርያት ካብ ተወት ገልና ቅሰን ምስ በልኩምኒ ቀስ ነብል ኣሎ ካብ ዓዲ በጊዖ ካብ ግንባር ገምሃሎ ብርባዕተ መዓዝን ድምፅስማዕ ኣሎ ድምፂ መድሒ ሽደን ብዓንዲ ርብዕሎ ሕጂ እውን ቅሰን ይመልስና ወርሳ ይከኣሎ ንጉስ ዛባንዴራ ዘይቅጠት ሽመቱ ድሃይ ገይሩ መድሕን ኣብ ድሮ ንብደቱ ካብ እምባዝ ጭሮን መቓልሕ ሰዲዱ ጎላጉል ሰንድቑ ኣኸውሕ ጨዲዱ ካብ ሰማይ ሰማይ ናብ መሬት ወሪዱ
0: እዚ ምህሪት መድሕን ናይ ማዕሩፍ ኣዘሪማ እቲ ቅዱስ ዝሃየን ናይ ሎቱ ዓሊማ ኣብ ድሮ ንግደቶም ፅንፍል ሰማእታትና ድቕ ክብሉ ሓዲሮም ብሉዑን ምስጋና ኣብ መስጊድ ሰሓባ ገዳም ደብረሲና እብላሎ መድሕን ክብረት ኣደለ ዋቃ ዓፅመተማይ ኩሉ ኮነታተይ እታ ሰንደቕ ዕላማይ ዘውዲ መንነተይ ኣውሒዝኩም መዓደይ ኣይተደፍረን ዘውደይ ንዓኹ መመስጋኒዩ ናይ ሎሚ መልእኽተይ ቅእሰን ቅእሰን ኢሉ ንድዩ ዋርሳ ይፈራይሕ ኩሉ ቅንጥጢሉ ስክርታይ ዝኾነ

0: ቅሰም ዕድመ ንእስነት ዘይፀገብካ ተመልዕኻ ሕፁነት ዘይፀገብካ ዕሸላት ደቅኻ ንድሓር ዝሓደግካ ፍረ በርክኻ ሓድጊ ዘይገደፍካ ንስሌና ንስለ ሓፋሽ ዝተበጀኻ ቅሰን ናብ መቓብርካ ኣይዓበረን ቃልካ ይወራረስ እዩ ዘሎ ኣይትበትከን ሕትኻ ቅሰን ስዉእ እንሆ ኣቦኻ እንሆ ሓውኻ እንሆ ወድኻ ኣብ ዕለተ ዝኽርኻ ሽምዓ ውሊዑ ንብዓት ሓደን ይነብዕ እነሀለት ኣዴኻ እነሀለት ሓፍትኻ እነሀለት ጓልካ ጥዋፍ ክብሪ ወሊዓ ንብዓት ንያት ትነብዕ እነሀለት በዓቲ ቤትካ ቅያኻ ትሰምዕ ፍረ ዘርእኹም ሒዛ ብትግሃት ሃገር ትልምዕ ቅሰን ስዉ ኤርትራና ሰዊዳ እምበር ኣይበለትን ግምዕ ንቓልካ እምበር ንቓል ካልእ የብልናን ትሰምዕ ርሂፅና ኢና ንሰቲ ርሂፅና ኢና ንበልዕ ቅሰን ስዉ ሎቕመፅመፅ ኣይንፈልጦ ናይ ነንቀላውጥን ርእሶ ምርኮሰያ መትከልና ሓንቲ ንውሳኒትን ኣላጊብና ኢና ንነብር መርፍእን ጥጡን ብገንዘብ ይኹን ብንዋይ ኣይንሰድዐን ስጋ ስዉ እዩ ማሕላና መመሊሱ ዝረዝን ዲል ኣይንህቦን ንሓድነትና ክዘርግ ዝፍትን ኣብ ቤትና የለዋን ሓሶትን ተኪትን ቅሰን ስዎ ክንድቅስ ክንትስእ ንዓኻ ኢና ንፅውዕ ኤርትራና ሰዊዳ እምበር ኣይበለትን ግምዕ ንብዓት ዝኽሪ ንብዓት ሓበን እምበር ንብዓት ሓዘን የብልናን ዝዘምዕ ንብዓት ሓዘን የብልናን ዝነብዕ ክብርን ዝኽርን ንሰማታትና
1: ኣቦያርኣያ ገብረ ሚካኤል ኣብ ናብሮኦም ጻዕራምን ጥበበኛን እዮም ነይሮም። ኣብ መፋርቕ ሰብዓታት ድማ ነቲ ክውንንዎ ዝሓልሙሉን ደም ዝርህፅሉን ዝነበሩ ንብረት ናብ ኤውሮጳ ኸይዶም ኣምፂኦሞ ናይቲ እዋን ዘመናውያን ዝበሃላ ዓለም ትጐልፎ እውን ኢኖም ልዕሊ 80 ሰራሕተኛታት ቈፂሮም ከዓ ጐልፎ ንዓማዊል የቕርቡ ነይሮም።
2: ኣርኣያ ገብረ ሚካኤል ኣብ ገጠር ተወሊዱ ኣብ ገጠር እውን ዓብዩ ናይ ትምህርቲ ዕድላት እውን ብዙሕ ኣይጓንፎን ግን በሊሕ መስተውዓሊ ናይ መጻኢ ብዙሕ ራእይ ሕልሚ ዝነበሮ ኣቦ እዩ ነይሩ። ብናእሽትዮም ከለዉ ኣቦ ወዲ 20 ዓመት ከሎ ማለት እዩ ክብርት ደይ ወይዘሮ ኣባ ዮሃንስ ጓል 15 ዓመት ኮላ ቃል ኪዳን ኣሲሮም ብኺዳኖም ፀኒዖም ዝነበሩ ስድራ ቤት ንስድራ ቤት ንደቆምን መልሚሎምን ኣልዮምን

0: ከም ናይ እንዳ ጎልፎ ፋብሪካ ማለት እዩ ኣብ 972 ተወዳዲርና ምናልባሽ ብስእሊ ተደገፈ ስለ ዘሎ ኣብቲ 972 ናይ ወርቂ መዳልያ እሱ ኢሳቅ ገብረ መድህን ናትና እዚ ጋርጋኖ ኢማ ዝተባሃለ ከዓ ሰለስተ እዩ ኣቦና ካብ ደገ ካብ በዓል ታይዋን ብብዙሕ ሶስታ ምፅ ነይሩ ብብዝሒ ናይ ላና ዋላ ናይ ዘን ኣለምቲ ማካይን ከሚታተ ምፅ ነይሩ። ስለዚ ንሕና ንዓና ጥራይ ደይኮነስ ንኩለና ኣብ ዝነበራ ማእል ናይ ማእለማ ጎልፎ ፋብሪካታት ንዓቶን ንሕና ንዕድል ከም ዝነበረና ናይ ቸርኔራ ይኹን ናይ መላጉም ይኹን ዋላ ናይ ላና በዚ ናይ ኣቦይ ፃዕርታት ስታይ ክብል ከም ዝነበረ
1: ኣቦይ ኣርኣያ ኣብ ኣታዊታቶም ጥራይ ኣድሂቦም ይሰርሑ ይነበሩን። ከም ዝበዝሑ ኤርትራውያን ሃብቲ ብዘይ ሃገር ትርጉም የብሉን ብምባል ምስ ሓፋሽ ውድባት ተሰሪዖም ሃገራዊ ግብኦም ዘሰላስሉ ዝነበሩ ሓርበኛ እዮም። ቃልሲ ኣቦይ ኣርኣያ ኣብኦም ኣይብቅዐን። ኤፍሬም ወዶም ብ1975 ናብ ሜዳ ኸይዱ። እተን ክልተ ኣዋልድ ሸዋይ ነሽን ገነትን እውን ኣብ ዝተፈላለያ ዋህዮታት ተወዲበን ተልእኾ ውድበን ይፍጽማ ነይረን። ኣብታ ስድራ ኣባላት ናይ ዝተፈላለያ ሰለስተ ዋህዮታት ተቓለስቲ ነይሮም ማለት እዩ።
2: እወ ንሕና ሲ እቲ ሽዑ ዝነበረስ ምስጢራዊ ሰራርሓ እንድዩ ሕጂ ዋህዮታት እየን ነይረን። ሕጂ ኣብቲ ዋህዮታት እቲ ተምሃራይ ብናይ ተምሃሮ ማሕበር፣ እቲ ካልእ ድማ በብናቱ ይውደብ ነይሩ ማለት እዩ። ሕጂ ኣብዚ ንሕና ኣብዚ ከባቢ ተጋደልቲ ስለ ዝነበሩ እቲ ቀንዲ ፅልዋ እንታይ እዩ ዓዲ ስለ ንኸይድ ናይ ተጋደልቲ ወሬ ወይ ከዓ ናይ ተጋደልቲ ምንቅስቓስ ንፈልጥ ነርና። ሕጂ እቲ ቀንዲ ፅልዋ ዘሕደረልናስ ኣብ ከባቢ ካብ ቤት ትምህርቲ እውን ወፂና ሲ ኣብዚ በዓል ወክ ድባ ከለዉ ተጋደልቲስ ናብኡ ንኸይድ ነርና ኢና። ሕጂ እቲ ውዳበ ከዓ በብመንገዲካ እዩ ምስጢር ስለ ዝነበረ ስድራ ቤት ሕድሕዳ ይትፋለጥ ኢና። ስለዚ ኣነ ብመንገዲ ተወዲበ ሸዋነሽ ብመንገዳ ተወዲባ ኣቦይ እውን ከምኡ። ሕጂ ዝብለካ ዘለኹ በዓል ትካቦ ዳዊት ድማኒ ነታ ከተማ ብምልእታ ምስ በዓል ስውእ ወድቡላ ኮይኖም ነዛ ናይ ከተማ ስርሒታት ሲ ዓብ ኣበርክቶ ዝነበሮም እዮም። ሽዑ ዝግበር ዝነበረ ናይ ባሓቂ ዝስራሕ ዝነበረ ተኣምራታዊ ስራሕ ተተባሃለ ምግናን ኣይኮነን። ሕጂ በዓል ኣቦይ ከዓኒ ብናቱ ብ75 እውን ተኣሲሮም ተዘእሰሮም ምክንያት ከዓ ከም ዝበሃል ኣብኡ ሽም ናይ ሓደ ካብ ዓዲ ዝመፅእ ዝነበረ ሰብ ሊስታ ሒዙ ስለ ዝፀንሐ ብኡንታሽም ገይሮም ኣሲሮሞ ማለት እዩ። ድሕሪ 9 ወርሒ ወፅ እዩ ኩሉ ዘድሊ ንሜዳ ዘገልግል ኣቑሑሲ በየን ዝወፅ ነይሩ። በቲ ኣብ ከተማ ዝነበረ ሓፋሽ ውድብ እዩ ነይሩ። ሓፋሽ ውድብ ካ ብምንታይ ዝሰርሕ ነይሩ? ብዋህዮታት ተጠርኒፉ ዋህዮ ሓንቲ ዋህዮ ንንሕድሕዳ ትፋለጥ ተኻልእ ግን ነቲ ሓንቲ ዋህዮ ኣይፈልጣን እዩ። ሕጂ ብከምዚ ምስጢራውነት ተዓቂቡ ድማ ንንቀሳቀስ ነርና።
3: ኣነ ኣብቲ ውዳቤ 1977 ተወዲበ ማለት እዩ። ኣነ ስጋ ሕጂ ናይ ኣቦይ ክስታይ ደብሎ ኣርማ ብጎልፎ ተሰርሐ ነይሩ። ብዚ ኣርማ ናይ ህዝባዊ ግንባር ኣብዚ ገዛ ኣቦይ ረኪቦ ማለት እዩ። ኣነ ናብ ኣቦይን ላዕሊ ከይድና እንዳ መጎጎ ነይሩ ብላዕሊ እቲ መጎጎ ይስንከቶ ነይሩ ነይሩ ኣብቲ መውፅእ ትኪ ኣብኡ ሓቢእናዮ። ሕጂ ናይ ኣቦይ ክስታይ ስጋዕ ክንደይ ገነት ምስ መፀት ኣቦይ ግን ዋላ ሓንቲ ክስታይ ይገብርኒ ነይሩ። ምክንያቱ ቀንዲ ንዓና ክስታይ ዝኾነና ነበረስ ኣቦ እዩ። ኣብቲ ሃገራውነት ስ ክስታይ ክንገብር እዚ ከምዚ ክብለካ ፀንሐ ሓራ ምስ ወፃ ከተማታት ሲ ምዕበላታት ክዱ ረኣዩሉና ናይ መጀመርያ ታንክ ተማረኸት ርኢና።
0: ሕጂ እቲ ነንሕድሕደን ውድባት ገለ ምባል ኣነ ይፈልጥን ሓቂ ዘረባ ሕጂ ኣነ ዘንብቦ ገለ የብለይን ግን ናይ ኣቦይ መፅሄት ናይ ሽዋይነሽ ናይ ገነት መፅሄታት ግን የብል
2: ዝብለካ ዘለዎ እንዳቦይ ለገሰ ሕጂ ኣብኡ እውን ሓደ መዋፈር እዩ ነይሩ። ኣብ ብዙሕ ንብረትካ ይዕቀብ ነይሩ እዩ። ሕጂ ንሕና ናበኢና ንብፅሖ ነርና መብዙሕትኡ ግዜ ኣቑሑቶ ኮይኑ ናብዛ ዝበልኩኹም እዛ እንዳ ምቁር እያ ሳኣ መዋፈሪት ነራ ብፍላይ ንደቡብ ዝምልከት ናይ ሰሜን ዝምልከት ካ ብካልእ ወገን ነይሩ። ንሕና ግን ንደቡብ ይርክብና ነይሩ። እቶም ተንቀሳቀስቲ እቶም መንእሰያ እቶም ተማሃሮ ኢኻ ሕጂ እቲ ዋህዮታትካ ድልዱል ክስታይ ነይርዎ ተወፋይነት ኩሉ ክመፀና እዩ ዝብል ስ ዋላ ሓንቲ ፍርሓት ከማ ናይ ነበራ ሕጂ ኣነገር ክሓስቦ ከለኩስ ከመይ ድፍረት እዩ ነይሩና ኢና ንብል ነርና። ሕጂ ካብ ቤት ትምህርቲ ክንመፅእ ከለናስ ጥራው ስና ሒዝናስ እዚኣ ብረት እዚ ሕልፋእተ ተባሂልካስ ሒዝካያ ተሓልፍ።
3: ኤፍሬም ካብታ በፂሕና ምስ መፀና እዚ ምዕባለታት ርኢና ሰሙና ናይ ፀንሐን ንሜዳ ይኸይዱ ብዕድመ ንኡስ እዩ ነይሩ። ሕጂ ኣደይ ከም ኩለን ኣዴታት ሰንቢዳ ክስዕብ እንተበለት ኣይትስዕብዮን ይኸ ንሳቶም ደይተጋደሉ ደኣ ደቅመን መንከ ተጋዲሎም ነፃ ኤርትራ ከምፅኢሉ ከልኪልዋ ኣይከደትን ኤፍሬም ብኡ ገይሩ ኸይዱ ማለት እዩ።
4: ሽመይ ኣምለስ ፀግዛዩ ድበሃል ኣብዚ ካብ በዓል ገነት ከለዋ ኣብዚ ኣትሒዘ

0: በዕላ ወዲባትኒ ምዚ ኣብዚ ምስኣቶም እየ ነይረ እዚ ኩሉ ኣብዚ ኩሉ ኩነታት እሳትን ክኸዳ ከለዋ በዓል ገነት በዓል ሽዋይነሽ ኣብዚ እየ ዘለኹ ምስኣቶም ኩላቶም በዕላተን እየን ወዲብናኒ ኣብዚ ደቆም ወየን ኣብዚ እየ ነይረ ምስኦም ስጋ ብዝኸዱ ምስኣቶም እየ ነይረ ብዚ ብድሕሪኡ ድማ እሳትን ሜዳ ምስከዳ ሸዋይነሽ ንወፃኢ ምስከደት እዞም ደቀም ወይ ንኣሽቲ ቆልዑ ከለዉ እዚ እዞም ንኣሽቲ ደቀቕቲ ኣብዚ ከለኹ ድሕሪ ክንደይ ዓመት ብድሕሪኡ ከዓ 84 ምስ ድሕሪ ምውዳበይ ንሜዳ ወፅ
1: ኣቦይ ኣርኣያ ብሃሱሳት ስለ ዝተጠቀሙ ኣብ ገዝኦም እዚ ዝስዕብ ሓደጋ ኣጋጢምዎም እዩ
2: ኣደይ ኣጋጣሚ ዓባያ ሜታ ዓባያ ዓሱ ነይሩ ኣይነበረትና ኣብዚ ገዛ ገነት ትምህርቲ እያ ነራ ካልኦት እዞም ንኣሽቲ ኣሕዋተይ ግን ራሄል ብጣዕሚ ህፃን እያ ነራ ራሄል እቶም ካልኦቱ ንኣሽቲ እዮም ሕጂ ካብቲ ውሽጢ ገዛ መፂና ኣብዚ እግርእርናያ ስካላና ኣብኡ ኮፍ ኢልና ነዊሕ ኣይፀናሕናን ኣፋኝ መፂኦም ማለት እዮም መፂኦም ትኽኢሎም ክስታይ ከማ ናይ ገበሩ ትኽኢሎም ንውሽጡ ክሪደ እዮም ሓሊፎም ኣነ ኩሉ ግዜ ዘገርምኒ ስለምንታይ እኦም ናብዚ ንላዕለ ደዮ ውሽዑ ገዛናስ መንበሪና እዚ ከምኡ ይገበሩን ንውሽጢ እዮም ሓሊፎም ንውሽጢ ምስ ሓለፉ ንትካቦ ምሰቦይ ረኪቦምዎ ትካቦ ሽጉጥ ነይርዎ እዩ ክልከሞም ንኽእል ነይሩ እዩ ካሃድሙ ንኽእል ነይሩ እዩ ግን ምህዳምናቱ ጥፍኣት ናይቲ ስድራ ቤትን እቶም ኩሎም ሰራሕተኛ ብዚ ፋብሪካ ዝነበሩን ማለት እዩ ሕጂ ከምዚ ናይ ገመድ ድመስል ሳሎን እዩ ነይሩ ኣብ ታሕቲ ክስታይ ገይርዋ ማለት እዩ ሓቢእዋ ኣቦዩ ነተን ዘብለ ነበረን ከምኡ ሕጂ እንዳጋፍዑ ኣውፂሞም ንበዓል ቦይ ማለት እዩ ሕጂ ኣነ ነቲ ዝነበረ ወረኣቲ ቀልጢፈ ነቲ ፖለቲካ ፈሻዊ ፖለቲካዊ ትምህርቲ ነቶም ሰራሕተኛታት ኣብ ትሕቲ ናይተን ማካይን ገፊዕ ነይሩ ማካይን ክስታያን ኣብኡ ሓቢኦ ሞ እቲ ገለገለ ወረኣቲ ከዓ ክስታይ ገይረ ኣብ ሽቃ ብኢደይ እንዳገበርኩ ማይ ሰዲደ ሰዲደ እዮ ማለት እዩ ሕጂ መሊሶም እንደገና ተመሊሶም ፈቲሾም ነታ ሽጉጥ ረኪቦማ ሕጂ ኣብ ቅድሚ ዓይንና ኣብ ክስታይ ካብ ሓንጎልካ ብጣዕሚ ክማእ ስኢሉልካ ትኸይድ ንትካቦ ክልተ ኢዱ ከምዚ ገይሮም እዮም ዘይሮሞ ሃሪሞም በዚ ፍንጭው ደም ክወፅእ ጀሚሩ እዚኦም ሕዋተይ ስቆልዑት እዮም ነይሮም ኣቦኹምሲ ንዑናይ ምርሑ ኣበይ ብረት ደቕምጥ ኢሎም ክስታይ ገይሮሞም ስጋዕ ዳሕራይ እውን ሕጂ ሲ ኣሮን ሽሙሎሓ ወይ ኣብ ሃገር ቤልጅም ኢ ዘሎ ሕጂ እንዳባረስ ጋዕ ክንደይ ክስታይ እውን ገይርዎ ነይሩ ማለት እዩ ሕጂ ዋጭዋጭ ኮይኑ ዝገዛ እንታይ ትገብር ኣይትፈልጥን ኢኻ ደድሕቦይኡ እንዳበልና ስዒብና ማለት ኢና ናይ ኣፋኝ ማኪናታ ሰማያዊ ቮልክስቫጌን እያ ነራ ሒዞሞ ከይዶም ሕጂ ናይ ብሓቂና ክስታይ ኮይንና ኣብዚ መፂ እውን ሰብ ኣብ ምስራቅ ገለመለ ዘሰብ እውን ኣሎ ከምኡ ድገበሩ ኣለው ኣደይ ተነጊራ መፅያ ሕጂ ንፅቡሒትን ኮ ቤተሰብ ክበፅሕ ዓሰብ ይመፅ እዩ ብዚ ኣነ ግን ዓራት ከንፅፍ ገለኢለስ ኣብ ዝለዓሊ ገዛ ደ ይበ ሕጂ እታ ናይታ ነቦይ ድወሰዶ ማኪና ርአያን ድምፃውን ስምዐ ስለ ዝነበርኩስ በዚ ውሽጢ ዝታንሳ ኣሎ ድምፂ ስምዐ ሕጂ በቲ መጋረጃ ቁሩብ ቅላዕ ኣብለ ተበልኩስ እታ ነቦይ ድወሰደት ማኪና እያ ነራ ሕጂ ንዓይ ጥራዮን ብልዮም ክመፁ ምክንያቱ ገነት የላን ገነት ኣያተወተ ናብ ዝገዛ ደቂ ቤት ትምህርታ ነገሮማስ ብኡ ገይር ተኣልያ ናብ እንዳመሓዙታ ሕጂ መውፅ የለን ካብዚኣ ሰብ ብመን ትወፅእ እሳቶም ግን ንውሽጢ ከይዶም ንኣበየ ኣቶ ርኣያስ ንሽዋይነሽ ጓለይ ንብረተይ ክትቅበለኒ ትምፃእ ስለ ዝበልዋፂ ሽዋይነሽ ኣብየላ ኢሎማ እቲ ትምዓትና ተኣነስ ገርመኒ ከመይሉ እዩ መፂ ኢሉላ ትክስታይ ተዓፃብ ከይ ፍርሐት ከይ ጃጀወት ድኳን ድኳን መሸጢ ኣብ ሹቅ እዩ ነይሩና ኣብዚ ጎደና ሃይለ ማርያም ማሞ ዝበሃል ዝነበረ ብቲ ግዜ እቲ ናይ እንዳ ጉርጃ ካሳላውንድር ዝነበረ ኣብ ፊት እዩ ነይሩ እቲ መሸጢ ፋብሪካ ብዚ መሸጢ ግን ኣብኡ ኢላቶም ንሳቶም ከዓ ከይ ሓተቱ ክስታይ ከይገበሩ እ ተገምጢሎም እዮም ከይዶም ሕጂ ኣነ ብድሕሪት በዚ ገዛና ትሪኮላት ኣሎ እንዳቦየ ማረ ዝበሃል ኣለዉ ብድሕሪና ማለት እዩ መጥሓን ገለመለ ነይሩ ኣብቲ መጥሓን መጉእ ገለመለ ክስታይ ገይሮም ትሪኮላታት ነይሮም ንዓይ ብኡ ፅዲፎምኒ ማለት እዮም ሕጂ እዚ ኩሉ ክስታይ ብሓፂቲ ናይ ሓፂር ክልምለ ንክስታይ ገይሩኒ ተመሊሶም መፂኦም ግን ንኣበየ ፀፊዖም ክስታይ ኣጋፊዖማ
3: ፅፋዕዎ ውቃዕ ነይረ ግንኣነካ ቁራፅ
4: ገና 2ልተ ዓመትን ፈረኣን ገሊአ ነይረ ግን ይብለኒ እቲ ምዕባይ ሓዊ ሕጂ ኣብ ኣሜሪካ ዘሎ ክወስድዎ ምስ መፁስ እስኪ ዋጭጭኪ ሓዚለናኺ ገለ እዩ ዝብል ብዙሕ ኣይፈልጦን እዩ ኣነ ግን ብኣደይ ትብለኒ ዝነበረት ግን ዚ ኮሮማቴሲ ብታሪክ እየ ዝፈልጦ ሓቂ ሓይሽ ኩዓይ ፈለጥክዎ ይብል ንምንታይ ብድሕሪእስ ብዘከርክዎ ነይረ ብዙሕ
2: በዓል ራሕሉን ቆልዑት ኮይኖም ክቅድሚ ምፅኢ ኣነ መፅኦም ሲ ንዕናይ መፀውዕ ነይሮም ናተይ ፍልሎ ገይሮም ፅውዕኒ ጥር ሰራዊት ኣብ ገዛና ኣለዎን እዮም ሕጂ ንዕናይ ገዛና ንዓይድ ስማዓኒ ዝነበረ ስምዒት ከቢድ እዩ ንገነት ድሕሪ ክልተ ቀነ ምሰበለት ብጣዕሚ ፃዕዳ እያ ነራ ፃዕዳ ከዓ መሲላ ምስተሓቢእና ተቐመጥናዮ ሕጂ ክትወፅእ ክፍትን ጋመ ፍሩይ ፍሪድ በለ ቆኒነን ኣስኩሉ ነብዛ ፃዕዳ ኮይና ሓሩጭ ናይ ሓሩጭ ነበረ ከፂት ኣብ ርእሳ ገይረን ክስታይ ገይረን ኣላ ምእንቲ ሓሙክሽቲ ክትመስል ነዛ ፀደ ከዓ ርእሳ ላፅያቶ ፀሊም ተኸዲና ዓባይ እዚአን ሰይቶ ቦይተ ክስተደይ ንግስቲ ብሂወት የለዋን ሕጂ ብቑሸት ከውፀአን ኢለን ፈቲነን ምውፃእ ከልኦሞን ተመሊሰን
1: ድሕሪ ምትሓዚ ኣቦያ ርኣያ ቤቶም ቀጻሊ ኣብ ትሕቲ ሓለዋን ክኸውን ኣብ ገዛ ቤቶም ጦር ሰራዊትን ኣባላት ድህንነትን ከም ዝሰፍርዎ ተገይሩ ነታ በዓል ቤታ ኣበይ ከም ዘሎ ዘይትፈልጥን ደቃ ናብ ሜዳ ዘፋነዎ ትናደ ምሽ ንኣሽቱ ደቃ ከቢድ ጸቕጢ ነይርዋ እቲ ተመንዮም ዝተኸልዎ ፋብሪካ ጐልፎ ድማ መኽፈሊ ደሞዝን እስትሕጋግ ሰራሕተኛታትን ምስ ተሰኣነ ብቤት ፍርዲ ተሓሪጁ እታ ስድራ ኣብ ነዊሕ ዓመታት ዘጥረየቶ ሃብቲ ኣብ ሓፂር ግዜ ሃደሽደሽ ኢሉ
5: ኣወ ንደቂ ሸሓይ መፅያትን ነይራ ሕጂ እታ ትሕዝቶ እንታይ ሒዛ ትለይ መፅያት ደርሶ ናይ ኣቦይ ነይሩ ናይ ስራሕ ትገብሮ ቴትሪክስ ግፊዕ እስን ፓልሞሊቭ ስረን ፓልሞሊቭ ከዓ ሳምና ኣነ ግንታ ስረን ምስራቅ ክዋ ሕጂ ክፋሐ እቲ እንታይ ትኸውን ሕጂ ክሳብ ክንደይ ተሸጊራ ከምዘላ ሕጂ ብኣጋጣሚ ኸማን ኣነ እንታይ ብላ ሕጂ ሲ ብድሕሪኹም ሲ ንብረት ኣይሸይጥን ትብልኒ ንስኻትኩም ዘይብሉ ንስኻትኩም እንታይ ክትብሉ እዩ ንሕና ሜዳ ኢና ዘለና ጥራይ ነቶም ደቂ ከመይ ጌር ክትዕቢ ሕሰብ እምበሪ ዋላ እቲ ገዛ ሸጥኪ ንዓ ክትኸውን ቪላ ግበረ ከም ዝበልክዋ ነዝዝከረኒ
4: ተን ዝነበርኣ ወርቃ ኩሉ ሽልማት ኣነ ድሕሪ ቦኹም ሽልማት የድልየኒ ኒላ ወርቃ ሸይጣ የዕብያትና ማለት እዩ
3: እወ ሸይጠ ወርቀ ሸይጠ ዋይ ወርቀይ ደቀይ እንዮ ሓዳረይ ክብረተይ ዝሸለመኒ እንድዩ ተኸዓፍተለይዳ ደቀይ እኳ ኣብሄ
4: ኩሉ እዚ ታሕቲ 8 ስታንሳ ዝነበረ ገዛና ናይ ኢሰፓን ናይ ጦር ሰራዊት ኣባላትን እዮም ኣትዮ ሞ ሓደ ካብኣቶም ከበደይ መሪ ዝበሃል ነይሩ ናይ እንዳ ኢትዮባስ ዝነበረ ሽዑ ሓላፊ ናይ ኢሰፓ ፓርቲ ከዓ ቀንዲ ስሩዕ እዩ ነይሩ ሰለስተ ደቁ ነይሮ ሞ ብዛሃን ፍትሕ ተልእኮ ዝበሃሉ ብኢሰፓ እኮ ተልእኮ ይሰካል ገለ ዳበለ እዩ ሽም ዘውፃሎም ነይሮ ማለት እዩ ሰበይቱ ከዓ ጓል መቐለ ካሰጃ ትበሃል ነራ ማለት እዩ ሕጂ መስፍን ዝበሃል ነይርዎ ኮነሬል ኩሉ ሻዕ ንሱ ክመፅእ ከሎ ድተዘምተ ንብረት ለይቲ ለይቲ እንዳከበደ ይመርዲ እዳተባህለ ኣብዚ ካንቸሎና እዩዝራገፍ ነይሩ ማለት እዩ ሽዑ ሓወይ ኩሉ ሻዕ እንታይ ይስምዖ ነይሩ ሙሴ ማለት እዩ እንዳከበደ ይመርዲ ክበሃል ከሎ ዳርኣያ እንዳቦ ጅግናስ ከም ዝተባሂል ኢሉ ይስምዖ ነይሩ ማለት እዩ
1: ካብ 1977 ክሳብ እሱራት ኣለም በቃኝ ዝወፁ ትፅቢት ኣደይ ኣባ ከመይ ነይሩ
3: መፀነይ እንዳልኩ እንዳተፀበክዎ ጠፍየኒ ኣለኻ እንዳበለኒ ኣሚነይ ሓዳረይ ኣቦ ደቀይ ቀያሕቲ ኣነ ከዓ ህፃውንቲ ደቀይ ሓቂ ፈፀኒ
4: ዋ ሕጂ ኣባይ ኩሉ ሻዕ ድሕሪ ናይ ኣቦይ ምጥፋቅ ማለት እዩ ኣብቲ መደቅስስ ክትኣቱስ ኣይትደሊና ነይራ ንምንታይ ደዘክራ ብዙሕ ነገራት ነይሩ ቀዳማይ ነገር ሽዑ ሃንደበት ስለ ዝኸደስ ዋላ ተነፂፉ ድ ኣይተነፂፉ እንተዓራሲ ተዓፂኡ እዩ ነይሩ ትማዕፆ ግን ኩሉ ሻዕ ክዳውንቲኡ ነይሩ ብጃመኡኡ ነይሩ ኣይተኣትዎን እያ ነራ ተዓፂኡ ነይሩ ኩሉ ግዜ
5: ናይ ቦይ መስዋዕት እሲ ሕልምታት ከምዚ ክበሃል ዘነ ተጋሂዱ ብናፅነት ተደቢስና እቶም ኣብ ዝፀንሑ ኣይሓመቑን እቶም ወፃእ ነበሩ እቶም ሜዳ ነበርና ከዓ ፀኒዕና ሳላ ድመፃእና ድሕሪ 18 ዓመት ፋሕፋሕ እዛ ስእሊ ትሪእዋ ዘለኹም ድሕሪ 18 ዓመት ኩላትና ብሓንፃእ ተኣኪብና ዝተሰኣልና ኣላ እያ ስለዚ ብደይ መስዋዕቲ ዝመፅእ ሕርነት የለን ናፅነት የለን እሞ መስዋዕቲ እቲ ሞት ብላሽ ኮይኑ ተጠፊኡ ተደይ ኮይኑ ናይ ኣቦይ መስዋዕቲ ግን ንሕና ብሂወት መፂና ከምዚ ዓይነት ናትናስ ካብቲ ናይ ካልእ ሙሉእ ስድራ ቤት ዝፀነተ ስድራ ቤት ኣላ ንሕና ግን ነዚ ብቡና ተቢልና ዕድለኛታት ኢና ካብ ነይሩና ናብ ዘይብልና ተቐይርና ነርና ካብ ዘይብልና ከዓጂ ናብ ንብሪ ህወት ተመሊስና ፅቡቅ ንፋስ ናፅነት ነስተማቐር ኣለና ሞ

ዒስራ ሰነ መዓልቲ ሰማዕታት ኤርትራ ኣብ ውሽጢ ሃገርን ኤርትራውያን ኣብ ዝነብሩለን ሃገራትን ብልዑል ሓበን ተዘኪራ ኣብ ከተማ ኣስመራ ካብ ሰዓ 6ዱሽተ ንጎ ካብ ሜዳ ባሕቲ መስከረምን ጎደና ሰማዕታትን ክሳብ መቓብር ሓርበኛታት ኣስመራ ናይ እግሪ ጉዕዞ ተኻይዱ ኣብ መካነ መቓብር ሓርበኛታት ኣስመራ ኣብ ዝተኻየደ ብኤሪ ቲቪን ድምፂ ሓፋሽ ኤርትራን ብቕጥታ ዝተፈኖ ወግዓዊ ስነስርዓት ፕረዚደንት እስያስ ኣፈወርቂ ብናይ ክብሪ ሰልፍን ሰላምታን ተሰኒዩ ንክብርቶም ስለ ሃገርን ህዝብን ዝተበጀው ጀጋኑ ሰማዕታት ኣኽሊል ዕምበባ ኣንቢሮም።

0: ብድሕርዚ ፕረዚደንት ኢሳያስ ኣፈወርቂ ላዕሎ ሰበ ስልጣን መንግስትን ግንባርን ኣዘዝቲ ሰራዊት መራሕቲ ሃይማኖት ኣብ ኤርትራ ዝመደበሮም ዲፕሎማሰኛታትን በሻሓት ዝቁፀር ህዝብን ዝተረኽብሉ ስነ ጥበባዊ መሰናዶ ቀሪቡ። እቲ ብኮሚሽን ባህልን ስፖርትን ሃገራዊ ኣዋህዲ ሽማግለ በዓላት ዝተዳለወ መደብ ንርዝነትን ትርጉምን መስዋእትነት ዘንፀባረቕ ትሕዝቶ ዘጠቓለለ ነይሩ። በዛ ኣጋጣሚ ሎሚ ልክዕ ሰዓት ሓደ ድሕሪ ቀትሪ እቲ ልሙድ ብኤሪቲቪን ድምፂ ሓፋሽ ኤርትራን ብቐጥታ ዝምራሕ ብሕልና ምስ ሰማዕታትና እንራኸብሉ ናይ ሓደ ደቂቕ ሓባራዊ ናይ ዝኽረ ሰማዕታት መደብ ክካየድ እዩ።
1: እዚ ከምዚ ኢሉ እንከሎ ህዝቢ ኤርትራ ውሽጢ ሃገርን ወፃእን ትማል ምሸት ሽምዓን ጥዋፍን ብምውላዕ ንሰማዕታቱ ብልዑል ሓበን ዘኪሮም ወኪል ኤርና ቤትኤል ሰለሙን ፀብጻብ ኣለዋ።
2: ሳላ ሰማዕታትና ዘይጠፍእ ብርሃን ናፅነት ተገዚምና ኢና። ስለዝኾነ ኣብዚ ዕለት ኣብ ውሽጥን ወፃእን ዝነብር ኤርትራዊ ዜጋ ነቶም ፀላም መግዛእቲ ቀንጢጦም ብርሃን ናፅነት ክንርኢ ዘብቅዑና ሰማዕታት ሽምዓ ብምውላዕ ክብሩን ዝኽሩን ብሓበን ዘንፀባርቕ
3: ትማሊ 19 ሰነ ምሸት ህዝቢ ኤርትራ ኣብ ውሽጥን ወፃእን ሽምዓን ጥዋፍን ብምውላዕ ንሰማዕታቱ ብልዑል ሓበን ዘኪሩ። ኣብ ከተማ ኣስመራ ብባንድ ምረሻ ዝተመርሐ ኣሽሓት ህዝቢ ዝተሳተፎ ሰልፊ ሽምዓ ካብ ጎደና ሰማዕታት ብጎደና ሓርነት ኣቢሉ ክሳብ ሜዳ ባሕቲ መስከረም ድሕሪ ምጓዓዝ ንርዝነታ ዕለትን መብፃዕ ሕድሪ ሰማዕታትን ዝተዳለወ ባህላዊ መሰናዶታት ቀሪቡ። ኣብ ምምሕዳር ዞባ ማእከል ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ኣቶ ተኬ ቀለታ ኣብ ዘስምዖ ቃል ስዋኣትና ናፅነት ክውን ዝገበሩን ልኡላውነትና ዘውሓሱን ምንጭ ኩርዓት ናን ሓበናን ምዃኖም ብምጥቃስ ንዝወደቕሉ ዕላማ ምስራሕን ንስድራ ስዋኣት ምሕብሓብን ንሶም ዝገደፉልና ሓደራ ስለ ዝኾነ 20 ሰነ ሽምዓን ጥዋፍን ኣብርሂና ኣብ ሕድሮም ፀኒዕና ከም ንምርሽ ቃልና ንሕድሰ ላዕለት ምዃና ኣገንዚቡ። ኣብ ኩለን ዞባታት ሃገርና እውን እቲ ዕለት ኣብ መካነ መቓብር ሓርበኛታት ዕንበባ ብምንባር ሽምዓን ጥዋፍን ብምብራህ ከምኡውን ናይ እግሪ ጉዕዞ ብምክያድን ስነ ጥበባዊ መሰናዶታት ብምቕራብን ብልዑል ሓበን ተዘኪራ።
4: ኣብዛ ህሞት ኣብ ሰማታትና ዘለና ክብሪ እንገልፀሉ ፃማ መስዋቶም ብግብሪ ምኽፋል ቃልና እንሕድሰሉ ሰማዕታትና ብዋጋ ሂወቶም ዘረከቡና ሃገር ንመጻእቲ ወለዶ ብፅቲ ንምግባራ ዓፀፋ ንምስራሕ እንምሕለሉ ረዚን ዕለት እዩ። ክብርን መጎስን ንኩሎም ሰማዕታት ኤርትራ። ምስ ሳኣላይ ዮሃንስ መብራቱ ቤትኤል ሰሎሙኔ ካብ ኣገልግሎት ዜና ዞባ ማእከል ሜዳ ባሕቲ መስከረም።
1: ካብ ዝኽሪ 20 ሰነ ከይወፃእና ትማሊ ንሰማዕታት ኤርትራ ፀሎተን ፍትሓትን ዶዓን ክካየድ ውዒሉ ወከልቲ ኤሪና ዮሃንስ መብራቱን ያሲን ሳልሕን ብመልክዕ ፀብጻብ ንዘዳለዎ ትሕዝቶ ያሲን ሳልሕ ካቅርቦ እዩ።
5: ብምኽንያት 20 ሰነ መዓልቲ ሰማዕታት ኤርትራ 19 ሰነ ኣብ ሰዓታት ንግሆ ኣብ ከተማ ኣስመራ ቤተ ክርስቲያን ደብረ ሳህለ ቅዱስ ሚካኤል ፀፀራት ፀሎተ ፍትሓት ኣብ ሰዓታት ድሕሪ ቀትሪ ድማ ኣብ ጃምዕ ኣልኩላፋ ኣራሺድን ደርስን ዶዓን ተኻይዱ። ካብ ሰዓት 8 ንግሆ ኣብ ዝተኻየደ ስነ ስርዓት ብብፁእ ወቅዱስ ፓትርያርክ ኦርቶዶክስ ተዋህዶ ቤተ ክርስቲያን ኤርትራ ዝተመርሑ ብፁኣን ሊቃነ ጳጳሳት፣ ሊቃውንቲ ውሉደ ክህነት ከምኡውን ካብ ኩለን ኣድባራት ዝተመደቡ ለባስያን ጸሎት ኣዕሪጎም። ኣብቲ መራሕቲ ሃይማኖት ካቶሊካዊት ቤተ ክርስቲያንን ወንጌላዊት ሉተራዊት ቤተ ክርስቲያንን ዝተሳተፍዎ መደብ ብብፁእ ወቅዱስ ፓትርያርክ ኦርቶዶክስ ተዋህዶ ቤተ ክርስቲያን ኤርትራ ብራኬ ብሊቃውንቲ ናይ ኩለን ኣድባራት ሃገረ ስብከት ኣስመራ ድማ ንኽብሪ ሰማዕታት መልጣን በፂሖም። ኣብ መንበረ ፓትርያርክ ሓላፊ ስብከት ወንጌል መርጌታ ስኡም ቤየነ ኣብ ዝሃቦ ኣስተምህሮ ሰማዕታት መተካእታ ዘይብላ ህይወቶም በጃ ዝኽፈሉ መርኣያ ፍቕሮም ንህዝቦምን ሃገሮምን ከም ዝኾነ ብምጥቃስ እዞም ኣብ ፅላል ናፅነት ሰላም ነስተማቕር ዘለና ወገናት ፍቕሮም ክንክተል ኣዘኻኺሮም። ኣብ መወዳእታ ብትምህርቲ ሰንበት ናይ ዝተመደበ ደብሪ መዛሙር ምስ ቀረበ እቲ ስነ ስርዓት ብምህለላን ቡራኬን ቅዱስ ፓትርያርክን ብፁኣን ኣቦታት ሊቃነ ጳጳሳትን ተዛዚሙ እዚ ከም

0: ኢሉ እንከሎ ካብ ሰዓት 4 ፈረቓን ድሕሪ ቐትሪ ኣብ መስጊድ ኣልኩላፋ ኣራሺዲና ብዝተኻየደ መደብ ብሙፍቲ ኤርትራ መውላና ሸክ ሳልም ኢብራሂም ኣልሙኽታር ዝተመርሐ ሰላትን ዱዓን ተኻይዱ። ሸክ ሳልም ኣብ ዘስምዕዎ መደረ 10 ሰነ ህይወቶም ብምብጃው ብርሃን ናፅነት ዘግዘሙናን ልእላውነትና ዘውሓሱን ሰማእታትና እንዘከረላ መዓልቲ ሓበንን ክብረትን ከም ዝኾነት ብምጥቃስ ነፍሲ ወከፍ ዜጋ ንስድራ ሰማእታት ክናብን ዝከኣሎ ክሕግዝን ተላብዮም።
1: ልኡኽ ቤት ፅሕፈት ምውሃድ ሰብኣዊ ጉዳያት ሕቡራት ሃገራት ምስ ላዕለወት ሰብ መዚ ኤርትራ ዘትዩ ወኪል ኤሪና ሳሙኤል ሃብተ ሚካኤል ንዘዳለዎ ፀብጻብ ገረ መስቀል ገረ ዝግሄር ከቕርቦ እዩ።
2: ብዳይረክተር ክፍሊ መልሰ ግብሪ ቤት ፅሕፈት ምውሃድ ሰብኣዊ ጉዳያት ሕቡራት ሃገራት ኦቻ ምስ ኤደም ወሰርኑ ዝተመርሐ ልኡኽ ብ1819 ሰነ ምስ ሚኒስትራት ዝርከቦም ላዕለወት ሰብ መዚ መንግስቲ ኤርትራ ተራኺቡ ኣብ ሽርክነታዊ ምትሕባርን ልምዓታዊ መድባትን ዘትዩ። እቲ ልኡኽ ብኣዋሃዲ ትካላት ውድብ ሕብራት ሃገራት ኣብ ኤርትራ ምስ ናህላ ቫልጂ ተሰኒዩ ምስ ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ፣ ሚኒስተር ሕርሻ ኣቶ ኣረፋይ ነበርሀ፣ ሚኒስተር ዜና ኣቶ የማነ ገብረ መስቀል ከምኡውን ሓላፊ ፖለቲካዊ ጉዳያት ህዝባዊ ግንባር ንዲሞክራስን ፍትሕን ኣቶ የማነ ገብረ ኣብዩ ርክባት ኣካይዱ። እቲ ዑደት ዝምድናታት ንምሕያል ሃገራዊ ልምዓታዊ ቀዳምነታትን ብድሆታትን ንምግንዛብ ፅልዋታት ክሊማዊ ለውጢ ብቀረባ ንምዕዛብ ኣገባባት ሽርክነት ንምጉላሕ ከምኡውን ስርሒታዊ ንጥፍታት ናይቲ ትካል ንምርጋፅ ዝዓለመ እዩ። እዚ ከምዚ ኢሉ እንከሎ እቲ ልኡኽ ኣብ ዞባ ዓንሰባ ንኡስ ዞባ ዓተከለዛን ቀረብ ውሑስን ማእዛዊ ንመግቢ ንምርጋፅ ዝካየድ ዘሎ ንጥፍታት ኣብ ንኡስ ዞባ ሰረጅቃ ዝተዋደደ ብፀሓዊ ሰዓት ዝሰርሐ ህዝባዊ ነቕጣ ቀረብ ማይ እምባ ደርሆ ከምኡ ውን ኣብ ሃገራዊ ሞዴል ጥሙር ባህርያዊ ሕርሻ ኣኽርያ ዑደት ኣካይዱ።
1: ኣብ ዞባ ማእከል ብምክንያት 20 ሰነ መዓልቲ ሰማእታት ኤርትራ ንስድራ ስዋእትን ደቂ ስዋእትን ገንዘባዊ ደገፍ ተገይሩ ወኪል ኤሪና ዳንኤል ወልዱ ንዘዳለዎ ፀብጻብ ኣዲብ ዓብዱ።
3: ኣብ ዞባ ማእከል ምክንያት 20 ሰነ መዓልቲ ሰማእታት ኤርትራ ንስድራ ስዋእትን ደቂ ስዋእትን ገንዘባዊ ደገፍ ተገይሩ። በዚ መሰረት ሰራሕተኛታት ምሕዳር ዞባ ማእከል ብ18 ሰነ ዘካይድዎ መደብ ካብ ወርሓዊ ደመዞም ዝዋፅዎ 300,000 ናቕፋ ብምሕዳራት ምስተደለያ 6 ስድራ ስዋእት ነፍሲ ወከፈን 5,000 ናቕፋ ተመቓሪሑ። ዋና ዳይረክተር ክፍሊ ምሕዳርን ፋይናንስን ኣቶ ኬ ቕለታ ብዝሃቦ ቓል ምንባይን ምሕብሓብን ስድራ ስዋእት ናይ ነፍሲ ወከፍ ዜጋ ሓላፍነት ምዃኑ ብምጥቃስ ንዝተወስደ ተበግሶ መጊሱ። ኣብቲ ሓላፊ ውድባዊ ጉዳያት ህግደፍ ኣቶ የሱስ ሳይቕ ዝርከቦም ሰበስልጣን መንግስትን ግንባርን ዝተረኽብሉ መደብ ንቕያን ጅግንነትን ሰማእታት ዘንፀባርቕ ስነ ጥባዊ መሰናድኦታት ቀሪቡ። እዚ ከምዚ ኢሉ እንከሎ ተምሃሮ ኮሌጅ ስነ ፍልጠት ማይ ንፍሒ ብ16 ሰነ ኣብ ዝወደብዎ መደብ 75,000 ናቕፋ ብምውፃእ ን50 ስድራ ስዋእት ኣበርኪቶም። ብተመሳሳሊ ምምሕዳር ንኡዝባ ኣኽርያ ብ19 ሰነ ን30 ስድራ ስዋእትን ሎሚ ዘመን ናብ ሳዋ ንዝወርዱ ተምሃሮ 11 ክፍልን ገንዘባዊ ሓገዝ ገይሮም። ኣባላት ሚኒስትሪ ሕርሻ እውን ብ18 ሰነ ኣብ ቀፅሪ ማእከላይ ቤት ፅሕፈት ናይቲ ሚኒስትሪ ከምኡውን ኣብ ሓልሓለን ቪላጆን ወፈራታት ጥሬት ኮስኳስ ኣግራብ ምኩዓት ጎዳጉድን ካልእን ዘጠቓለል ማእቶታዊ ንፅፈታት ኣካይዶም። ኣብ ማእኸላይ ቤት ፅሕፈት ኣብ ዝተኻየደ ሚኒስትር ኣርፋይ ነበርሀ ዝተሳትፎ ናይ ዝኽሪ መደብ ድማ ተሳተፍቲ ሽምዓ ብምብራህ ንታሪክ ውዕሎ ጅግንነትን ሕድ ድርን ሰማእታት ዘንፀባርቕ ስነ ጥበባዊ እዮ ተዓዚቦም። ማእከላይ ቤት ፅሕፈት ህግደፍን ክፍልታቱን እውን ብ16 ሰነ ኣብ ከባቢ ቤት ገርግስ መስራሕ ዛላታት ምጉስኳስ ኣግራብን ፅሬትን ዘጠቓለል ወፈራታት ኣሰላሲሎም።
1: ኣብ ዞባጋሽ ባርካ ብምክንያት 20 ሰነ መዓልቲ ሰማእታት ኤርትራ ናይ ዝኽሪ መደባትን ማእቶታዊ ንጥፈታትን ተኻይዶም። ኣብ ባረንቶ ኣብ ዝተኻየደ ናይ ዝኽሪ መደብ ንትርጉምን ርዝነትን መስዋእቲ ዝገልፅ ስነ ጥበባዊ መሰናድኦታት ብጉጅለ ባህሊ ኣውላ ቀሪቦም። ብዘይካዚ ነበርቲ ከተማ ባረንቶን ሓውስ ከተማ ጎልጅን ኣብቲ ከባቢም ዝርከቡ ኣባላት ሓይልታት ምክልኻል ብምትሕብባር ኣብ መካነ መቓብር ሓርበኛታት ምኩስኳስ ገረብ ስዉእ ምፅጋን ቀፅርን ምድላው ጎዳጉድን ፈልስታትን ዘጠቓልል ማእቶታዊ ንጥፈታት ኣሰላሲሎም። እዚ ከምዚ ኢሉ እንከሎ ነበርቲ 16 ምምሕዳራ ከባቢ ንዞባ ጎልጅ ንስድራ ዘዋኣት ካብ ማሕረስ ክሳብ ምእካብ ምህርቲ ደጋገፍዎም ከም ዘለው ካብቲ ቦታ ዝበፅሐና ሓበሬታ ኣፍሊጦም። ሓላፊ ኣሃዱ ማሕበራዊ ኣገልግሎት ኣቶ ገብረ ሚካኤል መንግስቲ ኣባብ ዝሃቦ ሓበሬታ ህዝቢ ኣብ ምሕብሓብ ስድራ ዘዋኣት ዝነኣድ እጃም ይገብር ከም ዘሎ ብምግላፅ ሎሚ ዓመት ልዕሊ 140,000 ናቕፋን 500 ኩንታል እኽልን ከም ዘበርከተ ሓቢሮም። ብካል ወገን ኣብ ኣፍዓበ ዝነጥፉ ሰራሕተኛታት መንግስቲ 140 ሽሕን ኣፋን ስድራ ሰዋት ወፊዮም። ኣብ ማሓዳር ንእዞቦ ኣፍዓበት ኣቶ ኣሕመድ ማሕመድ ኑረጀብ ኣብቲ ኣጋጣሚ ኣብ ዘስምዖ ቃል እቲ ሓገዝ ኪንዮት ቁጠባዊ ረብሑኡ ዝኸይድ ረዚን ትርጉም ከም ዘለዎ ብምጥቃስ ነቶም ብወለንቲኦም ኣበርክቶ ዝገበሩ ኣመስጊኖም።

ዝስዕብ ኣህጉራዊ ዜናታት እዩ ዝኸበርኩም ተዓዘብትና። ምክትታል ክትቅፅሉ ደጊመ ብክብሪ ዕድም እስራኤልን ሊባኖስን ዝመፅእ ሰሙን ኣብ ኣሜሪካ ሓድሽ ዝርርብ ሰላም ከካይዳ ምዃነን ኣፍሊጠን። እቲ ካብ 23 ክሳብ 25 ሰነ ኣብ ከተማ ዋሽንግተን ዲሲ ዝካየድ ዝርርብ መቐፀልታ ናይቲ ከካይድኦ ዝፀንሓ ርክባት ኮይኑ ኣብ ምዕራብ ኩናት እወታዊ ውፅኢት ክህልዎ ከም ዝኽእል ኣሜሪካ ኣሚታላ። እዚ ሓድሽ ዝርርብ ሓደ መዓልቲ ድሕሪ እቲ ኣሜሪካን ኢራንን ኩናት ብዘተ ንምፍታሕ ከም እንተሰማምዓ ምግላፀን እዩ ዝስዕብ ዘሎ። እዚ ከምዚ ኢሉ እንከሎ እስራኤልን ምንቅስቓስ ሕዝቡላህን ትማል 19 ሰነ ምቁራፅ ተኽሲ ክገብሩ ከም እንተሰማምዑ ይጋዋሓሎ። እቲ ዝካየድ ዘሎ ምልውዋጥ መጥቃዕትታት ምትግባር እቲ ኣብ መንጎ ኣሜሪካን ኢራንን ዝተበፅሐ ስምምዕ ክዓናቕፎ ከም ዝኽእል እዩ ክግለፅ ቀኒ እዩ። ኣብ መንጎ ክልቲአን ሃገራት ዝተበፅሐ ስምምዕ ኣብ ልዕሊ ሊባኖስ ዝካየድ ተፃብኦታት ደው ንምባል ዘጠቓልል እዩ። ብሪጣንያ ንዩክሬን 150,000 ድሮናት ክትልእ ከላ ምዃና ኣፍሊጣ። እዚ ሓድሽ ወተሃደራዊ መደብ ኣብ ዝተናውሐ ግዜ ብመልክዕ ልቓሕ ከም ዝኽፈል ሚኒስትሪ ምክልኻል ብሪጣንያ ሓቢሮም። እቲ ውጥን ዩክሬን ኣብ ልዕሊ ሩስያ ንእተካይዶ መጥቃዕትታት ሓጋዚ ምዃኑ ዝገለፀ እቲ ሚኒስትሪ ኣብ ቀረባ መጻኢ ከም ዝትግበር ኣረድዮም። ሓድሽ ወተሃደራዊ ደገፍ ብሪጣንያ ሳልስቲ ካብቲ ዩክሬን ኣብ ልዕሊ ከተማ ሞስኮን ከባቢያን ዘካየደቶ ሓያል መጥቃዕቲ ይስዕብ ስለ ዘሎ ኣብ ልዕሊ ሩስያ ፀቕጥን ምፍጣር ዝዓለመ ምዃኑ ይእመት። ዩክሬን ናይቲ ዘካየደቶ መጥቃዕቲ ከቢድ ዋጋ ክትከፍል ምዃና ሩስያ ብ19 ሰነ ምጥንቃቓ ዝዝከር እዮም። ሃገራት ኤውሮጳ ንዩክሬን ዝገብርኦ ወተሃደራዊ ደገፍ ኣሓይለኖኦ ምህላወን ዝፍለጥ ኮይኑ ጀርመን ብ18 ሰነ ኣብ ምምዕባል ፀረ ባለስቲክ ሚሳኤል ዘተኮረ ሓድሽ ወተሃደራዊ ስምምዕ ምስ ዩክሬን ምፍራማ ይፍለጥ። ጀርመንን ብሪጣንያን ካብ 2022 ንድሓር ንዩክሬን ብሓባር ልዕሊ $50 ቢልዮን ወተሃደራዊ ደገፍ ከም ዝገበራ ፀብጻባት የረድኦ። ሩስያን ማዳጋስካርን ኣብ ዝተፈላለየ ፅላታት ክተሓጋገዛ ዝኽእለን ስምምዓት ተፈራሪመን። እቲ ስምምዓት ዝተበፅሐ ሚኒስትራት ጉዳያት ወፃኢ ክልቲአን ሃገራት ትማሊ 19 ሰነ ኣብ ሞስኮ ኣብ ዘካየድዎ ዝርርብ እዩ ተበፂሖም። ክልቲአን ሃገራት ኣብ ፅላታት ዕደና፣ ሕርሻ፣ ጥዕና፣ ትሕተ ቅርፅን ትምህርትን ከም ዝተሓጋገዛ ኣብ ትርክብ ኣፍሪጠን። እቲ ስምምዓት ኣካል እቲ ሩስያ ምስ ሃገራት ኣፍሪቃ ኩሉ መድያዊ ዝምድና ንምዕማቕ ተካይዶ ዘላ ንጥፈታት ምዃኑ ዝገለፀ ሚኒስተር ጉዳያት ሰርጌ ላቭሮቭ ኣብ ቀረባ መፃኢ ከም ዝትግበር ሓቢሩ። እናሰፍሐ ዝመፅእ ዘሎ ወተሃደራዊ ዝምድና ኣሜሪካን ኣውስትራልያን ፀጥታ ዞባ ኤስያ ፓሲፊክ ብኣሉታ ክፀልዎ ከም ዝኽእል ህዝባዊት ሪፓብሊክ ቻይና ኣጠንቂቓ። እዚ ዝተገልፀ ኣሜሪካን ኣውስትራልያን ኣብ መፍረ ኣፅዋር ዘተኮረ ሓድሽ ወተሃደራዊ ስምምዕ ከም ዝኸተማ ድሕሪ ምቀልሑ እዮም። እቲ ስምምዕ ኣሜሪካ ብኣውስትራልያ መኽዘን ኣፅዋር ክተዋርድ ከም ዘጠቓልልን ተግባራውነቱ ክሳብ 2028 ክዛዘም ከም ዝኽእልን ይእመት። ነቲ ወተሃደራዊ ውዕል ብቐረባ ትከታተሎ ከም ዘላ ዝገለፀት ቻይና ሃገራት ዞባ ኤስያ ፓሲፊክ ብሓባር ክቃወምዎ ፀዊዓ። ኣውስትራልያ ቀዲማ ዘመናውያን ሳብማሪናት ንምውናን ዘጠቓልል ወተሃደራውን ፀጥታውን ስምምዕ ምስ ኣሜሪካን ብሪጣንያን ከም ዝኸተመት ዝዝከር እዮም። ቻይናን ሩስያን ነቲ ኣብ 2021 ዝተበፅሐን ኣብ ውሽጢ 30 ዓመታት ዝውዳእን ወተሃደራዊ ውዕል ክቃወሞ ጸኒሐን ኣለዋ። ኣሜሪካን ደቡብ ኮርያን ኑክሌሳዊ መደባ ሰሜን ኮርያን ንምግታእ ቀዳምነት ሂበን ከም ዝሰርሓ ገሊፀን። መራሕቲ ክልቲአን ሃገራት ጎኒ ጎኒቲ ኣብ ዝሓለፈ ሳልስቲ ኣብ ፈረንሳ ዝተቓንዐ ዋዕለ ኣባል ሃገራት ጉጅለ 7 ኣብ ዘካየድዎ ዝርርብ እዮም ኣብቲ ጉዳይ ዘትዮም። ኑክሌሳዊ ጉዳይ ሰሜን ኮርያ ብዘተ ክዓርፍ ከም ዝግባእ ብምግላፅ ኣብ ቀረባ መፀ ናይ መራሕቲ ዝርርብ ክካየድ ከም ዝኽእል ኣሚቶም። ሓባራዊ ወተሃደራዊ ንጥፈታት ኣሜሪካን ደቡብ ኮርያን ቀንዲ ፀጥታዊ ስጋኣታ ምዃኑ እትገልፅ ሰሜን ኮርያ ክመፃ ዝኽእል ሓደጋ ንምምካት ወተሃደራዊ ዓቕማ ብሓፈሻ መፍረ ሚሳኤላት ድማ ብፍላይ ክተስፍሖ ፀኒሐላ። ዝተፈላለየ ዓይነታት ሚሳኤል ክትፍትን ፀንሐ ሰሜን ኮርያ ኣገዳሲ ምስ ዝኸውን ፈተነ ኑክሌሳዊ ኣፅዋር ክተካየድ ከም እትኽእል ምጥንቃቓ ዝከር እዩ። ኣብ 2025 ኣብ ኣህጉር ኣፍሪቃ ክሊማዊ ምምዝባል ብዘሰዓቦ ሓደጋታት ልዕሊ 3,000 ሰባት ከም ዝመቱ ፀብፃባት ውድብ ሕቡራት ሃገራት ኣገሊፆም። በቲ ክስተት 13 ሚሊዮን ሰባት ብኣሉታ ከም እተፀልዉ ዝጠቐስቶም ፀብፃባት ልዕሊ ፍርቂ ናይቲ ክሳራታት ብሓደጋታት ዕልቕልቕ ከም ዝሰዓበ የረድኦም። ኣብ ዝሓለፈ ዓመት ዞባ ሰሜን ኣፍሪቃ ብክቱር ዋዒ፣ ምዕራብ ኣፍሪቃ ድማ ብዕልቕልቕ ሕልፊ

ካልእ ከባቢታት ከም እተጠቕዑ ተገሊጹሎም። እዚ ከምዚ ኢሉ እንከሎ ብሰንኪ ክሊማዊ ነውፂ ልዕሊ 90 ሜታዊት ኩምራታት በረድ ኣህጉር ኣፍሪቃ ከም ዝመኽኸ ጸብጻባት ይጠቕሱ። መጠን ምልኣት ማያዊ ኣካላት እውን ካብ 999 ክሳብ 225 ዓመታዊ ብኣሰት 4 ሚሜ ክውስኽ ምጽንሑ እቶም ጸብጻባት ብተወሳኺ የረድኦም። ሳዕቤናት ክሊማዊ ነውፂ ብደረጃ ዓለም ዓመታዊ እናገደደ ይመጽእ ከም ዘሎ ዝፍለጥ እዩ። ዜናዊ መሰናድኡና ንምዛም ቀንዲ ነጥብታት እውን 20 መዓልቲ ሰማእታት ኤርትራ ኣብ ውሽጢ ሃገርን ኤርትራውያን ኣብ ዝነብሩለን ሃገራትን ብልዑል ሓበን ተዘኪራ። ህዝቢ ኤርትራ ውሽጢ ሃገርን ወፃእን ሽምዓን ጥዋፍን ብምውላዕ ንሰማእታቱ ብልዑል ሓበን ዘኪሩ። ልኡኽ ቤት ፅሕፈት ምውህሃድ ሰብኣዊ ጉዳያት ሕቡራት ሃገራት ምስ ላዕለወት ሰብ መዚ ኤርትራ ዘትዩ። እስራኤልን ሊባኖስን ዝመጽእ ሰሙን ኣብ ኣሜሪካ ዝርርብ ሰላም ከካይዳ ምዃነን ኣፍሊጠን። ብሪጣንያ ንዩክሬን 150,000 ድሮናት ክትልእኸላ ምዃና ኣፍሊጣ። ሩስያን ማዳጋስካርን ኣብ ዝተፈላለየ ጽላታት ክተሓጋገዛ ዝኽእለን ስምምዓት ተፈራሪመን። ዝኸበርኩም ተዓዘብትና ንሳዓት ዝተዳለወ ሓፈሻዊ ዜናዊ መሰናድኡና ኣብ ተዛዚምሎም ዝሰርፉ ድማ መደባትና ንሓድገኩም ብወገ

0: ታ ሽምዓ ምስሊ ይስዋዓ።
1: እዛ ሽምዓ እዛ ሽምዓ
0: ታሽምዓ ምስሊ ስውኣት ብርሃን ሂባ ቀንጢታቶ ጸልማት ለይቲ ሄዲማቶ ነብሳ እናመኸኸት ህይወት ትህብ ህይወት እናኸፈለት ስውኣትና ብሽምዓ ይምሰሉ ብርሃን ሂቦምና ኣነ ክነብር ከይበሉ ወፍየማ ህይወቶም ንህዝበይ እናበሉ መን ኣሎ ከምዚ ዝገብር ኣብ ኤርትራ እንዳኣሉ ብዙሓት ሽምዓ ምዝውልዓ ህይወት ፈጢረን ይኹላዕልዓ ባና ብርሃን ይፈጥራን ምንባር ከይሰስዓ ህይወት ከፊ ኢለን ህይወት ይጥጣዓ እታ ሽምዓ ነብሰይ ኢላ መዓስ በቂቓ ካብ ኣካላ እናሃበት ከም ፀሓይ ኣብሪቓ እናነበዐት ንብዓት ትደርዝ ነብሳ ፀንቂቓ ምስጢር እታ ሽምዓ ስውር ይበቃ ኣብ ነብሲ ወከፍ ገዛላ እታ ሽምዓ ሳላኣ ንነብር ሳላኣ ህይወትና ተኸሊዓ ምንባር ነስተማቕር ህዝብና ኩሪዓ ሳላ እታ ሽምዓ እዩ ሙሉእ ብርሃን ተወሊዓ ሳላ እታ ሽምዓ እዩ ሙሉእ ብርሃን ተወሊዓ እወ ምስሊ እታ ሽምዓ ስውኣትና እዮም ኣነ ክስዋእ ንስኻ ጽናሐ እዩ ሕላገቶም ክብረተይ ሃገረ ኢሎም ከፊ ኢሎም ህይወቶም እታ ዘይትካእ ህይወቶም በጃ ኮይኖም ሓሊፎም ኣብ ነብሲ ወከፍ ገዛ ኤርትራዊ ዜጋ ናይ ኣቦይናይ ኣደይ ዝተኸፍሎ ከቢድ ዋጋ ናይ ሓወ ኣቦይናይ ኣሞይ ዝተኸፍሎ ከቢድ ዋጋ ናይ ኣኮይ ናይ ሓትናይ ዝተኸፍሎ ከቢድ ዋጋ ናይ ሓወይ ናይ ሓፍተይ ዝተኸፍሎ ከቢድ ዋጋ ናይ ዓርከይ ናይ መታዕቢተይ ዝተኸፍሎ ከቢድ ዋጋ ምስክር ስዎ ቲ

ግና ኣላይ ተኣቱን ኣብ ዋጋ ዕዳጋ ተንጠልጢላ ትርከብ ኣብ ነፍስ ወከፍ ገዛ ኤርትራዊ ዜጋ ተንጠልጢላ ትርከብ ኣብ ነፍስ ወከፍ ገዛ ኤርትራዊ ዜጋ ዓወት ንሓፋሽ ዘለኣለማዊ ዝኽሪ ንስዋኣትና ክብሪ ኣብ ተስፋ ሚካኤል ኣባል ጨንፈር ሚኒስትሪ ጥዕና ዞባ ማእከል

ዝኸበርኩም ተኸታተልቲ መደባትና ኣብ ውሽጥን ወፃእን እትርከቡ ሰማዕትና ከምኡውን ተመልከትና ከምቲ ኣቐድም ኣቢሉ ዝገለጽክዎ ልክዕ ሰዓት ሓደ ሰማዕታትና ንሓደ ደቂ ክንዝክር ኢና ኣብያተ እምነት ደወላተን ከስምዓ እየን። ልክዕ ሰዓት ሓደ ገለ ሰከንድ ምስ ተረፎ ብኣጋር ኮነ ብተሸርከርቲ ትጓዓዙ ንሓደ ደቂቕ ሰማዕታትኩም ዘከሩ። ኣብ በቤትኩም ዘለኹም ሰማዕታትና ድማ ሰማዕታትኩም ንምዝካር ካብ ሬድዮታትኩምን ቴሌቭዥናትኩምን ኣይትረሓቑ። በታ ኣብታ ደቂቕቲኣ ብእኒ ሰሜን ቁፅርታት ተዳሊልና ክነዳለወኩም ተቐሪብና ኣለና። እወ እታ ሰዓት ተኣክላላ ዝኽበርኩም ተኸታተልትና ኩላትና ኣብዘ ዘለናዮ ሰጥ ንበል 19 9 7 6 5 4 3 2 1 ዝክረ ሰማዕታት

ሰማእታትና ብስራሕን ልምዓትን ክድበሱ ፅንዓት ብፅንዓት ንልምዓት ንበገስ። ንናፅነትን ልኡላውነትን በጃ ዝሓለፉ ሰማእታት እቲ ዝበረኸ ሓይሎም እምነቶም እዩ ነይሩ እሞ ንሕና እውን ንእምነቶም እምነትና ጌርና ብልምዓት ንምኸተን ንደብሶም። ኣብ ክልተ ብልሒ መላፀ ረጊፅኩም ምእንቲ ዛለዋህ መሬት ዝተሰዋእኩም ሰማእታት ኤርትራ ከም ለውባኹም ከቢራ እያ እሞ ቅሰኑ። መላ ህዝቢ ኤርትራ ኣብ ውሽጥን ወፃእን ሰማእታትና ብኣማን ከነኽብር ኪኖ ምምዕራግ ዝኽሮም ነዛ ብርሃፆምን ደሞምን ዘጥለልዋ መሬት ከነልምዕን ክነሃንፅን ብሓፈሻ ሰማእታትና ክቐስኑ ብዛሎም መዓልቲ ቃልና ንሕድስ። ሰማእታትና ብስራሕን መኸተን ይደበሱ ዓወት ንሓፋሽ።

ኣነ ፀጋ ኣርኣያ ገብረ መድህን ይበሃል። ኣባል ፖሊስ ኤርትራ እየ። ኣብ ገበን መርመራ ኣካል ስእሊ ይሰርሕ። እዚ ጌርናዮ ዘለና ስእላዊ ምርኢት ነዚ ናይ ፀላኢ ጭካነን ሕሰምን ፅልእን መሬት ኣንበር ሰብ ኣይድልየንን ዝብል ዝነበረ ከመይ ጌርና ነቲ ህዝቢ ነቲ መንእሰይ ከነሪዮ ኢልና ኢና ምህሮ ኢልና ኢና ኣዳሊናዮ። ንሱ ከዓ ኣብ ሰለስተ መዲብናዮ ማለት እዩ። እቲ ቀዳማይ ኣብቲ ግዜ ሱሳታት ዝተገብረ ኣብቲ እዋንቲ ዝነበረ ምንቅስቃስ ኣንጻር ፌደሬሽን ዝተገብረ ሰላማዊ ሰልፊ፣ ብድሕሪኡ ተበግሶታት ዝተገብረ ውግኣት ዝነበረ ኣብ ሰለስተ ተኸፊሉ ማለት እዩ። እተን መጀመርታ እተን ናይ ሱሳታት ዳሓር ድሕሪ ሱሳታት እቲ ዝተሰውኡ ተጋደልቲ ንካልኣይ ግዜ ከመይ ገይሮም ኣብቲ ካልኣይ መስዋእቲ ገይሮም ዘቕረብሎም ጌርና ኢና ወዲብናዮ። ሳሳይ ከዓ እቲ ናይ 75 እቲ ናይ 1000 ዝኣክል ሰብ ኣብ ወርሒ ጥሪ ዝተቐትለ ንዕኡ ኢና ከነንፀባርቕ ፈቲና። ብከምኡ ከዓ እዚ ምርኢት እዚ ኣዳሊናዮ ኣለና። ምድለዋትና ሓፂር እዩ ነይሩ ማለት ብዙሕ ነዊሕ ኣይነበረን። ዝያዳ ግዜ ነይሩ እንተዝኸውን ዝሓሸ ምኾነ ነይሩ። እቲ ካብቲ ብዙሕ ሰነዳት እዘን ውሕዳት እዚአን ከነዳሉ በቲ ዝነበረና ግዜ ነዚአን ኣዳሊና ማለት እዩ። ካብዚ ንላዕሉ እውን ግዜ እንተዝህሉስ ምገበርና ነርና። ምክንያቱ ብዙሕ ግፍዕታት እዮም ገይሮም እዚኣቶም። ብዙሕ ስቃይ እዮም ኣርኦም። ብዙሕ ሰብ እዮም ቀቲሎም። ብዙሕ ሰብ እዮም ሓሪዶም። ክንደይ መንእሰ እዮም ኣባሳቢሶም። ነዚ ኩሉ እዚ ክገልፅ ንክእል ኣሎቲ ታሪክ ኣሎ። እቲ ቁንጭል ኣቢልና ዝቐረብናዮ ግን እዚ ይመስል ብፖሊስ ኤርትራ ካብቲ ብዙሕ ውሑድ ዝሰነድናዮ ስእልታት እዩ ዝቐረብናዮ ስእልታት እዩ። እዚ ስእሊ እዚ ትርእይዎ ዘለኹም ኣብቲ መጀመርታ 62 ናይ ተቃውሞ ምንቅስቃስ ክግበር እንከሎ ብፅሑፋት ብእንግሊሽን ብትግርኛን ብዓረብን ኣዳልዮም ኣንጻር ትሽዑ ዝነበረ መግዛእቲ ክገልፁ እንዳተበገሱ ከለዉ እዮም ኣሲሮሞም። እዚ ወልደንክኤል ኣብርሃ ዘሎ እዩ። እዛ ኣብዚኣ ዘሎ ስእሊ ኣብቲ እዋንቲ እቲ ሓይሊ ናይ ምንቅስቃስ እቲ ሓይሊ ናይቲ መንእሰይ ኣብቲ ሽዑ ዝነበረ ዝገልፅ ስእሊ እዚ

ንሪኣ ዘለና ስእሊ ውግእ ኣብ መንሱራ ዝተገብረ እዩ። እዚ ውግእ ኣብ መንሱራ ምስ ኮማንዲስ ዝተካየደ ውግእ እሳቶም ዞም ተጋደልቲ ከጥቅዕዎም ኢሎም ኣብ ዝኸድዎ ዝተገብረ ውግእ እዩ። እዚ ንሪኦ ዘለና ወሎሎ ዝበሃል ተጋዳላይ ኣብቲ እዋንቲ ተማሪኹ እዩ። ተማሪኹ ድሕሪ ምምራኹ ቀቲሎም ሞ ካብ መንሱራ ቀቲሎም ከረን ወሲዶሞ ኣብ ከረን ከዓ ንጠልጢሎሞ ሕጂ እቲ ስቃይ እወ እቲ ስቃይ እዚ ዝመስል ተጎርባት ናይ መጀመርታ ተጋደልቲ ኩናት ምፀላኢ ዝኣተውሉ እዩ። እዚኦም እቶም ዝተሰውኡ ኣብቲ እዋንቲ ተጋደልቲ እዮም። እዞም ተጋደልቲ እዚኣቶም ድሕር መስዋእቶም ኣፎም ሓቲሞም ገጾም ዓይኖም ኣፍሲሶም ብገመድ ኣሲሮም እዮም ዘርጊሖሞም ዘለዉ።

እዚኣ መቐፀልታ ናይዛ ክንሪኣ ድፀናሕና ኢና 964 እዞም ተጋደልቲ እዚኣቶም ኣብቲ ዝነበረ ኩናት ዝተሰውኡ ተጋደልቲ እዮም። ሽዑ ዝነበረ ኩናት ኣዝዩ ሓያል ከም ዝነበረ ግን ኮማንዲስ ኣብ ሓይሊ ኮማንዲስ ዝነበረ ናይ ፀላኢ ዝወረዶም ግፍዒ እዩ። ሓደ መስዋእቲ ዶይኮነ ክልተ መስዋእቲ እዩ። ኣፎም ሓቲሞም እዮም ክሳ ገይሮሞም ተመሊሶም ውን ዘርጊሖሞም እዮም ዘለዉ። ህዝቢ ንክርዕድ ህዝቢ ንክፈርሕ ዝተጠቐምሉ ሜርታት ህዝቢ ኣማዕድዩ ይሪኦም ኣሎ። እዛ ስእሊ እዚኣ ኣብ ፖሊስ ዝተሰነደትላ ከም ወረበላ እዮም ድብሉ ንሳቶም ወረበላ ኢሎም እዮም ዝፅሕፍዎ። እዞም ተጋደልቲ እዚኣቶም ግን ኣብ ማይ ወሰን ዝተገብረ ውጊ እዩ። ኩሉ እቲ እዮም ዝነበሩ ፍቲ እዋንቲ ኣብ ዝተፈላለየ ቦታታት ኣንጻር መግዛእቲ ይዋግኡ እዮም ነይሮም። በብቲ ዝነበሮም ብዙሒ ናይቲ ዓቕሞም ዝነበረ እዚኦም ስዋእት እዚኦም ኣብ ማይ ወሰን ተሰዊኦም። እዛ ስእሊ እዚኣ 965 ኮይና ኣብ ምሕላብ እዩ። ኣብ ምሕላብ እዞም ተጋደልቲ ኣብ ኩሉ ቦታታት ኤርትራ በቢ ዘለውዎ ቦታ እቲ ናይ ተቃውሞ እቲ ናይ ቃሲ ብኩሉ ቦታ እዩ ነይሩ። እዚኦም ከዓ ብምሕላብ ኮይኖም ከዓ ኣንጻር መግዛእቲ ዝገበርዎ መስዋእቲ እዩ። እዛ ስእሊ እዚኣ ንሪኣ ዘለና ኣብ ዕዳጋ ኸረን ዝተዘርግሑ ተጋደልቲ እዮም። እዞም ስዋእት እዚኦም ኣብ ምሕላብ ዝተሰውኡ ተጋደልቲ ካብቲ ቦታታት ኣምፂኦም ነቲ ህዝቢ ኸረን ከርዕድዎን ከፍርሕዎን ተመሊሶም ካልኣይ ግዜ መስዋእት ፈጢሮምሎም ኣንጠልጢሎሞም ሓኒቖም ከም እንደገና ካብኡ ኣውሪዶምን ፈሓቢሎም ኣብ መሬት ደርብዮሞም ጭካንን ዘይ ሰብኣዊ ርህራሄን ዝነበሮ ስርዓት እዩ። እዛ ስእሊ እዚኣ 966 እያ። እዞም ስዋእት ተጋደልቲ እዚኦም ናይ ኣቁርደት እዩ። ኣብ ቁርደት ዝተገብረ ኩናት እዩ። እዚ ኣብ ከባቢ ቁርደት ዝተገብረ ኩናት እዩ። እዚኦም ንሪኦም ዘለና ካብኡ ወሲዶም ሓኒቆም ኣብ መሬት ደርብዮም ኩሉ ኣካላቶም መሳሲዖሞም እዮም ዘለዉ። እዛ ስእሊ እዚኣ እዚኦም ንሪኦም ዘለና ሓርበኛታት እዚኣ ፍልይቲ ክትከውን ትኽእል እያ ንዝኾነ ሰብ። ንሕና ግን ፖሊስ ድሰኖዶ ኣብ ፖሊስ ዝተገብረ ኢና ንገልፅ ዘለና። ካብ ሰነዳት ፖሊስ ዝተረኽበ ስእሊ እዚኦም ተደለይቲ እዮም ተባሂሎም ዝተመዝገብሉ እዋን እዩ። ኣብ ፖሊስ ተደለይቲ እዮም ዞም ሰባት እዚኦም ተባሂሎም ዝተመዝገቡ እዮም። ኣብቲ እዋንቲ ንብዙሓት ሰባት ከተዳናግሮም ፀኒሓ እያ። ግን ንሕና ካብ ሰነዳት ፖሊስ ንሰርሕ ስለ ዘለና ኣብታ ሰነድ ኣብታ እዋንቲ እያ ከምዚኣ ተገይራ ነራ ኢልና ኢና ሳይ ንገብር ዘለና። እዛ ስእሊ እዚኣ 967 እያ። እዚኣ ኣብ ሽማ ንጉስ እዩ ዝውግእ። እዚ ኣብ ሽማ ንጉስ ዝተሰውኡ ተጋደልቲ እዮም። እዞም ኣብዚኣ ታሕቲ ዘለዉ ከዓ እዞም ስዋእት እዚኦም ኣብ መንደፈራ እዩ፣ ኣብ ዕዳጋ መንደፈራ እዮም ተንጠልጢሎም ዘለዉ። እዚ ሕጂ እንታይ እዩ? ኣብ ዝተፈላለየ ቦታታት ኤርትራ ኩሎም ቶም ኣብ በብወሰኖም ዝነበሩ ተጋደልቲ ኣብ ኩሉ ናይ ተቃውሞኦም ኣንጻርቲ መግዛእቲ ይቃለሱ ከም ዝነበሩ እዩ። እዚኦም ተምስታ ናይ መንደፈራ ክንብላ ዝፀናሓና ስእሊ ሳእተን ተተሓሓዝያ እዚኣ እቲ ከምዚ ዝብለኩም ዝፀናሕኩ ኣብ ሰነዳት ፖሊስ ኤርትራ ድፀንሐ ዓመቱን ግዚኡን ዝተመዝገበ ኢና ንሕና ንገልፆ። ሕጂ እዛ ስእሊ እዚኣ ኣብ 967 እያ።

ኣብ ሰራየ ዝተገብረ ተቃውሞ እዩ እዙ ኣብ ትልክዕ ቦታታት ክሳያይ የብላ ናብቲ ሓበሬታ ብቲ ዝተሰነደ እዛ ስእሊ እዚኣ ግን እዚኣ ትመስል ኣብ ሰራየ ኣብ ዝኾነ ቦታታት ኤርትራ ምስኣ ዝተተሓሓዘት እያ ዝተኸፍለ መስዋእቲ ብድሕሪኡ ናብዚኣ ስእሊ እዚኣ ኢና ንመፅእ እዛ ስእሊ እዚኣ ካብቲአን ቀንዲ ኣስካሕካሒት ኩሉ መንእሰይ ኤርትራ ክሪኣ ዘለዎ ኣብ ልዕሊ ህዝቢ ኤርትራ ዝተፈፀመ በደል ኣብ ልዕሊ በደል ከም ዝኾነ ትገልፅ ስእሊ እያ እዛ ስእሊ እዚኣ እዚኦም ወተሃደራት እዚኣቶም ንሓደ ተጋዳላይ ኣብዛ ማኪና ኣንጠልጢሎም ኣለው ርእሱ ቆሪፆም እዞም ተጋደልቲ እዚኣቶም ሳንጃ ገይሮም ኣንቂሮም ንነብሲ ወከፎም ቆሪፆም ኣብቶም ከበት ዘርጊሖሞም እዚኣ እዛ ምረት እዚኣ ንነብሲ ወከፍና ንዓና ጥራሕ ዶይኮነ ነቲ ዝመፅ ደሎ ወለዶ ድሕሪ ወለዶ ክሪኣ ዘለዎን ክፈልጣ ዘለዎን እያ እወ ሕጂ ዝያዳ ንሕጂ ንሕና ዝንገልፆ ከለና ነቲ ወለዶ ብድሕሪና ድመፅ ደሎ ክነረድኦን ክንገልፀሉን እዩ ዋላ ካልኣይና ክኸውን ይኽእል እዩ ንዓና እዚ ታሪክ እዚ እዛ ስእሊ እዚኣ ኣብ ደብረ ሳላ እያ እዚኦም ተጋደልቲ እዮም ሕጂ እዞም ተጋደልቲ እዚኣቶም ነቲ ዝገበርዎ ስእሊ ክገልፁ ነዘን ስእሊ እዚአን ክገልፁ ዋላታ ኮንጎ ሰኣኑ ኣብዛ ቦታ እዚኣ እዮም ገይሮም ኣሎ ተጋደልቲ እዚኣቶም ከምዚ ንሪኦም ዘለና ዋላ ኣብ ገፆም ከይተረፈ ብሳንጃን ብገለን ቀቲሎም ኮንጎኦም ኣብ ኣፍ ልቦም ገይሮም ኣሎም ኣብ ማእኸል ዘለዉ እዚኦም ህዝቢ እዮም ህዝቢ ድርፎ እዮም እዚኦም ህዝቢ ድርፎ ተኣኪቦም ብሓንሳብ ዝቀተልዎ ህዝቢ እዮም እዞም ስዋኣት ተጋደልቲ ብልክዕቲ ዝርዝሩ ናይቲ እዋንቲ 969 ኢድ ስእሊ ተሳኢሉ ብልክዕቲ ካልእ ስርዝር ዝኾነ ሓበሬታ ኣይነበሮን ግን እዞም ተጋደልቲ እዚኣቶም ንሪኦም ኣለና ብዙሖም ከመይ ገይሮም ኣብ መሬት ፀጢሖም ስኢሎሞም ኣለው ካብኡ ሓሊፉ እቲ ጭካኔ እዚ እቲ ንሪኦ ዘለና ኩሉ ከፋፊቶሞ እዮም ዘለዉ እዚ ማለት ከዓኒ ህዝባ መሬታ እምበር ህዝባ የድልየናን ዝብል ዕላማ ንምትግባር ዝተጠቕሙሉ ምዃኑ ኩላህና ንደቅና ንርእዮም ኣብ ሰለስተ መዓልቲ እዚ ነውርሶም ከዓ እዛ ስእሊ እዚኣ ተግባራት ኢትዮጵያ ትገልፅ እያ እቲ ጨካን ስርዓት ኣብቲ እዋንቲ ዝነበረ እቲ ልክዕ ብከምዚኣ ተሰሪዑ እዩ ንህዝቢ ስመራ ኣብ ሓደ ወርሒ ንሓደ ሽሕ ዝኸውን ህዝቢ ቀቲሎሞ እዚ ዝቆተልዎ ስእሊ እዚ ስጋዕ ክንደይ ጨካናት ምዃኖም እቲ ህዝቢ ህዝቦም ከምዘይኮነ ዘርኢ ኣብ ዓረብያ ገይሮም ነቲ ሬሳታት እንዳጓሓፍዎ ከለዉ ዘመልክት ስእሊ እዚ ስእሊ እዚ እዚ 975 ኣብ ኣስመራ ዝተፈጥረ ዕግርግር እዞም ንሪኦም ዘለና ወተሃደራት ኣብዚ ዘለዉ ነዚ ምስሊ እዚ ዝገልፁ እዮም ነዚ ፍፃሜ እዚ ዘርእዩ እዮም እዚኦም ምሳንጀኦም ዓጢቖም ዝመፁ ወተሃደራት ነዚ ንሪኦ ዘለና ስእልታት ዝፈፀምዎ እዮም እዚኦም ገበነኛታት እዚኣቶም እዞም ሰላማውያን ህዝብታት በቢ ዝወፅዎ ካብ ገዝኦም ከይተመልሱ ኣብ ጎደናታት ፅርግያ ናይ ኣስመራ ጃምላዊ ህልቂት ዝተገብረሉ ዘርኢ እዩ እዚ ኣብ ኣስመራ እዩ ብምሉኡ ኣብ ዝተፈላለዩ

እዚ ንሪኦ ዘለና ስእሊ እዚኣ ስእሊ እዚኣ ሓንቲ ስድራ ቤት ናይ ገጀረት እያ እዛ ስእሊ እዚኣ ኣብርሃም ኣውልዱ እያ እዛ ስእሊ እዚኣ እዛ ስእሊ እዚኣ እዚ ስድራ ቤት እዚ ብሓንቲ ደቂቕ ሙሉእቲ ስድራ ቤት ዝነፀፈትላ ገዛ እያ ስድራ ቤት እያ እዚኦም ሓደ ስድራ ቤት ኮይኖም ከም ገሊኦም ክሃድሙ ገሊኦም ክሕቡኡ ገሊኦም ብትሕቲ ዓራት ገሊኦም ብገለ ከለዉ ዝሃለቑ ስድራ ቤት እዮም። እዚ ጃምላዊ ቅትለት እዚ ኣብ ዝተፈላለየ ጎደናታት ኣስመራ ኣብ ዝተፈላለየ ቦታታት ከመይ ገይሮም ረኪቦም እሞ ብዝነበርዎ ገሊኦም ሓኒቆም ብገመድ ገይሮም ተቐትሉ ኤርትራውያን ተቐማጡ ኣስመራ እዩ ላተን ናይ 975 ስእልታት እየን። እዘን ስእልታት እዚኣተን ገሊኡ ቦታታት ዋላ ንሕና ውን ንረኣየና ኣሎበይ ከም ዘለና ኣብ ከባቢና ስለ ዝኾና እዘን ስእልታት እዚኣተን እዞም ንሪኦም ዘለና በብዝነበሮኦ ነፀልአን ተኸዲነን ገዝአን ከይተመሳ ገሊኡ ብኣስገዳድ ጠጠው ኢልኩም ረኣይዎ ኢሎም ዘገደድዎ ህዝቢ ነቲ ሕሰም ትረኣይዎ ኢሎም ዘገድዱ ስርዓት ዝነበሩ ዘመልክት ስእሊ እዩ ስእሊ እዩ። ወዲ ስመራ ድስሕቶ ኣይኮነን ኣብቲ ናይ 75 ኣብቲ ሓንቲ ወርሒ ዝተፈፀመ ህልቂት ኣብቲ እዋን ዘመልክት እዩ ነዚ ህዝቢ ትርእዎን ኣለኹም ብኣስገዳድ ረኣይዎ ተባሂሉ ሬሳ ኮፍ ኣቢሎም እዳረኣይዎ እንከለዉ እዩ ዘመልክት ዘሎ ብሳንጃ ገይሮም ብጥኢት ብእንዳተኮሱ ኣብዚ ከባቢ ባር ኣማኒኤል ከባቢ ዘርኢ እዩ። እቲ ጭካኔ ነዚ ድመስል እዚኦም እዮም ቶም ሕጂ ዋላ ሓንቲ ከምዘይገበሩ ዝመስሉ ፀላእቲ ዘለዉና እዚኦም እዮም ነዚኦም ኢና እዚኦም እዮም ቶም ፀላእትና ኢልና ክነርሶም ዘለና ንደቀና እዚ ግፍዕ እዚ ዝገበሩ እዮም እዞም ሕጂ ዋላ ሓንቲ ከምዘይገበሩ ዝመስሉ ንሪኦም ዘለና። ስለዚ ሕጂ ህዝቢ ኤርትራ መሬቱ እምበር ሰብ ኣይድልየኒን ዝብል ጭርሖ ተጠቒሞም ኣብ ሓደ ወርሒ ንሓደ ሽሕ ቀቲሎም ንሕና እዚ ስእሊ እዚ ክንገብር ከለና ንህዝቢ ኤርትራ መንእሰይ ነዚ ሕጂ ወለዶ ንደቅና ከነሕልፈሎም ንደሊ ስለ ዘለና እዩ። ስለዚ ነብሲ ወከፍና ደቅና የሕዋትና ኣብ ሰለስተ መዓልቲ ንገብሮ ዘለና ተሳተፍቲ ክኾኑ ደቁኹም ሒዝኩም ክትመፁ ንዝያዳ ቃስና ከመይ ከም ዝሓለፈ ንሮም ማለት እዩ።

0: ዝተፈላለዩ ጣዕሚ ዜማታት ከምኡውን ግጥሚ ንዝረዚን ዕለት ዝገልፅ ድበሎ ብተምሃሮ ብምምሃራን ድተዳለወ መደብ ኣሎ
1: ዋሃቢ ልክሲ ኣመሉ ኣመን መንሸኻ ፅንዓት ዝማእኸሉ ቢንቶ ቅያታት ወፁ ንማረሉ ወንድሙ ዋሃቢ ዋሃቢ ዋቢኣ ተቐባሊት ኣይትበልዎ እንታይ ክዋብከ እንታይ ጎዲልዎ ካብማ ተወሊዱ ማብን ለሚዱ ካብኣ ኣይእለን ሓንቲያ መንገዱ ካብኣ ኣይእለን ሓንቲያ መንገዱ ከበባጉር ኣቦን ከም ዓባዩን ኣዲኡን ይህብ ሓንቲ ኸይተፈ ይማኸል ንድኹም እንዳደገፈ ክንህቦ ክንድግፎ ኣይንበል ካበይ መፅኡ ኣበይ ሪኹሞ ክቕበል ካበይ መፅኡ ኣበይ ሪኹሞ ክቕበል ወለመን ዛበና ክንህቦ ንሱ ዘይረኸቦ በየን ክንረኽቦ መንግስቱ ወታ ዓባይ መንግስቲ ሱራን ማዕላቐን ኣብ ስጋርን ሰማቲ ሱራን ማዕላቐን ኣብ

ዝመስሎ ብዘይ ህያሱ ከበይ መዋለሎ ስለዚ ከምቲ ተኽሊ ፍሩታ ወጡ ትዕመጥ ሱን ወረዱን እንዳበዩ ዝምጠጥ ኣሃቢ ዋብዮ ወለዶ ካብ ዋብቲ ተዘካርን ነባርን በዓል ዘይበርስ ሃብቲ ተዘካርን ነባርን በዓል ዘይበርስ ሃብቲ

ኣእዛሩ እቲ ዋቢ ነብሱ ከይሓተተ እቲ ዋቢ ኩሉንትና ኣብጠመተ ንሓፋሽን መሬታን ከቕስን ሰማያን ባሕራን ከዋስን ከይትን ከዕማኾ ሓመዳ ከርግ

ዓደ ጅግና ኣብቲ ዕራርቦ ፀሓይ ጫቁ ጫቁ ክብል ከምዘይፀንሐ ሃንደበት ምድሪ ህድእ በለት። ኣደይ ጥጎሮማን ኣብ ኣፍ ደገ ገዝአን ኮይነን ካብ ትምህርቲ ዝመፅእ ቆልዓ ከም ዘለወን ናብ ማዕዶኣ ከተቋምት ድሮ ፀሓይ ንውሽጢ ክትሕል ጀመረት። እንተኾነ ግን ሕጂ እውን ኣደይ ጥጎሮማን ክፅብዮ ዝፀንሐት ክመፅእ ኣይከኣለን። ኣይ ሕጂ እውን ከም ቀደም እዩ ካብ ሓሙሽተ ሓደ ክስን ኣይ ኣብ ዘለዉ ዝብለኒ ሰብ ክስን ድሓን በልስከ ሕጂውን ተስፋ ይቆርፁኒ ክሳብታ ትንፋሰይ ተሓልፍ ምቁማታ የቋርፅኒ እናበላ ኮፍ መበሊአን ሒዘን ንገዝአን ኣትዋ። ኣደይ ጽጎሮማን ማለት ኣደ ሓሙሽተ ውሉደን በዓል ቤተን ማለት ኣቦይ ሰጊድ ኣብ ግዜ ደርጊ ካብቶም ቀንዲ ተሃላላኺ ጸላኢ ብምንባሩ ምስ ህዝባዊ ግንባር ጥብቕ ዝበለ ዝምድና ዝነበሮም ሰብኣዮም። ሓደ ግዜ ኣቦይ ሰጊድ እታ ጎድኦም ካብቲ ዓዲ ርሕቕ ዝበለት ኮይና ካብ ዓይኒ ጸላኢ ክውል ዝበለት እያ። ህዝባዊ ግንባር ከም መዕሪፊቶምን መእከቢቶምን እያ ነይራ። በዚ ምኽንያት እዮም ከዓ ስርዓት ደርጊ ነቦይ ሰጊድ ኣብ ዓይኒ ዘእተውዎ። ሓደ ግዜ ኣቦይ ሰጊድ ወፊሮም ውዒሎም ኣብቲ ዕራርቦ ንገዝኦም ክኣትዉ በዚ ጸኒሖም ዘይበልዎም ጸላኢ ቁም ቁም ኣንታ ወንበደ ቁም ብሰርዒ ድምፂ ኣኽብብ ኣበልዎ። ኣቦይ ሰጊድ ግን ዕጅብ ከይበሎም ሰለማዊየ ኣማዕረሰ

عملوش لزيك علو إن جافعو بيت معبوس أدوام عديت جرومان بعد بيتن دونجيو كتش إن راج مرا كذا جزان نعتوا كحتى لو جمرا مود عتوجن أنا إيه كم دوسدوا فلتع بتسحت ورئيس لازم برد تقلعت فقط كيد أي كالتن عركم أفعلوتم عبتي جزي إزي عديت جرومان عدربع تقولون بتسحت ورحين نبرد እቲ በኽሪ ወዳ በራኺ እዩ ዝበሃል ኣቦይ ሰጊድ ክወስድዎን ከደዉ ጽቡቕ ገይሩ ይርድኦም ስለ ዝነበረ ካልኣይ ከዓ ወዲ 17 ዓመት እዩ ነይሩ ስለዚ እቲ ግፍዕታት ይርድኦ እዩ ነይሩ ዓርኮም ነቦይ ሰጊድ ንምሸቱ ዓዶም ተመለሱ ኣደይ ጽጎሮማም ብሃንቀውታ ክትጽብዮም ስለ ዝጸንሐት ምስ ረኣዮኦም ካብ ዝነበረኦ ብድድ ብላ ኣያ ግርማይ ርሕብ ሞዶ በልኦም ህውኽ ህውኽ እናበላ ኣቦይ ግርማይ ትቕብል ኣቢሎም ዋ ኣትንታይ ዲኹ ኮንኪ ኣብ ክንዲ እተዉ ከፈሉ ምባልሲ በላ ኣደይ ጽጎሮማን እቲ ዝገበርኦ እናኣሰኪፈን እዋይ ዘንጊዐ ዶ ኣይተሻቂለ እንዴ ንዕመስኪ እተዉ ብርኩኹም ስብር ኣብሉ ቡንክ ቀራርብየ ኢላ ደምጠምጠም ክብላ ጀመራ ኣቦይ ግርማይ ኮፍ እናበሉ ተመስገንካ ፈጣሪ እቲ ቡን ይትረፍ እቲ ዝበሉ ንክነግረኪ ናይዚኦምሲ መመሊስ እዩ ዝገርመካ ንዕሙ ኮፈሊ በላ ኣስዒብ ኣቢሉ ወ ጽጎሮማን ኩሉ ፈሊጦሞ ዮም ስለዚ ዘረብኦም ከይወዱ ዓደይ ጽጎሮማን ስንብድ ኢለን ወያነቲ ሓሳረን ኣንታታይ ክሰምዕ ወረሺነሞዮም ወይ ጉድ እንታይ እየ ዝገብሮ ወረንዳ መን እየ ዝኣትዎ ኣታ ፈጣሪ እንታይ ኮኒኻ ክተስምዓኒ እናበላ ክበኽያ ጀምራ ዋ ፅገ ዓቕልባ ግበሪ ኣነ ከምኡ ኢለ ድየ ንቅድም ዘይተዳምፂ ኣርከይ ተኣሲሩ እዩ ዘሎ እንታይ ግብሩ እዩ ተርእና ዘለኺ ህድ እባበሊ እቲ ዝኸውንካ ብሓባር ክንርዮ ኢና እንኳዕ እሞ ድሃዩ ረኸብና እናበለ ከዳዓዕሳ ጀምረ ኦይ ኣብ ኢድ እዚኦም ኣትዮም ዳ ወይ ጉድ ዝሓንበሉስከ እንታይ ክንገብር ኢልካና እቶም ረሲዐዮ ዶ ድራዶ ክቀራርብ ኢለም ብድድ በላ ኣይፋልክን ክኸይደ ኢላ ሕጅስ ንስኽ ጥራይ ኣይትሸገሪ ነዝብ ከብዲ ክሰዶ ከኣባርኣይ ኢሎም መንተ ዓዘሩ ኣደይ ጽጎሮማን ነቦይ ግርማይ ኣፋንያ ኩርሚ ኢለን ኮፍ በላ ነዚ ኩሉ ክዕዘብ ዝፀንሐ በራኺ ኣደ ኣታ ኣደ ሰምዐኒ ደለኺ ኣነ ክኸይደ ብለን ኣብ ሓሳብ ጥዒለን ዝፀንሓ ካብ ወደን ዝወፀ ዘረባ ከም ዝበራበራ ገበረን ኣንታታያኻ ዝበልካ ናበይ ክትከይድ ምስ መን ክትገድፈኒ ወረመን ክሕግዘኒ እናበላ ተደራራቢ ሕቶታት ሓተትኦ እወ ኣደ ኣነ ንገሊ ክኸይድ ክጋደለ ደገመለን ንዓኹም ከኣምባራርኻ ክይብልኩም ደሓንበል ንስኻ ኳ ከምኡ እናበልካ ዳ በሎም ደሓን ኣዶ መሪቕ ክጥራይ ኣፋንውኒ ኣጆ ክደ በለን እሞ ተሓቃቂፎም ክነብዑ ጀመሩ ንፅባሒቱ በራኺ ምስ ብፆቱ ንሜዳ ወረደ ኣደይ ፅገ ምስ ሰለስተ ደቀን ተርፈት ሓድሽ ሂወት ድማ ጀመረት መዓልቲ ብመዓልቲ ተተኪኡ ሰሙናት ኣዋርሕ እናበለ ዓመታት ኣቁፀረን ኣደይ ፅገ ድሮ ሓሪሰን ወዲ ተገላገላ ድሮ ተኪየ ወዲ 7 ዓመት ኮይኑ ሓደ ግዜ ድሃይ በዓል ቤተን ክገብራ ናብቲ ቤት ማዕቡስ ከይደ ነይረን እንተኾነ ግን ኣቦይ ሰጊድ ብደርጊ ከም ዝተረሸነ ፈለጠት ድሕሪ በራኺ ወደን እውን ሰለስትኦም ደቀን ንሜዳ ወረዱ እቲ ናይ ኣቦኦም ግፍዒ ብሓፈሻ ናይ ህዝቢ ኤርትራ ግፍዒ ክፃወርዎ ይካሉን ንተኪየ ወደን ተካይ ክኾነለን ተኪየ በልኦም ንሱ እውን ከም ኣሕዋቱ ድሮ ዕድሚኡ ኣኺሉ ብ1990 ንሜዳ ወረደ ኣደይ ጽጎሮማን ንበይነን ተርፋ ኩሉ ግዜ ከዓ ኣጆኹምዞም ደቀይ ሕነቦኹም ምሕነ ህዝቢኹም ንፍደዩ ድኣ እናበላየን ዝዛረባ ዝነበራ እታ ገዝአን ምዕቆቢት ተጋደልቲ ስለ ዝነበረት ቀፃሊ ይመፅዎን ነይሮም ኣደይ ጽጎሮማን ከዓ ይተሓባበርኦም ነበራ ብ24 ጉንበት 1991 ኤርትራ ካብቲ ጨኳኒ ስርዓት ሓራ ወፀት ኣደይ ጽጎሮማን ከም ህዝባ ኮበረአን ሒዘን ኣሰያሰየ ተሓጊሳ ዕልልልልልልልል ይብላ እሞ ፀኒሐን ከዓ ወዮ ዝምነያ ረኺበያ ኣነሴ ረኺበያ ወዮ ዝምነያ ረኺበያ ኣነሴ ረኺበያ እናበላ ክነጥራን ክድልባን ዋዕላ ካብ ሽዑ ኣትሒዘን ከዓ ድሃይ

ደገ ገዝኦን ኮይነን ዝፅበያ ዝነበራ እንተኾነ ግን በጀካ ይመፁ ኣለዉ ካልእ ደሃይ ክረኽባ ይከኣላን። ሓደ ንጎ ፀሓይ ጩራታት ዘርጊሓ ቅልቅል ክትብል ክጅምር እንከላ ኣደይ ፅጎሮማን ከዓ ከም ኣመለን መንበረን ሒዘን ኣብ ኣፍ ደገ ናይ ገዝአን ኮፍ ንክብላ እናጣጣሓ እንከለዋ ብማዕዶ ሓደ ንውሕ ኢሉ ከደራይ ሕብሪ ገፁ ቅጥን ዝበለ ሓፂር ስረ ክዳን ተጋደልቲ ገይሩ ብረት ተሓንጊጡ ኣማዕደን ክመፅእ ረኣይኦ ኢደን ካብ ፀሓይ ንክከላኸል ኣብ ግንባረን ገይረን ንኽሪኦኦ ክቃለሳ ጀመራ። ኣታመን ዳኣሉ እዚ ናባይካ ይመፅእ ኣሎ እንታይ ዳኣሉ ከእዚ ነፍሰይ ራዕራዕ ዝብለኒ ዘሎ ወይ ተጋዳላዩ ከዓ ንዞም ደቀይ ከዓ ይመስል ወደይ እናበላ ምስ ነብሰን ክዛረባ ጀመራ። እቲ ተጋዳላይ ናብአን እናቀረበ መፀ ፅቡቅ ገይሩ ከዓ መልክዑ ኣላለይኦ ወይ ተኪአ ወደይ ወይ ወደይ መፅኡ እናበላ ሒዞንኦ ዝነበራ መንበር ኣብቲ መሬት ኣውድቆኦ ወደይ ኢለን ከምዚ ኣብድዩ ናፊቁ ዝወዓለ ቆልዓ እናጎየያ ተጠምጠምኦ ኣደ እውይ ኣደይ ማዕረይ ብምባል ካብአን ንላዕሊ ተሓቆፈን።

ሕጂ ሞትኩም ኣዳም ሕጂ እንኳዕ ጥራይ ሓደ ኣይሰኣንኩ እምበር እናበላ ኣብ መሬት ክሰግዳ ጀመራ። ተሓቃቂፎም ከዓ ንገዛ ኣተዉ። ቡነን ቀሪበን መግቢ ክምገቡ ጀመሩ። ኣታ ተኪየ ወደይ ዳይ ይሕዋትካኸ ኢለን ሓተትቆ። ተኪየ ግን ተሃዊቑ ኣይመለሰን። ኣድዩ ከይፈልጥዎ ፍሽኽ እናበለ ኣደ በየን በየን ክንራኽብ ኣይ በበይና እንዲና ነርና። ግን በብተራ እንዲኦም ዝሰዱና ዘለዉ ንሳቶም ከዓ ብተርኦም ክመፁ እዮም። ብልዒ ጥራይ ሕጂ ኣይ ንስለ ሕቶ የ እምበር ናይ ነገር ወላዲት እንዳኣሉ ተኪየ ወደይ ከምኡ እናበሉ ወጃዕ ክብሉ ሓደሩ። ከምኡ እናበሉ ግን ኣዋርሒ ሓለፈ። እንትርፎ ተኬ ድሃይቶም ኣርባዕተ ደቀን ክረኽባ ኣይከኣላን። ፊስራሰነ መዓልታ ሓልያ ደበኽ በለት። ኣደይ ፅጎሮማን እንዳሃይ ደቀን ንክረኽባ እናተተስፈዋ ኣብ ብዙሕ ሰብ ተኣኪቦ ዝነበረ ተሓወሳ። እቲ መራሒ መደብ ዝኽረ ሰማእታት ድሕሪ ምግባር ንእሽተይ መደረ ኣስሚዑ ናብ ዝርዝር ኣስማት ስውኣት ኣትወ። በብሓደ ከዓ ክፅውዕ ጀመረ። ሓደ ድሕሪ ሓደ እናፀውዐ ኣደይ ፅጎሮማን ኣስማት ደቀን ከይሓልፈን ተሃንጠን ይሰምዓ ነበራ። እቲ ዝፅውዕ ዝነበረ ሰብ ሃንደበት ስኽ በለ። እቲ ዝርዝር ኣስማት ግዲ ኣስደምዲምዎ። ድሕሪ ቁሩብ ካልኢታት ክፅውዕ ጀመረ። ጅግና ስውእ በራኺ ሰጊድ ፀሃየ ምስ በለ ኣደይ ፅጎሮማ ብድድ ኢለን ዕልልልልል በላ። ኩሉ ኣብኡ ዝነበረ ህዝቢ ነደይ ፅገ ጠመተን። ቀፂሉ እውን ጅግና ስውእቲ ብርኽቲ ሰጊድ ፀሃየ ንሰን እውን ዕልልልልል በላ። ጅግና ስውእቲ ኣለምሰገድ ፀሃየ ሕጂ እውን ዕልልልልል በላ። ጅግና ስውእ ዘመን ሰጊድ ፀሃየ ምስ በለ ድምቕ ዝበለት በላሞ ይዕተን ከዓ ንብዓት ኮረር ኮረር ከብላ ጀመራ። እቲ ህዝቢ ኣብኡ ዝነበረ ንዕአን ርዩ ክፀናናዕ ጀመረ። ኣደይ ፅጎሮማን ጀጋኑ ደቀይ ተሓቢነ ሕነኹምን ሕነ ህዝቡኹምን ፈዲኹም ደጊም ኣይሓዝንን እየ ኣደ ጀጋኑ ተፀዊዐ ኣይሞትኩም እዞም ደቀይ ኣለኹም ምሳይ ብምባል ዓዊለን ዕልልልልልልልልል በላሞ እቲ ኣብ ርእሰን ዝነበረ ጸሊም መንዲል ፈትሖኦ። ድሕሪዚ ኣደይ ፅጎሮማን ናይ ኣርባዕቲኦም ደቀን ናይ ምስክር ወረቐት ተዋሃባ። ኣብ መንደቕ ናይ ገዘን ከዓ ኣንጠልጠልኦ። ለይትን መዓልትን ምስልታት ኮይኑ ዕላላ። ተኪአ ተመሪዑ ኣደይ ፅጎሮማን ተኪአ ወደይ ደቀይ ተኪካዮም እናበላ ይምርቆኦ። እንተኾነ ተኪአ እውን ኣብ ሳልሳይ ወራር ኣብ ዝነበረ ኩናት ብጅግንነት ተሰውአ። ሓሙሽቲኦም ደቀን ንስለ ህዝብን መሬትን በጃ ሓሊፎም። ነዚ ሕጂ ነስተማቕሮ ዘለና ንፋስ ናፅነት ከነስተማቕር በቂዕና። ኣደይ ፅጎሮማን ከዓ ሰይቲ ጅግና ኣደ ጀጋኑ እናተባሃለት ምስ ደቂ ደቃ ክትፃወታ ክዕልላ ታሪክ ክናገራ ይውዕላ ኣለዋ። እቲ ታሪክ ኣብ ኣደ ኩለን ኤርትራውያን ይርከብ። ዓወት ንዓፋሽ

ዋጋ እዚ መሬት እዚ መሬት እዚ ሓመድ እኽብካብ ጥረምረ ትሕዝቶ ማዕድናት ከም ኩሉ ሓመዶ መስለና ትሕዝቶ ዘካትት ከይመስለና ከምኡ ህድእ ኢልና ንሕተት እወይኮነን ከምቲ ማል ነስተውዕል ንጠንቀቕ ትሕዝቶ ሓዊስ እዩ እዚ መሬት ንኽብሪ ዘብቅዕ ዋግኡ ዘርዝኖ ሚዛኑ ዘበርትዕ ዋግኡ ዘርዝኖ ሚዛኑ ዘበርትዕ ስጋ በሊዕዩ ስጋት ሓርበኛ ብደሙ ጠሊልዎ ብደም ስውእ ጅግና ዘይከም ካልእ ሓመድ ዘይከም መሬት ጓና ነዚ መሬት እነኽብሮ ዘለና

0: ዓቂልና ዘይኮንናስ ብምኽንያት ኢና ተቐቢኡ ብዝኸበረ ጨና ሰቒልና ዘይኮንናስ ብምኽንያት ኢና ተቐቢኡ ዝመሬት ብዝኸበረ ጨና ሑፃ ኸይመስለና ድኻ ወይ ዋላኻ ከምኡ ጥራይ ሓዘን ክትሓስቦ ኸለኻ የዕፅምቲ ጥሒን እዩ የዕፅምቲ ሰማእታት ዋግኡ ረዚን እዩ ኣይኮነን ተራ መሬት ስለ ዝኾነ ይኮነን ስቡሕ ንሕርሻ እነኽብሮ ዘለና ብውርሲ ውርሻ እነኽብሮ ዘለና ብውርሲ ውርሻ እስትንፋስ ሎ እስትንፋስ ሰማእቲ ተሓዊሱ ኣብዚ መሬት ብላዕሊ ብታሕቲ ህይወት ዘልብሶ ዝዘርኣሉ ኣካል ብእዩ ረዚኑ ዝ መሬት ዝጊልና ንዝተውዕል ከይመስለና ብስብሓት ብግዝፊ ብገንዘብ ዝዕቀን ገንዘብ ዝሓላፊ መባእ ሓቲቱና ካብ ኩሉ መስዋእቲ ኣብ ኩሉ ሰዓታት ቀትሪ ኹለይቲ ህፃን ሽማግለ ቆልዓ ምስ ሰበይቲ ኣባፅሕ ኣጓዝ ዓዲ መረውዕ መርዓውቲ እዚ ምስ ሓተተዩ መሬት ዋግኡ ረዚኑ ዝያዳ ትማሊ ክብረቱ ገኒኑ ነዚ ምስ ጠለበዩ መሬት ዋግኡ ረዚኑ ዝያዳ ትማሊ ክብረቱ ገኒኑ ሓዲና ንርገጾ ዝ መሬት ክብሩ ንሓልዎ ዘለዓለም ዝነብር መንፈስ ጅግና ኣለዎ ልዕሊ ኩሉ ብስቕታ ድዛረብ ቃል ኣለዎ ቃል ስውእ ሓርበኛ መልእኽቲ ዘለዎ ቃል ስውእ ሓርበኛ መልእኽቲ ዘለዎ ሰማዕታት ና ወትሪ ዘከሩ ዓወት ናሓፋሽ
1: ዋይ ንሱ ደኸም ኣታ ንሱ ተዝኸም ክንደይ ፅቡ ምኾነ
2: ማማ ባባ ኣበይ ድዩ ኸይዱ ምሽክናት ዘኢልክኒ ርየኩ ዘይፈልጥ

ኣለና ንበሎም ንቐፃሊ ወለዶ ርሖም ዝወፈዩ ንስለ ፅባሕ ክንሸል መስዋዕቲ ዝተሃረዩ ኣለና ንበሎም ሕድርኹም ተቐቢልና ንነብር ንዘለዓለም ኣብ መትከል ፀኒዕና ሽግር በዚሑ ገበታ ከልበትበት ብሰሪ መግዛእቲ ምስ ሰፍሐ ስእነት ክቃለሱ ወፊሮም ንስለ ሓድነት ንሓንቲ ማዓዲ ንሓንቲ ስድራ ቤት ኣምሮር ሓዲሮም ዝኣወጁ ናፅነት ጉሩሮኦም ብንቕፁ ከብዶም ብጥልክዑ ፍፁምን ክስእኑ ብዛኢዱ ዘስትዮም ጠሚዑ ሕጅስ ንኽዓሶም ደኣክሪኡ መቐብሮም ጠጢዑ ብደሞም ዝበቖለ ወድና ሰዊሉ ኣግሏዕሊዑ ህዝብና ንክዓብር መትከሉ ደሪዑ እቶም እንደገና መሊሶም ዝሃፁ ከድምዑ ወፊሮም ናብ ጋሲ ዘንደርፁ ኣለና ንበል መታን ንኽቐርፁ ዝዓለፈ ጊጋ ዳግሞ ይክየድ ምፁ ኣብቲ ሮርማ ጨው ሰሊናን ክውሕጦም ተኹርባ ዓጋም እግሮም ክትትዖም ንስለ ሃገር ዘፍሰሱ ደሞም ንስለ ባንዴርኦም ዝቐስከሱ ዓፅሞም መዓስሞ የድልዮም ጅራዕራዕታ ንብዓት ትካዘ ሓዘን መመሊስካ ኣውያት ናይ ግድን ኮይኑ ተሓለፈት ህይወት መንፈሶም ብየለን ዝነብር ንዘንጥእለት ስለዝስ ኣለና ድኣ ንበሎም ዓቂብና ትውዕለት ሰማዕታትና ብስራሕን ምዕባልን ኤርትራ ይደበሱ ዓውትና ፈሽ

ረዛን ዕለት ብርሃን ሃገር ቀንዴል ጀጋኑ ሓረግ ህላዊ ህዝቦም ዘድሃኑ እምባ ጻድቃናት ደብሪ ሰማእቲ ክብርቲ ዕለት ኤርትራዊት ወቕቲ ሓዲድ ታሪኽ ዓንዲ ኽብርና መንኰርኰር ሓርነት መትከል ጽንዓትና ስንቂ ብሉጻት ዋጋ ናጽነት ኣንቀጽ ገድሊ ማዕርግ ጅግንነት ኣንቲ ረዛን ዕለት ናውቲ ፍጡር ትለቕሚ ክፋል ኣካለ ኣጻብዕ ጉንቦኢት ቅልጽም ማእገረ ደናጉ ኣስላፍ ኣካል ዝሓንገረ ንመዓናጡ ኸላሊት ከስአሸሓለለ ከብዲ ስናቦ ኣፍ ልቢ ዝተዓቑረ ብሓይሊ ህዋሳት ትቖሚ ግርማ ጉብዝና ትግዘሚ ዓይኒ ትመቐሊ እንተላይ ክልቲአን ኣእዛን ትጭልፊ ዋላዊን ተጽምምየን ልሳን ትቕልፊ ምንጋጋ ኣስናን ተርግፊ መንዲብል ዝብሃሉ ምስሊ ጅግና ትነድፊ ኣንቲ ረዛን ዕለት ክንደይ ይኸብር ዋጋኺ ኣካል በሲዕኺ ማሕፀን ተምክኒ እናጨላ ልፍኪ ናውቲ ፍጡር ትቐትሊ ፍርቂ ሰብ ትፈጥሪ ምቕሊ ደኾን ኢልኪ ቅርስቶም ሰማእቲ ምዑታት ዋልታኺ ኣርእስ ትፍልጺ ሓንጐል ተፍስሲ ሓሳባት ተደቅሲ ዓንዲ ሕቖ ተልምሲ ጅማውቲ ተንቅጺ መሓውር ዘሳሲ እምሪ ኣመኽኒኺ መስዋእቲ ተልምሲ ኣንቲ ረዛን ዕለት ህሉፍ ሓሊፍኪ ነታ እንኮ ሓየት ጻንታ ተሃርፊ ጉቡኣን ንዓየየት እናሰሳዕኽን ደሞ ኰቶ ዘይትርዕሞ ሓደ ብሓዲኡ ምቕሊ ወላድ እዩ እናባሃክዮም ሓንቲ ብጅግንኣ ሓደ ብጅግንኡ ፍረ ብርኮም ከይተክኡ ኣንቲ ረዛን ዕለት ክንደይ ይኽብር ዋጋኺ ጸላኢ ኽቐልቀል ጅግና ትሰዲ ተንኰል ይትከል ጅግና ትወስዲ ሓሳዳ በዚሖም እዛ ለጋዕ ዘውዲ ብሉጻት ትመርጺ ውዲታት ክትጸርጊ ኣንቲ ረዛን ዕለት ክብርቲ ዒስራ ሰነ ባሃጊት ህዝባ ሃገሩ ዘድሓነ ደሙ ኣብቲ ለጋዕ ባሕሩ ዝቐለመ ናውቲ ኣካሉ መቒሉ ብርሃን ዘግዘመ ኣናሓሲ ይባሎ ምስ ኣይትቖናጭልና ጐጀ ጅግና ኽንኩሕል ክቡር ዕዮ ኣለና ብቐለመ ረሃፅ ዝውረቕ ቀጥታዊ ወፍርና ኣንቲ ረዛን ዕለት እሞ ሕጂኸ ሕራይ ተሰማሚዕና ዶ መብጽዓ እተውና ነዝ ድሙቕ ወለዶ ቅርዓቲ ኽንስልም ተንኰል ዝሓንፈጦ ግርማ ኽነልብሰኪ ግምጃ ሪሙ ኽሽበጦ ስፍራኺ ከልምዕ ዕርዲ ጀጋኑ እንዳ ወረስቲ ሕሪኡ ኸተግብር ሕድሪ ስውእ ከም ተሃኑ ኸሃንጾ ለይቲ ምስ መዓልቲ እወነቲ ስፍራ ጀጋኑ ናይ ታሪኽ ሕዛእቲ ኣንቲ ረዛን ዕለት ሕራይ ዶ ተንኰል ናብ ፈሓሲኡ ዋንኡ ይውሰዶ ገበና ኽትቅንጥጥ ዓለም ካብ ሰድዐት ንኺድ ንከተሎ ትናይ ለውጢ ዕብየት ናይ ኢደን ተፈደን ከለዋ ከደምቲ ዘራያት ንኺድ ወ ኣንቲ ረዛን ዕለት ናብቲ ሕድርና ግዜ ዝኻሰ ብዙሕ እዮ ኣለና ኢደ ኢድካ ዝበሃል ጽንዓት መትከልና ኣእላፍ ዝወሰደ ዋሕስ ህላዌና ዝስራሕ ዝዕየ ዝዕረ ዝመዓራረ ገደና ስፍራ ሰማእቲ ኣለና ፎርሳ ንኺድወ ንዑናይ ሕዝበይ ናብቲ ትልምና ሕድሪ ዝተጻዕነ ዝውፈር እዮ ኣለና ኢደ ኢድካ ዝበሃል ጽንዓት መትከልና ኣእላፍ ዝወሰደ ዋሕስ ህላዌና ዝስራሕ ዝዕየ ዝዕረ ዝመዓራረ ሃገረ ሰማእት ኣለና ክብርን መጐስን ንሰማእታትና ዘለዓለማዊ ዝኽሪ ነዛ ረዛን ዕለት ኣወት ንሓፋሽ

0: ዕቕር ዲብ ሓጠር ወፍርስነት እንደየት ሓጭር ናይ ኣቡየ ኣኽላቕ ናይ ኣቡየ እንሳንየት ወናይ ኣቡየ ፍክር ምስል ሻዕቡ ወጠኑ ምከም መስል ዳግሞ እግል እየ ሜራሽ እግል ኣምር
1: ተዓወት ተዓወት ፋርስ ፋርስ ወልዳ ሳልሕ ጋኑ ልስከብ ወይርሳይ ፈዳብ ሓድጋ ንፍታሕ ክታብ ሽሂድ ወይርሳይ ዓባይ ሓዛ ንዳግም ልእግለ ቤላ ወንሓብር ልእግለ ወዳ ንትዓለም ወነዓልም ምነርሑ ፈዳ
2: ሳልሕ ምልዓል ኩሉ ኣሚን ወናስሕ ዓላ እብጥምእናን ነብር እግሉ ለትጋ ወራ ክም ኢዳ ገማቱ ለምስሉ ምስጢር ከራ ገበይራት ዕጸብጥ ምስሉ ለሻወራ ነሳሐት ወሰራሐት ዲቡ ልትኣመራ
3: ራሕመት ወሓናነት ምኑ ልትቃጠራ ሻን ውዕሽረት እቡ ልትፈሰራ ኣብ እግል ዳሩ ውሕገ ግልግዋራ ወጠን ርእዮቱታ ዓቂባ ወዓማራ
1: ዝያድ ዳሩ ከድም እግል ወጠን እተዳሩ ሰላም እግል ልድመን ወጠን ለይኣለቡ ዳሩ ድመን ወጠን ንብኔ እዳርና እግል ንሽነን እላ ዓለ ፍቅሩ ሽሂድ ሓበን
2: ሰሓቕ ወትልህያ ምስል ስናት መሳዳይ ወነሻጥ እዶል ወራት ልእበነት ሌሌየተን ክማ ደዋት ልእግለን ኣቤ ህኮት ወከያነት ልእግለን ከሪ ሓሰት ወፍትነት ሳልሕ ክማ ስሙ ሽሂድ ጀነት
3: ጣህር ንሳእ ከም ሓዘየካ ምን ሜራሱ እሊቱ ኣቡካ ለኣውሳፉ ረምዝ እግል ሰላም እብትንፋሱ ብርሃኑ ዲመልሓየ ፋኑሱ
0: ሰኣል የረከብኮ በሊሱ እላሕቆ ገብኣ ኣቡየ ኣውሳፉ ክቡቱ ህሌኮ ሜራሱ
4: ብዝኾነ ርእ ብዝኾነ ስፍሪ ካብ ሰነ ናብ ሰነ ካብ ጥሪ ናብ ጥሪ ካብቲ ገምገም ቀላይ ክሳብ ዕንቆት ባሕሪ ካብቲ መግለፂ ርሕቐት ካብ ሰማይ ንምድሪ ብዘካ ንስኻ መን ኣሎ ነባሪ መርኣያ ናይ እምነት ዝረአ ፈጣሪ ኣብ ንውሓተ ግዜ ኣብ ድግመት እናሻዕ ብዘካ ንስኻ ኩሉ እንድዩ ዝርሳዕ ከምውን እዩ ስምካ ሓዲሩ ዝኩላዕ ኣንታ ጐይታ ጆና ተምሳል ንጽንናዕ ኣብ ህንፃ ሓርነት ቀንዲ እምነ ኹርናዕ ካብቲ ዝነበረ ካብዚ ሎሚ ዘሎ ሓደ እኳ የለን ናትካ ዝኸኣሎ ይትረፍ ክኽእሎ ሓደ እኳ የለን ኣጸቢቑ ዘሎ ንስኻ ንስኻ እንዳኣልካ ንስኻ በይንኻ ንዘለኣለም ምንባር ቅድም ዝፈለጥካ ክንዩ ጣዕምን ስምን መስዋእቲ ዝበልካ ብየዕፅምትን ደምን እቲ ዝገርመኒ ናይ ልዕለቲ ሓይሊ ኣእሚንካ ወለዶ ንሃገር ዝበሊ ቅድሚ ኩሉ ሃገር ኣውሪስካና ባህሊ ዘይምግዳል በደል ፍልስፍና ገድሊ ኣብ ልብናን ቤትናን ሰሪፁ በዕልቱ እሞ ኣላድያ ካልኢት ኣላድያ መዓልቲ ዘይትለዓለላ ብዛንታ መስዋእቲ ብዛንታ ዘለኣለም ብዛንታ ዘወትሩ ብፅዋ ብጃነት ነብሶም ዝገበሩ ከምኡ እኳ ይስምካ ማንም ዘየልዕሎ ዘለኣለም ዝዝከር ክሳብ ሰብ ዘሎ ኣንታ ዘይትርሳዕ ዋላ እንተ ተሓስበ ኣንታ ዘይትትንከፍ ወርቂ እናተደርበ ኣብ መናድቕ ፅንዓት ስምካ ተመዝገበ ሃዋርያ ናይ ሰላም ህይወት ዝዘን ኣብቲ መግዛእቲ ብወርቂ ቆሎሙ ኣይርስዓካን ሰብ እናረስዐ ስሙ ዝሰማዩን ምድሩን ብኣኻ እንድዩ ኣይኑ ንምስሉን ንሕልሙን ንስኻ ቆሎሙ

0: ንሓሳቡ ግብሩ ንስኽ ትርጉሙ። በል በል የፀሓፍ ስምካ ኣብ ልዕሉ ልዑላን ይወረቕ ዛንትኻ ክንዮ ቓልን ምሕላን ኣንታ ኣቦ ተግባር ፈጻሚ ዝበሎ ፈጣረኻ ውኖ ኣብቲ ሰብ ዘይኽእሎ ክሳብ ንዘለዓለም ክሳብ ንፅፈት ግዜ የለን ዝኸማኻ ህላወ ዝሓዘ ኣለኻ ኣብ ኩሉ ንኹሉ ምስ ኩሉ ብድባበ ጽንዓት ሃገርካ ትዕሉ ብርቀተ ትንፋስ ትንፋሳት ተህሉ ዋላ እኳ ግዜ ኣይሃሉ ንባዕሉ ኣለኻ ንስኻ ግዜ ኣብ ዘይብሉ ንዘለዓለም ዓለም ኣብ ኩሉ ምስ ኩሉ።
1: ሸሃዳና ሕርየቶም ኣስተሸሃዳ ሓርማ ዝሓጥር ምናሞት ይሰከል ውዕል ሓና ሰዋትር እበቃሉ ደሙ ዓዱ ግለሓርር ኣስተሸሃዳ ሓሪራ ኢሎሞት ሓራ ሓናቅብር ኣስተሸሃዶ ፍራስ ዲብጋድሞታት ሰዋሕል ሕርየት ምንዳኣባ ይብደም ሸሃዳ ትፈግር ፋርሳም ጉዕዞሆ ምብላሊ ኢሎም ሙረስ ካብ ስክ ፅብሕ ምድር እኪሰኒ ኣሙራ እኪሰኒ ኣሙራ ልስዑድ ይባል ኣመራር ዲብ ህጁማት ኣቱ መዓስከራት ኣባይ ወድዎ ፈነጥር ሽሂድ ኣእምርቱ ንሓስብ ዓላወ ፈክር እዲና ብዲር ሓትገዋ ዳፈናሆም ሓናቅብር እላ ኣርደት ደም ሸሃዳና ሰቴት ሸሃዳና ሕርየቶም ሸሃዳና ባንዴረት ሸሃዳና ባሓርቶም እባ ደሞም ገረመት እላ ኣርደት ግልሖም እና ደሞም ሰቴት ቅርብ ኢተኣቡላ ፊና ሸሃዳ እማነት ቅርብ ኢተኣቡላ ፊና ሸሃዳ እማነት እሆክና ወደየኩም ሓደ ኩና ዲብ ድምነት ምንዲ ከዓ ኣድማይኩም ረከብናሃ ሕርየት ዮም ዒድኩም ቲ ሸሃዳና ምድጋ እንደ ከሬና ኣብርሃናሃ ለኣፌት ረእሳዓት ብርሸዳሓ ወእስተሸደው መናቢት ፈረሰገ ማይ ጭቃ ለግዮሙ ገልበባ ገበይ መለዋሊት ህጅኮም ወሰሓቆም ፋቀትክዎም መሳኒት እላ ኣርደት ምና ደሞም ሰቴት ኣያህሌካ ፋርስ ራእስ ሰዓት ብርቡ እመን ኣያህሌ ክገመኒ ይሰማዕኮ ክርንኪ ህዳይ ይኮን ወዓሸል መርዓት ወመርዓዊ ዳፈናኩም እብሕበር ሃያ ንግስትልኩን ሴፋ ይኮን ወመስተይ ሓርብ ግንዳዓቴና ሓመልማለኦ ኩበይ እላ ኣርደት ምና ደሞም ሰቴት ዲብ ህጁማት ኣቱ እንደልርአ ዕንታቶም ለሞት ይፈርሃዋ ሰበለዋ ኣርዋሓቶም ደሞም እንደልክዐ ወልቃረጭ ገረቦም ጥለጎሞርታራት ጥለጎሞርታራት ባተከዩ ኣምዒቶም ሰኔት በዲር ሓትገዋ ከደን ዓላምምያዮም ብርድወ ፀሓይ ኩሉ ዲብ መቅጠኖም እብ ፅምቆ ሰፍራ የብሳ ሓለቅሞም ዲብ ሓንቃባት ልመዮው ምስል ኣድወ ዋዓረቅብ ግል መንገፎ ገቢሎም እላ ኣርደት ደም ሸሃዳና ሰቴት ሰፋላላ ገሮብየ ሰፋላላ ገሮብየ ምንፋቃትኮ ስናቼ ዳፈናሆም ሓናቅብር በካ ዓላ ዕንታቼ ኣምበልበለት ባንዴረት እግሎም እንደትሓዘ ደዋሸሽኩም ለኣባይ እንደትብሎ ኣርደቼ መስርዕ ብሬን ኣያህለየ ተእዘ መስርዕ ብሬን ኣያህለየ ተእዘ ከም ሰልሻምዕ መኮኩም ኣቤት እየ ነፍሼ በካ ኣላ ዕንታቼ ሞ ሽሂድ ሓበንታ ብካይ ለትሓዘ ሞ ሽሂድ ሓበንታ ብካይ ለትሓዘ ሓጢር በዓል እማነት ሕገ ገቢል ለፊናካ ኣትማመዋ ኣሸግር ሸሃዳና ሸሃዳና ኣብ ታሪኮም እነብር ሸሃዳና ባንዴረቶም ታክያት ምድር ሸሃዳና ኣረትርያቶም ባሕር ተሓበራብር ባሕር ተሓበራብር ዳይም ዝክር ግል ሸሃዳና

0: ሰላም ነዚ ቤት ኹን እንዳቦይ ቀለተ ኣለኹም ዶ?
1: መን ኢኻ እቶ? ሰላም።
0: ሰላም ማማ።
1: ሰላም ዛጓለይ፣ ከመይ ሓዲርኪ?
0: ኣምላኽ መስገን። እዚ እንዳ ረዳ ቀለተ ዶኹ?
1: እወይ ተጋግፍን፣ ረዳእ ወደ እዩ
0: እሞ። ንስኽ ማማ ውዳሴኢኸ ማለት እዩ?
1: እወ ውዳሴ እየ፣ ግን መን ይኸ ይፈለጥኩኹን? መን ይኸ ዛጓለ?
0: ኣነ ስኒት በየ ንበሃል፣ ንረዳ ናይ መንፈስ ጓሉ እየ።
1: ኣሰይ ዛጓለይ፣ ንዕስ ከስዓመኒ። ኣመለኺ ዛጓለይ፣ ድሓን ደለኺ?
0: ድሓን እየ ማማ ውዳሰ፣ ንጎም ድርዳእ ረቢሸ እምበር።
1: ኣይፋልክን ብንጉሁ እባድኣ ጥዑም ዘረባ ስሚዕክኒ
0: እሞ። ረዳ ኣሎ ዶ?
1: ረዳ ኣሎ ዶ? ወይለይ ንረዳ ኣበይ ዲኽ ትፈልጥ እዮ?
0: ረዳ ካብ ንእስነተይ ኣትሒዙ ክሳብ ዛዕለት እዚኣ ንትምህርተይ ዘድለየኒ ነገራት እናማልአ ኣብዚ ብፃሕ ደፅሓኒ ኣቦ እዩ። ካብ ካልኣይ ክፍሊ ትሒዙ ን16 ዓመታት ዝኣክል ንሓንቲ መዓልቲ እውን ትኹን ከየግደለ ይደጊፍኒ። ሎም ከዓ ዕለተ መመረቕታይን ድዩ? ሕልፊ ዝኾነ ሰብ ንዕኡ ስለ ትብፅሑ እየ መፅ።
1: ፅንሕ ሞ ስኒት ጓለይ ክኽልፈኪ፣ እዚ ነይ ድዩ ዘይከውን ኣስሚዕኒ። መን ደልየ ዲኺልክኒ? ብዛዕባ መን ረዳ እዲ ክትሓትኒ ዘለኺ?
0: ረዳእ ቀለተ፣ ረዳእ ቀለተ ገዳሙ እዩ ዝበሃል።
1: እዋ እቲ ስማት እኳ ኣይተጋግኽን። ኣነ እውን ውዳሰ እዩ ስመይ፣ ግን ገለ ምምስሳል ናይ ስማት ኣዳነጊር ክኸይከውን ዛጓለ።
0: ኖኖ ኣይተደናገርኩን፣ ንረዳእ ደልየ ይመፅ።
1: እወይ ጓለይ፣ እንታይ ደኣለይ ዝብሉኸ? ስኒት ጓለይ፣ ካበይ ዲኽ መፂኺ? ወለድኺ ከለዉ ዶ?
0: ማማ እንታይ ደኣ ተጠራጢርክ ዲኺ? ዝተጠራጠርክ ትመስሊ።
1: እዋ ኣንቲ ስኒት ጓለይ፣ እንታይ እሞ ክብል? ረዳእ ወደይ ብሂወት የለን፣ ስቡ እዩ። እንተ ደሊኺ እታ ምስክር ወረቐት ናይ ስዋኣት ከርእየኪ። ኣብ 2016 ናብ ግንባር ፅሩና እዩ ተስቡ ዘባል።
0: ኖኖኖኖኖ እዚ ሞ ፈፂሙ ክኸውን ኣይክእልኒ። 2016 ዳኣ ኣነ ሻም ናይ ክፍልና ተምሃር ክኸውን ኣሎ ማለት እኳ እዩ።
1: እወ ከምኡ ድዩ ዝኸውን ዘሎ? እንትእ ጋን እኳ ኮይኑኒ ረዳእ ወደይ ካብ ዝስዋእ ቅድሚ 2 ወርሒ 12 ዓመት ገይሩ።
0: ማማ ውዳሰ ሓቂ ኸኺ ናይ ኣስማት ምድንጋር ተፈጢሩሎ ማለት እዩ። እምበር እዚ ዝብለክ ዘለኹ ረዳ ድኣ እሞ ቅድሚ ሰሙን እኮ ደው ኢለይ ነይሩ እዩ።

0: ክኸውን ኣሎ። ቅድሚ 12 ዓመት ዝተፈለየ ሰብ ዶ ተመሊሱ ክዛረብ ይኽእል እዩ? እንታይ
1: እዚ ይረዳእ ወድኸ ኣባል ቀዳማይ ዙርያ ሃገራዊ ኣገልግሎት ድዩ?
0: እወ
1: ምንያ ሽሞ ኸ ሓፍትላቶ?
0: ኣይተጋገኽን። እዚ ትብልዮ ዘለኺ ወደ እዩ፣ ግን ብሂወት የለን
1: ማማ። ብህይወት ከም ዘሎ በለ ኣንኻ እርግፀኛ ኮይና ክነግረኪ፣ ግን ምናልባት ከዓ
0: ስኒት ጓለይ፣ እስኪ እቲ ቅድሚ ሰሙን ደው ኢለሉ ነይረ እትብልዮ ዘለኹ ሰብ ደጊም ክደውሉሉ
1: ዋ ከምኡ ክሓይሹ ሓረ ኢለውረዳ
2: መርሓባ ስኒት።
1: ሎሚ ደኣ ሳፕራይዝ ገብረካ ኢለ ገዛ መፅ ኣይፀናሕካንን ወይስ ገዛ የተጋገ ይመስለኒ?
2: እዋይ ናብ ማማ ከድከ እሞ ማማ ረኺብክያ ዶ?
1: እዋ ምስማማ ኣለኹም።
2: ኦኬ በል መፀኹ ኣብ ጥቓ ክሕ ዘለኹ።
1: ሓራይ ርኢኹ ማማ መፀኹ ኣብ ጥቓ ክህሉ ክብለኒ ኣሎ።
0: እዋ መን ዳኣ ኮይኑ እዚ ኩሉ ዓመታት ከ ብኣካል ረኺብከ ትፈልጥኒ ኸ?
1: ሃሳኽ ዝኽሪ ኣለኒ ንእሽተይ ከለኹ፣ ብድሕሪኡ ግን ብደብዳቤ እዩ ወፃእ መስከሪ ከዓ ኣብ ቴሌፎን።
3: ሰላማት ሰብ ገዛ
0: ወይለይ ሓሽም ወደይ መፂኻ ዶ?
3: እወ ማማ መፅ ተዳሊኽ ዶ?
0: እወ ተዳልየ ሓሽም ወደይ። ስኒት ጓለይ እዚ ትርእዮ ዘለኺ ዓርክረዳእ ወደይ ጥራሕ ዘይኮነ ንዓይ እውን ወደይ እዩ ሓሽም ክኣበሃል። ኣብ ወፃኢ እዩ ዝቕመጥ። እዚኣ ከዓ ስኒት ትበሃል።
3: እወ ፈሊጥየ ኣለኹ። ከመይ ኣለኽ ስኒት? ብቴሌፎን እኳ ንፋልጥ ኢና ሓገይ፣ ግን ብሓሽም ዘይኮነ ብረዳኢ ክትፍልጥኒ።
1: እዎ ድምፅኻ እኳ ረዳእ ክብል ፀኒሐ፣ ሓሽም ምስ በለትካ ግን ተጠራጢረ። ግን ከመይ ኢሉ ረዳእ ናብ ሓሽም ተቐይሩ?
3: ሓቂ ኸ ኸ ኣይትጠራጠሪ፣ ኣነ ሓሽሜ ንረዳእ ወዳኣ ህድኡን ዓርኩኒ ከባቢ 20 ዓመት እየ ዝፈልጦ።
0: እሞ ዝትብሎ ዘላስ ሓቂ እዩ? ንረዳእ ትፈልጡ እያ?
3: እዎ ማማ ትፈልጡ እያ። ወዮ ደኣ ቀዲማትና እምበር ኣነ እየ ክራኽበክን ነይርኒ። ረዳእ ንስኒት ናይ መንፈስ ኣቦዋ እዩ። ኣጋጣሚ ኮይኑ ናብቲ ስድራ ስኒት ዝቕመጡሉ ዓዲ ንማእቶት ኬድና ነርና። ረዳእ ከምቲ ትፈልጥዮ ፍሉይ እዩ ነይሩ። እንታይ ዓይነት ትዕድልቲ እዩ ኣይፈልጥን እየ። ኣዝዩ እዩ ሰብ ዝፈቱ ነይሩ። ብፍላይ ከዓ ምስ ህፃናት እሞ ፍሉይ ፍቕሪ ነይርዎ።
0: ኣይዎ ዝወድእ ኣብ መንገዲ ዋላ ንዘይፈልጡ ህፃን ረኺቡ እንዳሰዓመ እዩ ዝኸይድ። ረዳእ ወደይ ፍሉይ እዩ።
3: ፅቡቅ ኣለኽ ማማ። ሓደ መዓልቲ ንስኒት ካብ ቤት ትምህርቲ እናተመልሰት ይረኽባ እሞ ደዋ ኣቢሉ ሕቶታት ይሓታ። ስኒት ከዓ ብትብዓት ትምልስ ምስ ዕድሚኣ ዘይመጣጠን ፍልጠትን ፍሉይ ተውቦን ከም ዝነበረ ምስ ረአየ ብትዕድልታ ይገርም። ማዓስከርና ምስኣተና ከዓ ብኣ ክሓስብ ኣምስ እዩ። እዛ ቆልዓ እዚኣ ናይ ፅባሕ ተስፋ እያ። ዓቕመይ ዘበለ ከዓ ክሕግዛ እየ ይብለኒ። ብድሕሪኡ ስራሕ ስለ ዝወዳእና ካብቲ ዓዲ ንወፅእ። ረዳእ ግን ከይረስዐ ናብ ስድራኣን መምህራናን ከይዱ ኣድራሻ ኣምፅ እዩ። ክሳብ ትምህርቲ ትውድእ ዘድልያ ከማላኣላ ምስ ነብሱ ቃልኣት እዩ።
1: ካብ ሓምሻይ ናብ ሻሻይ ምስ ተገርኩ መፂን ነይሩ። ንሳያ ናይ መወዳእታ ዝኽረ ብድሕሪኡ መፅሓፍ፣ ቦርሳ፣ ፍሉያት ቢሮ ሰደለየ ነይሩ። ዝገርመካ ነገር ኣብ ነብሶ ወከፍ ሰደለየ ዝነበረ መፅሓፍ ተስፋ ናይዚ ሃገር ኣባኽን ኣብ መዛንኹን እዩ። ተማሂርኪ ሕብረተሰባት ልውጥ ሞያዊትኩኒ ኢሉ ፅሕፈለይ ነይሩ።
0: ሕራይ
3: ሻምናይ ክፍሊ ምስ በፃሕኪ ግን ረዳእ ተሰው እዩ።
1: ተሰው እዩ? እዚ ከመይ ዝኸውን? እንታይ ማለት ተሰው እዩ?
3: እወ ስኒት ከምዚ ዝብለኩ ዘለኹ ኣብ ሻምናይ ክፍሊ ምስ በፃሕኪ ንስኺ ረዳእ ተሰው እዩ።
1: ኖኖኖኖ እዚ ሞ ፈፂሙ ክኸውን ኣይክእልኒ።
3: ሓንሳብ ሞፅን ኢል ክስምዐኒ እቲ ዛንታ ክዘንትውልኪ ኣጋጣሚ ኮይኑ ቅድሚ መስዋእቱ ዝነበራ ሰዓታት ደብዳቤ ክበፂሕዎ ኣብ ሃገራዊ መልቀቂ ፈተናት 99 ከም ዝምፃእ ክምስ ሰምዐ ሞ ከም ብተይ ክዘለል ውዒሉ እዛ ቆልዓ እዚኣ ትበፅሖ ይረአየኒ ኣሎ። ሓገዘይ ዘድልያ ከዓ ሕጂ እዩ ኢልኒ። ድሕሪ ሓደ መዓልቲ ግን ረዳእ ኣብቲ ዝነበረ ኩነታት ተሰው እዩ። ሕልሚ ረዳእ ክኸውን ክኸውን

0: ነቲ ገዲፎ ዝኸደ ሂወት ክምልኦ ኣለኒ ኢለ ምስ ነብሰይ ቃልኣት እየ። ኣድራሻኺ ስለ ዝነበረኒ ከዓ ካብ ረዳእ ቃለተ እናበልኩ ምሳኺ ክፀሓሓፍ ዘድልየክ ከዓ ክሰደልክ ጀሚረ። እንሆ ከዓ ሎሚ ሕልሚ ዓርከይን ብፃየይን ኣብ መፈፀም ተብፂሐ እዮ።
1: እንተ ሃሽም ወደ ከመይ ዝበልዎ እምነትን ማዕተብን እዩ እዚ? እዚ ኩሉ ዓመታት ሲ ከይባተኽካን ከይረብረብካን ትፅሕፈላ ነርካ ዝገርም እኳ እዩ
0: ማማ። እቲ ዝገርም ናቲ ኣይኮነን፣ ዘገርም ናይቲ ኣብዚ ኸዲ ቦታ ምስ ህዝቡ ብፍቕሪ ዝነብር ረዳ እዩ። እዞም ሂወቶም ነዛ ሃገር ዝሃቡ ሰማእታት ብሂወትን ከለዉ እውን ንህዝቦምን ንዓዶምን ሰናይ ሓሲቦም ዘይደኽሙ ምሩፃት እዮም ነይሮም።
1: ሓቂ ክዛርብ ስቕ ኢለ ክሓስብ ከለኹ ረዳ እንታይ ዓይነት ሰብ ኢለ እዩ ዝሓስብ ነይረ? እታ ቆልዓ ኮይነ ንውሕዳት እዋናት ዝረኣኽዎ ኣብ ዝኽሬ እንተ ዘይትህሉ ነይረ ብሓቂ ሰብ ድሎም ተጠራጠርኩ። ኣብ ዕለተ መምረቕተ ኺና ንፋለጥ ስለ ዝበልካኒ ግን ትምህርተይ ክውድእ ብጣዕሚ እየ ተሃንጠ ነይረ። ግን ረዳ ክውዳእ ዘይደልዮ ጥዑም ሕልሚ ኮይኑ ፀኒሑ። ሎምስ ብኻ ትምህርተይ ዘይወዳእ ክብል ኣለኹ።
2: ከምኡ እዩ ትበል እዛ ጓለይ። እንቋዕ ባዳኣ ትምህርቲ ክወዳእቲ
1: ሓሽም ረዳእ ኩልና ንምስክረሉ ናይ ሂወት ጅግና እዩ። ንዓኻ ግን ከመይ ክገልፀካ ከም ዘለኒ እንዳይ ሓንሳብ ሓንሳብ ሕድር ሰማእታት እንታይ ማለት እዩ ኢለን ነብሰይ ሓታ እየ። ንስኻ ግን ብግብሪ ምሄርካኒ ኣብቲ ንሱ ዝገደፎ ቦታ ኮንካ ጎደሎ ምምላ እዩ። ነቲ ዕላማ ናይ ሰማእት ኣብ መፈፀምታ ምፅሕ
0: እወ ስኒት ካባና ዝደልዩ ንስ እዩ። ንስኽን ብፆትክን ብሂወት ናይ ባዕ ረዳ ኢኹም ተማሂርኩም ኣብዚ ደረጃ ዝበፂሕኩም ዘለኹም።
1: እዋ ኣነ ከዓ ንክልቲኹም ክክሕሰኩም እየ ማማ ውዳሰ። ካብ ሎሚ ኣነ ጓልክ ትደልዮ ዘበለ ካዓተትኒ
0: ስኒት እንታይ መስለኪ ካባ ክንደልዮ ነገር ንሕና ክትካሕስና ዘይኮነ ሓደረ ናይ ስዋ ኣለኩም እሞ ባህር ናይ ሓደ ሰማእቲ ክትላበስ ኢና ንላብወኪ ኦኬ።
1: ሓሽም ኣነ በዓልቲ ዕዳ እየ ዝኽእሎ ዘበለ ክሕስካ ኣድሎት እየ ጥራይ እቲ ዝገብሮ ንገረኒ።
0: ረዳእ ሰማእት እዩ ግን ቅድሚ ናሃገሩ ሩሑ መሃቡ ኸማን ናይ ሰማእቲ ባህር እዩ ነይርዎ። እንታይ መስለክ ስኒት ሓደ ጅግና ክብጆ እንከሎ ምእንትቶም ውሑዳት መቕርቡ ዘይኮነ ምእንትቶም ዘይፈልጦም ብዙሓት ደቂ ሃገሩ እዩ። ረዳእ ንዓኽ ክሕግዘክ ከሎ ዘመዱ ወይ መቕርቡ ክኾንክ እዩ ዘይኮነ ጓል ሃገሩ ስለ ዝኾንክ ጥራይ እዩ ኣብ ዓብ ቦታ ክትበፅሕ ዝከኣሎ ገይሩኪ
1: ጥቡቅ ኣለኻ።
0: ኦኬ ስለዚ ንስኹን ባህር ናይ ሰማእቲ ክተላቢስኪ ኣብቲ ኸድዮ ዘበሎ ቦታ ዓቕምኺ ፍልጠትኪ ጉልበትኪ ነቶም ዘይትፈልጥዮም ደቂ ሃገርኪ መጥዊ ሰማእታት ካባና ዝፅበይዎ ንስ እዩ።
1: ተረዲእኒ ኣሎ። ከምቲ ንስኻ ሓደ ረዳእ ተቐቢልካ ኣብዚ ዘብፃሕካኒ እዚ ህዝቢ ካብ ረዳእ ዝተቐበልክዎ ሓደራ እዩ። ካብ ሎሚ ከዓ መስዋእት ናይ ረዳእ ናብ ኩሉ መኣዝን ናይ ሃገርና ዝወስደኒ ድርኺት እዩ።
2: በሉ ኩሉ ዘረባኹም ብደውኩም ኮይኑ ንዕበል ቡን ንግበር ቡን ክገብር ንዕኽፈሉ ክፈሉ እዞም ደቂ ንዕኽፍ ንበል
0: ክንከይድ ባ ተዳለዉ ዝበልኩ ኽኮ ናብዛ ናይ ዘጓልክ መመረቕታ ንምስሳፍ እዩ ነይሩ።
2: ኣሰይ ንኸምኡ ዲኻ ተዳለው ኢልካኒ ወይ ተመስገን ንእስኪ ዘጓለ ይሰዕምኒ ኣሰይ ኣሰይ ዘጓለ ኣሰይ ወይ ተመስገን ኣምላኽ
1: በሉ ስድራኻ ፅበዩን ኣለዉ ንኺድ
2: ንኺድ በሉ ንኺድ።

ደበስኩም እዩ ደበስኩም እዩ ምውሓስ ልዕላውነት ብህያው ዝነብር ማሕላኹም ዘንቲ እለት ሓወልቲ ተቕሙ ልቢ ኩሉ ዜጋ ሕይወት ዝኸፈልኩም ንስለ ዛባንዴራ ብሽምዓ ብሽምዓ ዝኽርኹም ኣብ ዝረዚን ዕለት ታቕንጣብ ስጋኹም ጥዋፍ ዝተቐየረት ጋማኹም መስዋእቲ ኪዳን ዘንቲ እለት ዝባንኩም ብዕርቁ ከዲንኩም ማዛ መሬት ሓመድ ተነጺፍኩም ፈቐዶ ስንጭሮ ነዛ ስድር መሬት ብዕምሪ መቓይሮ ንናይ ጽባሕ ናጽነት ብሎሙ መስዋእቲ ብደም ጀጋኑ ዝመጸት እዚ ሓላል ምድሪ ኣየ ኣየ ተደበሱ ጹንዓቲና ብማሕላና ሕድርኹም ክንሕሉ ኪዳን ዝኣተና መምሃራን ጅግንነት ሰገርቲ መስገደል ብዓጽመ ስጋኹም ከሊልኩም መሃገር ኣንታ ኣንታ ኽበሩ ለይ ብኽብሪ እንደንበሩ ሓርበኛ ዋዛይ ኮነን ጽኑዑ ማእገሩ ሕድሪ ህዝቢ ኸተግብር በረኻ ወፊሩ ሪሙ ምስ መለሰ ንሱ ግን ተሪፉ ብየን ክድብሶ ብየን ክድብሶ እንታይ ክገብረልኩም ሓንሳብ ተትመጹስ ሕቶይ መቕረብኩልኩም እንታይ ተዓስቢ ብምንታይ ትደበስ ኣነ ዶ ኽመጸኩም ሓደ ንኽምለስ ደበስ ከምኡ ድዩ ዕለት ትረኽበሉ ኣርካን ከምኡ ይኮንካን ዓስቢ ትደልየሉ ሕይወት ዝኸፈልኩም ንሓደ ዕላማ እናጽነት ዘምጻኹም በዛ ሓንቲ ቴማ ዓወት ንሓፋሽ ዓወት ንሓፋሽ ደበስ ዕላማኹም ንስለ ህዝብኹም ሰውራ ዝመስረትኩም ሓደ ንኽጽንሕ ሓደ እንዳገበርኩም ሕድሪ ተሰኪምኩም ጾር ህዝቢ ዘራገፍኩም ከመይ ዳእዩ ትናትኩም ደበስ ንስኹም ኣብ መዕረፊ ሕድርኹም ንክመላለስ ንሕና ኸነሕልፎ ናይ ጅግንነት ታሪኽ ንሱ እንዲደበስኩም ከምኡ እዩ ትመድርኽ ቅሶኑ ቅሶኑ ሰማእታት ስኽፍ ከይብለኩም ውሕስትላ ሃገር ንሱ እንዲደበስኩም ብውዕለት መዓስ ነይሩ ሕድሪ ተልእኾኹም ገንሸል ህዝቢ ኾንኩም ሓመድ ዝተደበኹም ኣብ ልበይ ኣለኹም ኩሉ ግዜ ብዝኽሪ ስእሉኹም ኣብ ቅድመይ ዛንታኹም ተዘካሪ ሰማእታት ምስ ኮንኩም ካብ ናይ ምንባር ስጋ ምስባር ዝለመድኩም መግዛእታዊ መንጋጋ ምንባር ዝመነንኩም ከለኹም ኣብ ምድሪ ጥዑም ዘጽላእኩም ምንቁስና ገድሊ ብፁኣን ከለኹም ብፁኣን ህዝብኹም ሓወልቲ ነጻነት ወርቂ መዝገብ ኢኹም መምሃራን ናይ ገድሊ ብጅግንነት ተኣምኑ ቅመራ ቓልሲኹም ቋንቋ ተቐይሩ ንስለዛ መሬት ብደም ዝፈረምኩም ጸዊኻይ ውዳእን እዩ ገና ኣሎ ታሪኽኩም እወ ሕጂ እውን ንስዩ ደበስኩም መንፈስ ለኣኹና ኣለና ብኣሰርኩም ሕድርኹም ክንሕሉ ደው ኢልና ብንእድኹም ሓርበኛ ይነብርን እዩ ታሪኽ ይደበስኩም እወ ሓርበኛ ይነብርን እዩ ታሪኽ ይደበስኩም ዘለዓለማዊ ዝኽሪ ንስዋእትና

ኣደ ሓደ ብመስዋእቲ ተራቢሑ ኣሽሓት ምስ ኮነ ኣዲ ሓደ ዘይምዃና መስኪራ ወርሒ ሰነ ቋሕሰ ሚላት ጥሙቶ ሓደ ኸም ሓሙስ ሰይዳቶ መሪቓ ይመለስ ኣይመለስ ናይ ስጋ ዘየስድዓ ወላድ ምኻን ክንሳ ትሕበን ትኸርዕ ዘይደክም መንፈሳ ኤርትራዊት ኣደ ምዃኒት ምስጢር ፍጡር ዘይጸሮ መስዋእቲ ሓደ ትጸውር ኣዲ ሓደ ኣይኮነትን ኣዳ ክንዲ ሽሕ ዝወለደት ማፀን ኣእላፍ እዮም ውሉዳ ጸጽባሕ ትሕበን ኣእላፍ እዮም ውሉዳ ሰማእታት እዛ ምድሪ ኣዲ ሓደ ኣይኮነትን ብመሬት ብባሕሪ ይዘመረላ መዝሙር ጽንዓታ ዝምስክር ዝኽረሓበን መስዋእቲ ኣብ ደብሪ ዝመቓብር ኣደት ባሕረኛ ጽንዓት መቐነታ ዘይትጸዓት ተጋዳሊት ሃገራዊት ቋንቋ ጅግና መዓስ ምስ ተረኽበ ማፀናተ ዘይፈርዮ ብርሃን ዝናጽነት መዓስ ምረኸብናዮ ትመድፍዓ ጅብሬን ከም ነብሪ ዝዘልል ትኮማንደር ታንከኛ ኣብ ኩናት ዝድብል ትቖራጽ መትከል በዓል ጋምባለ ከላሽን ሰብሲፉ ዝብል ተሓምበለ ኣደት ባሕረኛ

ኮይና ትፈሪ ኣብ ጅግንነት ትበሊ ኣደ ማዓስ ኮይና ኣደ ኸም ዓለማ ዝሓወልቲ ጅግንነት ሃገራዊት ኣርማ ተሓርበኛ ተጋላሊት ብድሆ ዘይከብዳ ንመስዋእቲ ትጐይ ገዲፋ ውሉዳ ንተሰዊኣ ተሰዊኡ ማንታ ታሪኽ ኣብ ሓንቲ ቤት ዘይተነግረ እምበር ዘይተገብረ የለን ናብዛ መሬት ዘለዓለማዊ ዝኽርን ክብርን ንሰማእታትና

0: እወይ ሄኖስ ሓው ኻ መፅ ንዓቶ ሻ ትፈልሓላ ሄኒ ሕዝቲ ኣባእቶ
1: ድሓን ተሃዊ ኸለኹ ካልእ ግዜ ኮፍ ኢለ ክዕል ምሳኹ
0: እዋ ተሰኪፍካ ድሓን በላ ውሽጢ ኣለኹ ይዕሉ
1: ኣራይ ሄኖስ ኸመይ ቀኒኻ
2: ቤላ
1: ቦታ ኸመይ ይሰማዓካ ደሎ
2: ኦ ሕጂ ላዕለ ሚድዮ ጋንታና ድማ ኬፍ ኣለዎ ንሳ ኸመይ ቀኒኻ
1: ፅቡቕ ብኣኸይ ቕሩብ ክሻቐልቀኒ
2: እዋ ኣነ ረእታ ከይከም ፅቡቕ ነ ዘለኹ ብቐዳማይ ከማን ገዛ ደው ኢለ ነረ ማማርኺብያ ሰላም በሌላትኒ
1: ቅድሚ ሰውን ምሽ ደው ኢለላ ነረ ኢልካኒ ከምኡባ ኣይተልምዳ
2: ኦ ግን ባ ማራ ነይ ዝናፍቐ ኩነታ ዳንሓወይ
1: ሄኖስ ኣብ ቦታ ጅግንነት ኢኻ ኮ ዘለኻ ምዞም ጀጋን ተሰሪዕካስ ናፊቐ ገለ ክትብል
2: ዋላ ምስ ጀጋ እንታሃለኹምዎ ይሄ ዳንሓወይ ጅግና ይናፍቕን ድዩ
1: ይናፍቕን ፈረቓን እምበር ከመይ ዘይናፍቕ ግን ውሕጥ እዩ ዘብሎ
2: ግን ዳንሓወይ ንዓኻ ጥረይኹም ዝብለካ እምበር ንኻልእ ኮኹም ይብልኒ
1: እንተ በልካ እውን ፀገም የብሉና ጆኻ ብዝኾነ ግዜ የብልናን ክልትየናይ ኣሕዋት ኣብ ሓደ ብርጌድ ከም ዘለና ንሓለፍተይ ነጊሩ እዮም እየ ኣብ ኪናት ብምህላውና ማለት እየ
2: እዋ እንታይ ፀገም ኣለዎ ማለት ድዩ
1: ሄኖስ ኪናት ማለት ሓዊ ብሓዊ ምግጭጫብ ክሳብ ዝኾነ ፅቡቕ ዝበሃል ሸንኽ የብሉን ስለዚ ክልትየና ኣሕዋት ኣብ ሓደ ድፋዕ ከም ዘለና ምስ ነገርኩዎም ንሶም እውን ፈሊጦሞ ስለ ዝፀንሑ ንሓዊኻ ክንቅይሮ ኢና ኢሎም ውን ኣለዉ
2: እንታይ እንታይ ምቕያር ናበይ ክቕያር
1: ንድሕሪት ናብቲ ዳስን ቀዲ ዋላ ናብቲ ኤምዳድ ንድሕሪት መልስኻ
2: ባ ዳንኤል ንምንታይ ከንታ ገዲፍ ናብ ካልእ ኸ
1: እንታይ ዲኽብለካ ፀኒሐ ኣብ ሓደ ቦታ ክንከውን ኣይንኽእልን ኢና ኣብ ኪናት ኢናኮ ዘለና ንሶምን ቅድሜና ሓሲቦሞስ ወዲኦም እዮም ፀኒሖምኒ ሃንደበት ከይኮነካ ያድ ነገረካ ዘለኹ
2: እምባ ተደልዮምሞ ንዓኸ ንድሕር ዘይመልሱኻ
1: ኖ ከምኡ ይከውንኒ ንስኻ ኢኻ ትምለስ
2: ስለምንታይ
1: እዋ ሄኖስ መጀመርያ ንስኻ ሓድሽ ኢኻ ንዓኻ ዝኸውን ቦታ መሊእ ኣሎ ኣነ ኮ ምልክት እንታይ ድሒዘ ዘለኹ ድሓር ድማ ዋላ ሕማቕ እንተጋጠመስ ቅድሚኻ ፀሓይ ከም ዝረአኹ ባይትረስዕ
2: ኣተዳ ነኢል ሓወይ ከም ቀደምካ ብኣ ምርፀኒ
1: እንታይ ከም ርፀካ
2: ከምቲ ኣብ ገዛና እዚኣ ጃኬት ትሕሸካ እዚኣ ጫማ እዚኣ ኩዕሽሮ ትሕሸካ እዚኣ ሰዓል ካምስ ዘሎ ኮይ ኸ ትምርፅ ነርካ ሕጂ ከዓ ኣባ ምርፀ እንተዳና ሓወይ
1: ሄኖስ ሓወይ እዚ ሞ ገዛና ዘይኮነ ኣብዚ ከም ርፀካ ዘይኮንኩስ እቲ ንዓኻ ዝሓይሽ በዕለ የ ድመርፀልካ ድሓር ከዓ ተወዲ እዩ ተበገስ ኢሎም ትእዛዝ ጥራዮም ክቡኻ ንስኻ ድማ ሕራ ኢልካ ትእዛዝ ተኽብር
2: ባ እንታይ
1: ዝበልኩኻ ጥራይ በጃኻ ስምዓኒ ግዜ የብልናን ኣነ ድማ ብኣኻ ቕሲነ ይኸይድ ድሓር ድማ ናይ ክልቴና መስመር ቴሌፎን ካብ ዝጠፍእ ብውሕዱ ማማ ብቴሌፎን ትረኽበካ
2: እንታይ ከነብል ኢና እሞ
1: ትብሎ ዳ ሕራ ኢልካ ናብ ዝተኣዘዝከያ ትኸይድ ብዝኾነ ይትሕመቓጆኻ ፅባሕ ንግሆ እዚ ኩሉ ምስ ሓለፈ ኣብ ገዛና ኮይንና ክንስሕቆሉ ኢና ሕራይ ዶ
2: ኦይ ሕራይ
1: ርኢኻ ከምዚ ዘፀበቐልካ ኣነ ድማ ልበይ ኣውዲቐ ይኸይድ ከይደበል ዝመፀ ይምፃእ እዚኣ ገጥ ክትብል ኣለዋ ኣይትሕመቕ ኣጆኻ
2: ንስኻ እውን ኣይትሕመቕ ብፀይ ኣጀኻ ኩሉ ተቐቢለ እየ ከም ሓወይን ከም ብፀይን ኣይትሕመቕ ማለት እየ

0: ሰላማት ኣስማን ከመይ ውዒልካ?
1: መርሓባ ኣስመሮም፣ እቲ ሓድሽ ቆልዓ መን ኢኻ ትብሎ? ሓውን ዳንኤል።
0: ነይኖስ ዲኻ?
1: ኣይዋ፣ ንብረቱ ጠርኒፉ ሕጂና እንዳስንቂ ስደድዎ ክንብገ ስለ ዝኾና ክሳብ ትእዛዝ ድመፀና ድልዋት ኮንኩም ፅንሑ። ያላ ሕጂ
0: ፀገም የለን። ናይቲ ቆልዓ ብቐዳማይ ስለ ተዘራርብናሉ ተዳልዩ ኢለ ኣለኹ።
1: ካላስ ግዜ ዝበሃል የብልናን። ሕጂ ስደዶ
0: ደዋሊ ረዲእካ ኣለኹ።

0: እዋ ኣተ ሄኖስ ብፅቡቕ ባ ተፋንወና ክንራኸብ እንዲና
1: ኣቲ ኢልሃም ዝፈትወኩም ጋንታይ ፊት ንፊት ንክዳራጎም እዳተዳለኹምስ ንዓይ ፈልዮም እንዳስንቅዶ እንዳገለሎ ተመለስ ክብሉኒ
0: ዋ ጋንታኻ ጥራይ ድዮ እሞ ሓውኻስ ኣሎ እንዶ ምሳና
1: ኩላትኩም ኣሕዋተይ ይኣኽ
0: እሞታ ሄኒ ትእዛዝ እንዲ እንዳ ፍለጥካ
1: ትእዛዝ ኮይኑስ ተቐቢልየ እኳ ሕቆ ሂበኩም ይኸይድ ኣለኹ
0: ክንራኸብ እንዲና ኣጆኻባ ንዓበል ፀሓይካ ከይመረት ከላ መንገዲ እውን ኣለካ እታ ናይ ባኒ ማኪና እውን ከይተሓልፈካ
1: ሓቂቂ ቻው ስከበሊ ከም ንዕወት ኳ ኣይጠራጠር እንዴ ግን ብሰላም ንራኸበና
0: ኣብሽር ክንራኸብ ኢና ቻው በል።

ታሪክ ፍጻመ ጀጋኑ ጅግንነት ዋርሳይ ካሎ ንህዝቢ ዓለም ዘስደመመ ኣብ መኸትኡ ጽንዓቱ ዓጀብ ዘብል እዩ እቲ ብታሪክ ንፈልጦ ባህሪ ተጋዳላይ ኣነ ክስዋእ ንስኻ ሰዓብ ዝብል ህያው መትከል ሒዙ ንፃውዒት ሃገር ተቐቢሉ ባዴላን ኣፍራዛን ሒዙ ብረትን ዕጥቅን ኣልዒሉ መኸትኡ ብቕያ ዘረኣዮ መርኣያ ፍቕሪ ህዝቡን ሃገሩን ዝኸፈለ መስዋእቲ ንሓንቲ ኤርትራ ናጽነት ዝምርካብ ትርጉም መስዋእቲ ብግብሪ ዝፈልጥሉ ጽንዓቶም ፍቕሮም ስለ ዝኾነ ንዓም ክመስሉ ፍቕሮም ይደሪኽዎም ኣየወ ሰራዊት ጸላኢ ካብ ምሕር ምብዝሑ ብድሩት ዓቕሚ ብዝነበሮ ጠያይት ቦምባ ደርቢው ክውድኦም ኣይካለን ካልተሰው ብጠቶም ካብ ጸላኢ ዝረኸብዎ ኣጽዋር እናልዓሉ ክትክስሉ ዝተገደድሉ መድረኽ ነበረ ኣብ ዝነበሮ ብምጽናዕ ኣብ ዝተፈላለዩ ዓውደ ውጋኣት ነቲ ስፍሪ ቁጥሪ ዘይብሉ ሽሾ ሰራዊት ጸላኢ ምስ ዘመናዊ ዕጥቁን ሓይሉን መኪቱ ኣላሽ ኣበሎ ጸላኢ ተጸፊዑ ምዉታትን ውጋኣትን ራሕሪሑ ናብ ቦትኡ ክምለስ ገበሮ ውጋኣት ዝረኸብዎ ብብዝሒ ሰራዊት ጸላኢ ከዓ ማረኸ ከበድትን ፈኮስትን ኣጽዋር እውን ኣብ ኢድ ኣእተወ ሰብ ማዕር ከይተረፉ ኢዶም ከም ዝህቡ ገበረ ልዕሊ እቲ ፊት ንፊት ዝጋጠምዎ ዝነበሩ ሙሉእ ንዝዓቕሙ ሰራዊት ጸላኢ ወላ ብሄለኮተር እንተመጸ ነቲ ብላዕሊ ሓዊ ተዝንቦ ዝነበረት ክምህ ከየበለ ከምዘይረኣያ ብጽንዓት መከተ ሰራዊት ጸላኢ ብብዝሒ እናጠነተ ዘጽልእ ኩነታት ምፍጣሩ ናይቲ እዋን ዝገልጾ ሓቂ ታሪኽ እዩ ንዘይ መሬትካ መሬተይ ንዘይ ናትካ ናተይ እናበልካ ኣሽሓት ትንፋስ ከተህልቕ ዝሕዝም ኩነት እዩ ነይሩ ኤርትራዊ ኒሕ ልዕሊ ድፋዕን ኣጽዋርን ኮይኑ በድሆ እታ ኣድህቦ ዝሰረቐት ሄሊኮፕተር ምስ ኣበርታ ወላ እውን ታንክታት ብኣርቢጂ ተሃሪመን ክቃጸላ ከለዋ ንኤርትራዊ ጅግና ጸባ ዘስትየት ንጸላቲካ ደም ዘስትየቶም ዕለት ሰዓት ታሪኽ ዝገልጾ እዩ እዚ እውን ኣኻል ይነበረን ጸላኢ ክሳብ ካብ ገጽ መሬት ኤርትራ ንዝጠፈ ንዝሓዞት ኣባታት ሚዛን ሓይሉ ናይ ዝነበረ ውግእ ሙሉእ ብምሉእ ብዓብላልነት ተቐጻጸሮ ኣብ ዓንኬል ኣትዩ ብዘሕደሮ ወጥሪ መጸብዎ ዕድል ሲኢኑ ዝምለሰሉ ህሞት ኣይነበሮን ይዋ ህይወት ዘብል እዩ ዘየላዊ ማህረምቲ ጽፍዒት ደብዳብ ምስ ኣጋጠሞ ሓይሉ ጸንቀቐ ጅግና ኤርትራዊ መግቢ ብዘይብሉ ከይደቀሰ ውግእ እናገበረ ዘየቋርጽ ምርብራብ ፈጺሙ ነቲ ዓብዪ ጐይላድ ህሙኽ ኣቢሉ ንሓንሳብን መጨረሻን ኣጥፎ ዕርድታቱ ኣፍረሶ ከምዮ ዝምሰል ዓቕሊ ዋጋ በቕሊ ብውሕሉል ስልቲ ብመጽላዕቲ ዝተተሓዙ ካርታ እናተጠቕመ ፈቐዶ ቀለያትን እምባታትን ኩርባታትን ሓመዶም ንላዕሊ ገበሮም ተረፍ መረፍ ቃርሞም ሙሉእ ብምሉእ ኣብ ዕላምኡ በጽሐ ሓርነታዊ ቃልሲ ብዓወት ፈጺሙ በሰላናይቲ 30 ዓመታት ኩናት ብመስዋእቲ ጀጋኑ ናጽነት ኣምጸ ኣብ 1993 ብመገዲት ህዝቡ ኤርትራ መሰር ርእሰ ውሳኒኡ ህዝባዊ ሪፈረንደም ተጠቒሙ ልእላውነታ ብዕሊ ኣረጋገጸላ ኣየቕያ ዘገርም።

ጸሊም ሕድሪ ኣብ ማእገሩ ከም ዘሎ እናመስከረ ኣብ ግንባራስ ዓሪዱ ዝወራረስን ዝሕብንን ታሪክ ጅግንነት ትማሊ ኮነ ሎሚ መኸተ መድረኽ ኣጉሊሑ ዘብርሆ እዩ። ንባዕሊ ከይተረፈ ዘስካሕ ክሕትር እዩ ዘተሓዘ እዩ። እዛ ዛንታ ኣምራ መን ይንገረና ይትብለና ዘላ ውዕል ሕድር ከይበና እቲ ግብረ መልሲ ዝወዓለ ይንገር ታሪክ ፍጻመ ጀጋኒ እዩ። በጃ ውፅእ ህዝቡ ዝተበገሰ ፋርሲ ንሱ ፋርሳስ ዝኸስኮሰ ብንጹህ መንፈስ ሃገር ምስውኡ ገነት ሰፈሩ ስኑድ ሞይኡ ኣየወ ዓለም ዘስደመመ ተኣምር ዝተፈጸመ ኩሉ ዝተሓበነ ንሱ ኡ ጅግና ኤርትራዊ ዝወዓለ ይንገር የወኒ ለይ ዘላሞሎሞ ዝኽሪ ሰዋትና

መትከላ ዘይቅየር ኣውዒ ኣብዝሑል ዋዕሮ ብፀይተይ ወትሩ ሃገር ትዝምር ኣብ ምስጋር ናይቲ ጻድፍ ናይቲ ዘይቋርፅ ሓላልታ ተራ ነይርዋ ብፀይተይ ኣብ ነፍሲ ወከፍ ጋንታ ብፀይተይ ብፀይተይ ተካዒድ ናይቲ መምህር ሳሕል ሕድሩ ተሰኪማ ብስሙ ትምሕል ሓሬት ዘይትቐድሕ ፅማቕ ተርዊ ዝግታዩ ሓይላ ኣብ ምስጋር ትሰልሚ

ማል ብፅፊዒት ዝተሰደ ዳግማይ ተመሊሱ ምስ በለ ሰዊደ ድንብር ዘይብላ ታወትሩ ድልውቲ ሃገር ዝሕማማ ዘይትንቕነቕ ዓንዲ ብረታ መዚና ኣኻውሕ ክዘልል ንህላወ ተፈጥሮ ብሓቦ ትምክት ወይላ ኣነዛ ዘውዲ እንዳበለት ብዓውታ ነቲ ዘይሰወደ ፈካሪ ስኽራኑ እንዳረኣየት ኣባይታ ሽዑያ እወ ሽዑያ ጢት ጸላእይ ንብፀይተይ ዝጸዋዐታ

ትርጉም ኣለዎ መስዋዕትኺ ንዓና ካብቲ ድቕድቕ ጸላም ኣብሪእኪ ጸሓይና ቤትና ኸይድፈር ጌርክልና መሰል ትንፋስኪ ኸፊልኪ ንናይ ጸላኢ በደል ኣብ ልብና ለኺ ወትሩን ዘለዓለም እጃምና ኣኺሉ ፍልጠትና ዓጢቕና መጽእ ሃገርና ኽንስእ

ከይቁጣዕ መንፈሱ ኣብ ባሕሪ ሓሳብ ሕማም ነብሰ ፍትወት ኣብታ ኸይላ ሰልሚ ብሓዊ ዝጻወት ከይስርዓክ ነብሰይ ጸድፊ ዝመንገዱ ኣብ ጽላለ ዝዓለም ንርእሱ ዓቢዱ ተጠንቀቕ ነብሰይ ፍንትት ከይትብሊ ብማዕበል ሓሳባት እትረፍዶ ብግብሪ ኣጽመዶም ረጊጽኪ ማዕደው ከይትሰግሪ ከይቁጣዕ መንፈሱ ኣብ ማሕላኺ ንበሪ ትንፋስኪ ዘጽቀየ ቃንዛ ሲኦል ጸሊጡ ወጋሕታ ዘብርቀየ ዕርበ ፀሓይ ገልቢጡ ማሚቕኪ ሓንቂቕኪ እናነበርኪ ሳልኡ ኣይትረሓቕ ካቤትኪ ደንበኺ ብምልኡ እትረፍ ብጋህዲ ብዘይጭበጥ ሕልሚ ነብሰ ፍትወት ሕደጊ ሃገር ረቐድሚ ነብሱ እንተዘፍቅድ ጅግና ዓሚ ቅድሚ ዓሚ መዓስ መሃለኺ ድላይኪ ትሳጉሚ ናበይ ተላግሲ ናበዩ ዝሃፈፅፈፅ ሓንቲኣታ መስርዕ ሓንቲኣታ መስመር ሓንቲኣታ ቕኒት ሓንቲኣታ ህርመት ጅግና ዝፍጥራ ወርቃዊት ሰንሰለት ግደፊ ጽፋዕፋዕ ጽባሕ ከይተሓንኪ ሃልውባ ነብሰይ ንርእስኺ ክሕሸኪ ታሪኽ ዘዅርዕ ኣብ ታሪኽ ስጠሚ ኣይትቐድም ርእስኺ ብሪምኪ ይሕመሚ ዕምሩ ሙሉእ ብመትከል ዝጋደል ደው ኢሉ እናሃለወ ኮይኑ ዓንዲ ማእከል ከመይሉ መጻልኪ ሕማም ነብሰ ፍትወት ከይፍንፍነኪ ጅግና ከይትጽየነኪ እዛ መሬት ትውፃእ መዓት ደው ኢሉ እናሃለወ ቃንዝኡ ጸይሩ ጽባሕና ማዕደወ ጉዕዙኡ ዝቕጽል ሃገር ንኽትህሉ ሸምጊለ ከይበለ ኣብ መትከላትኪሉ እናረኣኽ ነብሰይ ንርእስኺ ትሕሰቢ ባዶ ኸይትተርፊ ጣዕሳ ኸይትኸስቢ ዓይንኺ ኽፈቲ ኣይትበሊ ድንግርግር ሃገር ያቕድሚ ኹሉ ታሪኽ እዩ ምስክር ደበንገረይ ዝእዋን ዝጫጭሕ ተኻሉ ከይዕንቅፈክ ነብሰይ ረብሓ ተመሲሉ መስመር ሰማዕታት እዩ መስመር ሓቂ ኩሉ ዘብለ ጭልጭ ኣይምሰልኪ ወርቂ ህድእ በሊ ነብሰይ ህድኣት ይሓይሊ መስር ዓያታትኪ እዩ መዋእል ዘይበሊ ኣሎ ኽደ ነብሰይ ብመንፈስ ሕልና ኣብዚ ሰፈር ጀጋኑ ጽንዓት መንነትና ኣሎ ኽደ ነብሰይ ኣብ ምስጢር ዝሕድሪ ሃገር ዶ ተቐድሚ ነብስኺ ተፍቅሪ ሕተትዮ ውሽጢኺ ቈንኪ ናብ ዝደብሪ ሃገር ያቕድሚ ዅሉ ሃገር ያ ኽብሪ ክብለኪ ነብሰይ መልኣኽ ዝገድሊ እወ ሃገር ያ ትንፋስ ሃገር ያ ልዕሊ ዅሉ ንምንታይ ዲ ጅግና ሞባእ ተኸፊ ኢሉ ብጻይነት ዝቕድም ውልቃውነት ጸይኑ ሃገራውነት ዝኽስኩስ ዓዳውነት ፈንፊኑ ረቂቕ ስነ ሓሳብ ኪንእምረ ሰብ ሃኒጹ ካብ ርሑ ትንፋሱ ሃገር ኣብሊጹ ብጡመይ ከርሱ ብዕሩቕ ዝባኑ ጅግና ኮ ነብሰይ ብሓዊ ተፈቲኑ መብጻዕ ኺሕድስ እንተሊኺ ብልቢ ሸተት እንተልኪ ተነስሒ ቁረቢ ሓዳጊ ጅግና ኣይጽብጽብን ኣበሳ ንርእስኺ ክሕሸኪ ኣይትንበሪ ብጣዕሳ ቤትኪ ቤት ታሪኽ ታሪኽ ዞም ሰማእቲ ይጥዓመኒ ዘይፈልጡ ጽሩያት ከም ወርቂ ኣይትምሓሊ ነብሰይ ሓንሳቢ ማሕላ ምሒል ክንዲ ኽትማል ብናጽነት ጸበላ ሃልው ብመትከል ከይቁጣዕ መንፈሱ ንህላዊ ኽንዲ ከፊሉ ሩሕ ትንፋሱ ኣብ ቤት ክማሙቒ ጽንዒ ከም ሕድሩ ብኣካል ሕልና ኣብ ኣሰር ኣሰሩ ፊተፊት ገጢመን ድየ ናጽነት ፈጢረ ፈልከት መዓሲለ ደባተ ያድፊረ ይብለ ክሎ ጅግና ብረዚን ቃል ካብ ጎቦታት ሳሕል ካብ ጎቦታት ሓልሓል ካብ ጎላጎል ባድሜት ኣባ እግሪ መኸል እቲ ሕሳስ ልደየ በኽሩ ዓንዲ ማእከል ኣይተዝብል መስርዕ ኣይተስፍል ሕድሪ ብዓይንቲ ኽጠምቲ ክትኩሓሉ ኸይትነቑሪ ዲግዲግታ ህርመት ልብኺ ሰምዖይ ጅግና ዘይጭበጥ ሓሳብኪ ፈልጠይ ሽርጓና ብቋንቋ ኺተዛረቢ ብልሃጃኺ ኣድምፂ ብኤርትራውነት ክሕሰቢ መንነት ክህነፂ ብመሓውር ክሰጉሚ ባላይ ትመርኮሲ ኣይትምባሃቑ ሕስረት ኣብ ቤትኪ ንገሲ እወ ኣይትምባሃቑ ሕስረት ኣብ ቤትኪ ንገሲ ዘለኣለማዊ ዝኽርን ክብርን ንሰማእታትና

ሰንክል ጎላጉል ሰሪና ጎርግ ሶምርቲ ምድሪ ጥዋለት ከታ ምፅዋዕ መሳገሪ ኣሰር ኣለዎም ዘሓስብ ዘይበሊ ታሪክ ኣለዎ ዘለኣለማዊ ዝኽሪ ድምፂ መዳፍዕ ነጉዲ ምምታ ቀፅሎ ባርዕ ናናባላፍስታ ወላ ርብርብ ብቐስሪ ብሃውታ ስምራት ኣለዉ ባሕሪ ኣሰር ኣለዉ ባይታ ኣፅወራት ምስኤል ዳብዳም ነፍርቲ ራስራ ዝጣዕነ ድሩዓት ምስተንኪ እስታመኽሉ ማጋሪ ኣምሽቲ ዝተሰርሐ ቕያ ዝተፈለ መስዋእቲ ኣሰር ኣለዎ ዘለኣለማዊ ሓወልቲ ስርኢት ፈንቅል ጥበብገሊ ኣቲ ፃሕታ ጎልጎል ኢድ ብኢድ ኸራ ሳንጃ ፃሕታ ጎላጉል ኣልቦም መገርጃ ብመሬት ባሕሪ ሰማይ ሰማይ ዘመናዊ ኣይር ወለት ተሓላብ ቀላይ ፈጠና ጀላቡ ሸኳ ማዕበል ህጠመን ዘጥፍአ ኣብ ስርሒት ፈንቅል የፀሓ መፅሕፍቲ ስራዕ ትምህርቲ ታሪክ ምስክር ዘይበርስ ሓወልቲ ዝኹርዕ መነተይ ቅያታ መስዋእቲ ቤተይ ቤት ታሪኽ ቤዞም ሰማእቲ ዘለኣለማዊ ክብርን ዝኽርን ንሰማእታትና

0: ክትንወ ክትጸሮ ጽጋባ
1: ሓቂ ምስ ዘለና የዕቂልና ኣብ ዓቕሊ ከምቲ ዝናብ ቀርንጤል ዝፈሊ ክመቕሉና ነቒሎም ከም ግራት ወረዳ በዓልየት ሃይማኖት ብዓዲ ብእንዳ ሽዑግን ዓጽምና ወሲዶም መረቕ ምስ ሃቡና ክንከውን ብዙሓት ሓደልና ጀሚርና ብዝኣምንሉ ቋንቋ ምስልና ሓቲትና ኣዳል ተወሊድናስ ኣብ ደንደን ዓቑኹ ኣዛርቦም በል ደንደን ኣዛርቦም መርከብና እንደብ መንዳዓት ማይማኦ ትክስ ሪጐሌት ኣባውፍያት ከመይ ነይሩ ህጁም ፍርቅለይቲ ቋሕሰም ከየበላኸይቲ ዓፅዋይ ዕንቲ መስክረለይ ውዕሎ ናይ ብጻይ ብጸይቲ ኣዛርቦም ሳልፈር ሓመኹሽቲ ታባ ተኣማመን ኩባንያ እንዳ ስጋ ታባ ሰላም ኣዛርቦም ደንደን እንታይ ሒዞም ጀጋኑ ኣባይ ኣላቲሞም ንጐረረኻ መስክር ዘርዝሮ ታሪኾም ቈንጭልካ ንገረኒ ካብቲ መዛግቦም

ኣብቲ ፈርኔሎ ኣብቲ ኣባብራውን እንዳእቶበሎ ኣብቲ ማእከል ናቕፋ ኣብቲ ሩባ ምዖ ኣብ ኩሎ ደምና ስለ ናጽነት ዝተኽዖ ኣዛርቦም ኣዛርቦም እወ ህያብ ደንደን ህያብ ናጽነት ዓቕሊ ዛቐለብና መተርኣስና እምኒ እንታይ በለ ጐበዝ ኣፍሮ በዓልወኒ እንታይ በለት ዋዕሮታ ፍሪት ዓይኒ ኣዛርቦም ደንደን ግሎብ ላጅን ፈርኔሎ ቴስታ ከመይ ነበረ ፀሓይ ብራቕ ከመይ ነበረ ብትኸውጣ እቲ ደም ክዛሪ ሓሊፉ ጸረርታ ምስለ ሓርነት ምስለ ናጽነት ኣብ ኩሎ የዕጽምትና የዕጽምቲ ንእስነት ኣዛርቦም ደንደን ህያብካ ናጽነት ኣዛርቦም ደንደን ህያብካ ሓርነት ሕተተለይ ደንደን ትሕትኻ ልዕሊኻ ኣብ ጐንኻ ዘለዉ ኰታ ኣብ ዙርያኻ ዒላባ ቡብሌቓት ገረግር ኣስመራ ፈልከት ቀብር ወእት ማዕሚዳ ኣዝሃራ ሰበርቀጠ ወድጋን ኣልጌን ቀይሕ መሬት ሕዳይ ጻብራናሮ ዒላ ጻዕዳ ሓሊበት ቀጣን ዜሮ ደብዓት ዓገት ምስማሚመት ዓራግ ዛገርፋ ስዋራ ምሽግለት ኣዛርቦም ኣዛርቦም ህያብ ደንደን ህያብ ናጽነት

0: ዓዲ ኣብ ዓዲኻ ተምዝ ጎልጎል ዓዲ ኣቆም ውዕሎ ገረብ ብሓቕላ ሕሉፍና ተዛርብ እዎ ተዛርብ ደንደን ደንደን ኳዕና ንምባ ፀቅዒ ውፅዓት ናይ ገድልና ዛሬባ ኣብቲ ግንባር ሓልሓል ኣብታባ ዓሰርተ ኣባይከና ረብርብ ዘራይ ዘካተተ ኣብቲ መለብሶ ክሳድ ኢንረኩበት ደምና ኣሎ ኣብ መስሓሊት ጐለጉል ላፍ ዓበት እወ ስለ ሓርነት ስለ ናጽነት ኣብቲ ጐልጐል ሽዕብ ኣብቲ ጐልጐል መንሸብ ኪኖርሃፅ ማይ ደም ክንሕለብ ኣብቲ ዓቕብ ደንጐሎ ኣካልና ኽስላዕ ማይ ጭቃ ጭፌታ ኣብቲ ግምባር ግንዳዕ እንዳ ቡምባ ኹበይ ፈረሰገጊሓት እንታይ ነይርና ኺኖ ጽንዓት ንቕሓት ጨቖምጠ ሽንድዋ ክሳድ ቦነስ ቢሮ ኣብ ልዕሊ ምረቱ ባህሪ ክድመሮ ንሕና ኾይንና እምበር መን ንሰግሮ
1: ጽላል ኔርካ ኽትሞና ይገድልና ጽበል ጽንዓት ዝበልዕ ኻፋና ዘይድፈር መጋርያ ዕርድና ህያብካዩ ኽያብና ጽነትና ህያብካዩ ኽያብና ጽነትና ይዕልላሎ ይዕልላሎ ፀሓይ ደሚቓ ይዕልላሎ
0: ብዘይ ዝኾነ ኣበሳ ብዘይ ዝኾነ ኣበር ስጋ ተዘልዚሉ ብዘይ ንቡር ክምተር ኣብ ከብዲ ኸሎ ትስም ዘይተዋህቦ ዓለም ከይረአየ መስዋእቲ ኸተርክቦ ትዕዘብ ዘነርካ ደንደን ትዕዘብ ዘነርካ ደንደን ላዕቂካ ናብ ዓቕሊ ፀሓይ ከም ትበርቕ ሕሰን ከም ዝበሊ

ኣካልና ኽምተር ቅብጸት ከነቃብጽ ከነህድእ ማዕበል ኣብ ውሽጠናኣሎ ዘይነቐጸደም ኣዛርበን ደንደን ኣላ ትካ ጃጓር ኣላ ትካ ታይገር ኣላትካ ኮማንደር በታ ፈጣን ጃልባ ምስተ ዓባይ መርከብ ጨውና ማዖቕና መስዋእቲ ኽንርከብ ኣብቲ ቐይሕ ባሕሪ ኣሎ ቐይሕ ደምና ሕብሪ ግን ኣይኮነን ህያብ እዩ ህያብ ደንደን ህያብ ነጽነት

0: ሰሜኑ ንገረና ደንደን ታሪኽ ከም ዝጨኑ ግድ ንሰንዓፈ ሕኾር እምባ ሶይራ ግምባር ደቂ ኣምሓረ ውረድ ጋዴን ዓላ ትኹል ማይ ዕዳጋ ማይ ወይኒ ዓዲ ኋላ ዓረዛ ጾሮና ማይ ዓይኒ ማይ ድማ ዓዲ ቐሺ ባረንቱ ተሰነይ ኦም ሓጀር ምስ ኩሉ ምረቱ ተመለስ ተጠወ ደይብ ጐበ ወርዕዝ ንድልያ ናጽነት ትንፋስን ክትግዕዝ ሓጺን ክልተ ደንበየ ኽዘንቦ ዝባና እሳት ፍረመጽሓዊ ክጠፍእ ብደምና ስለመንዲ ነይሩ ዘይ ስለ ናጽነት መቑሕ ክንሰብር ሰንሰለት ባርነት መርዓት ዓይኒ ኽወስዱ ምጻሕ ተሩፍልሖ ኣጐዛ እኳ ዘይብልና ኽንፈጥር መስተርሖ መዋቕር ክነድል ጋብላ ጕልትርስቲ ዘይሕለፍ ዝሓለፍና እንጉዕ ብመኽባዕቲ ንዝተኣውሎ ንፋስ ሳብቲ ሕሮሩማ ድምፂ ሓጺን ጣቕዒት ሞት እናኾነ ጋማ ኣብቲ ሳሕል ብምረት ተሳሒልና መስዋእቲ ኽንቅበል ጕራምራ ኣሊና እናወደቕና ግን ከዓ እናሃጠርና እናጠመና ግን ከዓ እናሰባሕና መካነ እሳት ከላ መሬት መስዋዕቲ ዝስሓና ስድሪ ኸይትጭለፍ ኣዕላፍ ስድሪ ኼርና ደንደን ኳዕና ንምባ ደንደል ጸበል ጽልዓት ሰፈር ናይ ጅግንነት ሕዙእ ቦታ ንቕሓት ኣማዕዲና ናጽነት ደይብና ብዝባንካ ማደር ታሪኽ ደምና ኩሎ ምሳኻ ህያብና ብሉጣት ህያብካ ናጽነት ዝኽርኻ ምጽማም ዝኽርና ብጻይነት የዕጽምትና ኽስበር ዝባንካ ኽነቅዕ ሕይወት ከነስርር ትንፋስና ኸብቅዕ ናጽነት ክንምርዖ መስዋእቲ ኽንግዘም ንቡር ንኽንረክብ ካብ ንቡር ክንሕረም ደንደን ደንደን ደንደን ዝሓበኒ መንቀሊኡ ኻባኻ መዕረፊኡ ሕዳይ ደምና ዝወሓዞ ደም ዛራቐላይ ኣብ ኩሎ ምሳኻ
1: ደንደን ኳዕናን እምባ ደንደን እምባ ሓበን ድንን ከይወፅእካ ዝሰዓርካ ዘበን ጽግዕ ሰውራ ኔርካ ዘይጠልም ቃሉ ኣብ ማዕዱኻ ገድሪ ሓርነት ጥላሉ
0: ሞ ህያብ ደንደን ህያብ ናጽነት ሎሙ ውንቅሰን ኣለና መትከልና ኣሽሓት ከፊልና መሕደሪ ሽሕ ኮንና ዝሓላል መሬት እቲ ደም ዝነጠቦ ጽንዓት ኩዒናሉ ሰላም ዝሕለቦ መስርዓይ በተኽናን ኣሎ ሓዲድ ቀደም መርፍእን ፈትልን ብማዕረ ኽንግደም ዘይከኣልክኢልና ኣብ ራህዋ የዕቂልና ኣፍ ልብና ነፊሕና ከማኻ ዀዕኒና መንደራጋሕ ምጾታት ናባና ኽውርወር ጥልዕ ጕንቡስ ኣይበልና ንዅሉ ንጻወር ከምቲ ጽንዓትካ ጽንዓት ተኸልኩልና ኣላሽ ኣይበልናን ኣላሽ ኢና ኣቢልና መኸተምታ ታሪኽ ኣብ ዓለም ክዝራእ መቐጸልታ ጽንዓት ኣባና ኽሕዛእ ዓለም ኣገዲድና ዓይና ንኽትከፍቶ ንቕሓት ከዲናያ ቀልዕና ድርዕቶ እቲ ምንታይ ደቂ ወልደ ኣቢና ደቂ እብራሂም ሱልጣን ኪኖ ፍጡር ኣዳም ዘንበርካኽና ሰይጣን ስቕታ ኣይኮነን መዝሙርና የዒንትና ኽግርነብ ጥምረት እዩ መዝሙርና ከም ቃል ይማዜነብ ህያብ ደንደን ህያብ ናጽነት

ዓድና ጽበል ጽንዓ ዝበልዕ ካፋና ዘይድፍር መጋርያ ዕርድና ህያብካዩ ህያብና ጽነትና ህያብካዩ ህያብና ጽነትና

0: መስሓሊት ህዝባዊ ሰራዊት ሰራሒ መስተንክር ጸላኢ ክፍክር መሊሱ ዝንድር ናደው እዝ ይመስክር ምእንታኺ ወዓደይ ምእንታኺ ስርሒት ከዳዲ መጻ ወድያ ብዓሽድሽ ክንፊ ቀለቤታዊ መጥቃዕቲ ደምሳሲ ረቂቕ መጽናዕቲ ኣብ ሓደገኛ መቀራቕሮ ሓደጋ ንዓማጺ ብድሆ ንምዝዛም ክንፈ መጻ ወድያ ብድሆ ቅድድም ንመስዋዕቲ ክረምሊን ዘናወፀ ድንቂ መጥቃዕቲ ምእንታኺዩ ዓደይ ምእንታኺ መዛርግቲ ኣልቦ መስዋዕቲ ተዛረብ ኣምባ ኣርሃፂት ዓቐብ ሩባ ጠልቀስ ውጉእ ዓፅመ ስግኡ ኣብ መሬት ክውሰስ ኲናት ከም ሕልፎት ክድገስ እንተ ዝነግሩ ጉቦታት ሮረት ሩባ ሕዳይ ውዕሎ ሰማዕታት ሃገረይ እንተ ዝምስክሩ ምጓዕ ማዕሚደ ብፅምዒ ማይ ጅግና እናወደቐ እንታይ ምበሉ ሰሜናዊ ባሕር ምብራቕ ኣፍ ዓበት ጫፍ ኣድህሮ ህዝባዊ ሰራዊት ብሓዊ ይቕሎ ዝነበረ ደሃይንገር መንጎ ዓላገት ሽክናብን ኣብ ሕቕፎኻ ዘለዉ ሰማዕታት ኣቦን ውልድን መስክር ዛዛሚ ኲናት ከትሪ ስልኳ መጻወድያ ኣፍ ዓበት ከረን ደምሳሲ ወፍሪ ክሳድ መስሓሊት ሓርነት ኤርትራ ዘጉልሐ ስርሒት ሓበራዊ ራእይ ብዘይነጋሪ ደም ሓርበኛታት ንናጽነት ክዛሪ ምእንታኺዩ ዓደይ ምእንታኺ ውጉእ ክዋጋዕ ሩባ ሂካኖ ክናወፅ ጥምጥም ተሓዋወስ ቆጓይ ርብርብ ምሕናቕ ጎረሮ ጸላኢ ሰብ ምስ ሓጺን ክጋጠም ኣይጥሓል መስክሪ ምእንታኺ እሞ ዓደይ ምእንታኺ ንኽብርና ዝወደቐ ኾኾብ ብኽብሪ ለዓል ስሙ ዓደይ ስውኪ ደሙ ዓሪጉ ርትዒ ጸዊዑ ጉዕዞ ዓመት ዓለም ኣብ መትከል መስዋዕቱ ርዕሙ ሃገረይ ዝበለ እወ ሃገረይ ዝበለ ይንገስ ኣን መንበረ ንግስነቱ ምእንታኺዩ ዓደይ ምእንታኺ ውሉድኪ ወዲቑ ዘይተደግመ እኳ መስተንክር ውዕልዉ ዕላማ ዝቕድም ንሃገርን ህዝብን ምህላዉ ኮንቱ ብዘይ ዘውድን ክብርን እቲ ስዉእ ህይወቱ ኸፊሉ ህይወተይ ዘድሓነ ብትንፋስ ንእስነቱ ከዊልለ ይድነ እወት ስዉእ ኰሓሊ ታሪኸይ ጽበቐ መንነተይ ምስጢራዊ ሓድነት ዜግነተይ ዘውረሰኒ ውርሻ ምድሪ ባሕረይ ነዛ ሃገረ ደም ሃገረይ ብደም ምሕጻሪዩ ዕረፍተይ ኤርትራዊ ደመይ ህዝቦ ግምባር ይመትነይ ሻዕብያ ይወነይ ንዘለዓለም ሻዕብያ
1: ትሰርሓናይኻ መትከልካ ናይ ኣማን ብርሃን እዩ ንሓፋሽ ዕላማን ተግባርን ብሓደ ምኹስጓስ ዓጢቕካን ኣስኒቕካን ሓመድ ዝጸቐጠካ ሕልምናን ምንባርናን ብጋህዲ ዝሰራሕካ ከቢዱና ኣይኮነን ኣፍና ዝተለግመ ሰነን ስዋኣትናን ንቕድሚት ዘቐደመ ዕላልና ብህድኣት ኵሉ ሎብ ልቢ ዝኽርታት ንንግስ ክብርታት ንዕቢ ስለ ትሰርሓናዩ ትሰርሓናይኻ ዕምቆት ሃገር ንበጽሖ ንበጽሖ ባኣኻ ስለ ረዚን ትርጉም እዩ ትሰርሓናይኻ ቃል ልብና ኣሎ ኣባኻ ምሳኻ ሚዛን ኢኻ ብውሳነ ርትዕና ኪዳን ኢኻ ኺዳን ንዓናብ እምነትና መምህር ኢኻ መምህር ዓብ ቐለም ጋቢ ኢኻ ጋቢ ክብሪ ዘ

ኣብተ ትምለስ እንተ ትርእዮ ሓንሳብ እንተ ተቐልቀል እንተ ትዛረቦ ሓንሳብ እንተ ንተሓታተት እንተ ተውግዕ እሞ ሓንሳብ እንተ ነዘንቱ እንተ ትመፀና ሓንሳብ እንተ ንራኸብ እንተ ትህሉ እሞ ሓንሳብ ከምቲ ናትና ህላወ ክንዮቲ ንፈልጦ ክንዮቲ ንነብሮ ክንዮቲ ዝተሰነደ ክንዮዚ ዝተፃሕፈ ክንዮቲ ዝዕለል ክንዮቲ ዝረአ እዎ ክንዮቲ ዝፈሰሰ ክንዮቲ ዝተሓርሰ ክንዮቲ ዝተኸፍለሞ ደም ዝፈሰሰ ክንዮቲ ዝወፈረ እሞ ዘይተመልሰ ብጥበቡ ብሓድሹ ብፅቡቑ ብሩሕሱ ምሳኻ እንዲ ዘሎ እምኒ ተተርእሱ እንተ ትምለስ እወይ እንተ ትምለስ እሞ እንተ ነውግዕ እንተ ተቕልበልና ሃንቀው ከም ንብለካ ድምፅኻ ክንሰምዕ ምሳኻ እዩ ዘሎ መንፈስና ዘጥንዕ ሓይልና ዘተርንዕ ምሳኻ እምብር ኣሎ ተቐቢሩ እንከይ ተዘርዘረ ወላዞም ዘለዉ መቃልስትኻ ምስተሓቱ ፍፁም ዘይተነግረ ልሳኖም ቃላት ሓናኒቑ ምስሎም ተስፋ እናሰነቑ ስቕ ኢሎም እንድዮም ብዘይቃል ዝደርቁ መርሃዊ እንተትምለስ እንተትምለስ ብቐልካ ክንሰምዖ ንሕና ምፅሓፍናዮ ንሶም ምቕሰኑ ንስኻ እውን ምርኣኻ ብድሕሪኻ ዝሰሰኑ ሕድርኻ ዝኒዖም ሰላም ንዘስፈኑ ንስኻ እኳ እንተዘይኮኑ ግን ከማኻ ጀጋኑ ዋሕዛ መሬት ካብ ሕሰም ዘድሓኑ መርሃዊ

0: طارق طارق ኣታ ታሪክ
1: እወይ ኣታ ታሪክ እንታይ ክወደይ መሳ መፅሓፍ ጥራይ ኮይኑ እምበር ዕላልካ
0: ኣነ ከዓ ብተፈጥሮ ዩ ዕላል እምበር ምንባብ ጠቕላለየ ደይፈቱ
2: እዚኣኮ ማህደር ኖር ነቢያ ኤርትራ ኤርትራ ንክትከውን ወለዶታት ዝኸፍልዎ መስዋእት እትትርኽ መፅሓፍ ሚኩ ሽኮር ጅግና ሓላፊ እዩ ታሪኹ ግን ነባሪ እሞ መፅሓፍን ዝተፃሓፈ ምንባብን ኣገዳሲ እዩ
0: ኣታ ታሪካ ወይ ኣነ ካብ መራሒ ሓይልና ራእሲ ጀሚሮም ኩሎም ወዲ ስላዕ ክብሉካ ከለዉ ደስ ኣይብለንን እዩ ከምዘይትፀልኣን ስለምንታይ ከምኡ ከም ዝበሉካ ከዓ ክነግረኪ ኢልካ ስቂጥካ ኣቦካ ጅግና ከም ዝነበረ ራእሲ ይዛርብ እዩ
2: እንታይ መሲልክም ይኩ ኣብ ኤርትራ ጅግንነት ተራ ነገር እዩ ገለ ሃገራት ጠፍጢፈን ጠፋጢፈን ካብ ፅንፅዋ ጅግና ክፈጥራ ፈትና እቲ ዘለዎ ንሱ ስለ ዝኾነ ኣብ ኤርትራ ግን ጅግና ኣብ ኩሉ ቤት እዩ ዝፍጠር ተዘኪሩካ ይነብር ስለዚ ዛንታይ ካብ ዛንታ ኩለን ኤርትራውያን ስድራ ቤት ብምንታይ እዩ ዝፍለ
0: እውይ ታሪኸይ በጀኻ ሎም እኹል ግዜ ኣለና ኩሉ ዕለኒ ኣንኻ ብፅሞና ክሰምዐከ
2: በል ናብቲ ታባታት ገፅና ንኽድ ሙሉእነት መታ ንክህልዎ ካብ ታሪኻ ብሓጎታት የጀሚራ ካ ኣለክ እየ

0: እዚ ትርእዮ ዘለካ ሓወልቲ ኣቦ ሓጎዮ ተስፋ እዩ ዝበሃል ሓደ ካብቶም ኣብ ኣስመራ ብድፍረቶም ዝፍለጡ ተባዓት እዩ ነይሩ። ምስ ህዝባዊ ግንባር ተወዲቡ ኣብ ሜዳ ዝለኣኹ መልእኽታትን ዝውደቡ ስርሒታትን ብትባዕት የተግብር ነይሩ። ድሓር ግን
1: እሂ እንታይ ኮይኑ
0: ምስጢራዊ ስርሖም ብሓደ ከዳዕ ምስ ተቓልዐ ብጣዕሚ ሕፁነቱ ኸየ ዝተማቕረ ብህፁፅ ትእዛዝ ንሜዳ ወሪዱ።
1: እምባእ ዘገርም እዩ። መርዓቱ ማለት ዓባይ ከኸ
0: ዓባይ ከም ኩሉ ኤርትራዊ ብተግባራት ፀላእ ማሪራ ደም ነቢዓ ኣብ ዓመቱ ከዓ ነቦይ ብሰላም ተገላጊላ ትፈልጥም ኢኩ ሕብረተሰብና ግን ጭዋ እዩ እምነቱ ክሳብ ሞቱ። ዓባይ ንሓደ ከም ሓሙስ ኣቦይ ሒዛ ዕምሪ ህወታ ይሕሊፋቶ።
1: ኣቦ ሓጎኻ ተስፋ ኣይተመለስን ማለት ድዩ?
0: ኣቦ ሓጎይ ጌን ኣብ ገዝኡ እንከሎ ንሃገሩን ብፆቱን ውፉ እዩ ነይሩ። ድሕሪ ምስላፉ ኣብ ብዙሕ ዓውደ ኺናት እዩ ተኻፊሉ። ኣብቲ ብዙሕ ጅግንነት ዝተፈፀመሉ ግንባር ዓዲ ያቆብ በጂ ሓሊፉ ብፀላእ ምስ ተኸበቡ ንብፆቱ ሽፋን ድሕሪ ምግባር ክወፀሉ ብዘይክእል መድረኽ ንዝኸበቦቶ መስርዕ ፀላእ ለኪሙ ሂወቱ በጃ ኮይኑ
1: ንብፀቱ ውፅኡ ንሱ በጃ ኮይኑ
0: ጅግን ኣይነብርኒ ታሪኹ እዩ ዝውረስሚ ኳ ሓፍተ ኣነ ክሓልፍ ንስኻ ፅናሕ ይነገሩ።
1: ዘገርም እዩ። ኣቦኻኸ
0: ኣቦይ ቅምጥ ኢሉ ብሓጎ እዩ ልቡ ጎበዝ ኣብ ደረቱ ብታሪኹ ሕቡን ብሃገሩ ኣዝዩ ምኳሕ ኣባል ቀዳማይ ዙርያ ኮይኑ ድሕሪ ግቡእ ተዕሊም ኣብቲ ውሎ ልምዓት ሃገርን ውልቃ ኣዋኒኑን እዩ ነይሩ። ድሕሪ ምእዋጅ ኩናት 13 ጉንበት 1998 ሓንቲ ኣ ነይራ ቓሉ ቶባእ ድሕሪ ደጊም
1: ስላዕከ እንታይ ማለት እዩ? ብኸመዮም ክኸም ኢሎሞ
0: ናፍቲ ፅላል ሞድሓንኽ ኮፍ ምስ በልና ክዕለክ እየ።

0: ሞት ተስፋይ በትበል ኣታወዲ በትበል ኖ
1: ኣታወዲ ትእዛዘ ይሰምዕ በዲልካ ነቶ ኣታወዲ ንዓኻይ በትበል
2: በዲልካ ነቶ ክስ ኣታወዲ
0: ኣፈታኹም ጉማት ነዚ እንስበት ነዘን ወጃባት ተካል ዕትክስ ብብረ ነዚ እንስላዕ እምበር ብረት ኣየድልዩኒ ኣተሃበኒ ኖ ትስላዕ

0: አንታ ቢያሎ ትስላ ስና
1: ዋ መን ስላ
0: አታን ህለኩም ለዝፉፁ ብረቱ ደርቢው ስላ ሒዙ ምስ ሰብረት ይኽጓይ ውዒሉ ኣየ ዝናትካውን ሕራይ ስከበሉ ንና መዕረፊና እሞ ንኽድ ራእሲ ሓንሳ ደልየካ ኣለኹ ትረፍ

0: ራእሲ ሃልዎ ስከታ ጅግና ኩናት ከም ማኣዲ እዩ መዋግእትኻን መባልዕትኻን እንዳተሓላለኻ እዩ ያኸ ወዲ ዓሊ ማዓንጣት በተኽ እዩ ውፉይ ሃላይ ልዕሊ ኩሉ ኸዓ ጅግና ንስላእ ዝወለደት ማህፀንሲ ከመይ ዓይነት ማህፀን እያ በጃኻ
1: ንዓናይ ስከበል
2: እምባእ ዘገርም እዩ ምስ ረእሲ ደቂ መስርዕ ነይሮም ማለት ድዩ እሞ ኸ ደኣ ከመይ ቀፂሉ ድኣ ወደ
3: ኣብ ተደጋጋሚ ኩናት ሰለስተ እዩ ወረራት ብተወፋይነት እዩ ተዋጊኡ ክሳብታ መወዳእታ ምዕራፍ ህይወቱ ኣዝዩ ቕኑዑን ውፍይኒ ነይሩ ብጅግንነት ተዋጊኡ ኣብ ልዕሊ ታንክ ጸላእ ደቢሉ ብብረት ኣንጻር ታንክ ጸላእ ፊት ንፊት ተፋጢጡ መወዳእቱ ብስላዕ ሰብ ዘይኮነ ታንኪ ይሳጊጉ ታንኪ ኣብ መወዳእታ ምዕራፍ ናይቲ ኮይናት ብስጉጆታት ቡምባ ጸላእ ተሃሪሙ ኣብታ ዝኣምና መሬት ወዲኡ

0: እይትሳራ ብአን ምፀናሕ ኽራ
1: እንዳዕለይ ጽቡቕ ኣይተሰምዐንን ሕክምና እያ ኸይዳ።
0: ከመይ ጌርክዳ
1: ስኢልካ እዩ ኣገርገር ገለ ኢልኒ
0: ወይ ያስፍለጥቲ እያ
1: ማለትካ
0: ንምንታይ ዲና ተዛሚድና
1: ግደፈ እናስኻ ኸዓ
0: እሂ እንታ ኸፊእኪ
1: ኣታግደፈኒ ሰብ ከይርኢና
0: እዋ ናዘይ ንድኺ
1: ኣታግደፈኒ
0: ኣይገድፍን
2: እይታ ፍጹም ከምኡ ሓይሽ
0: ወዳሃሊ
1: ኢለካ እንዴ
2: እንታይ ደኣ ኣብ ሕፁነት ኣይፀገብኩም እንዲኹም ኣብ ዝትቕፅልዎ ዘለኹ በልደልየካ ኣለኹ ሓንሳ ክረኽበካ
0: ተዋሊ ንቅፀላ ኢናኻ
2: ድሓንሳራ ክሰደልክ
3: ኣብዋት ሓሪፎም

0: ኣጆኻ ስላዕ ኣጆኻ
1: ቤቲ ረኺቦን እምበኣር ዘንውጫኽ
2: ድዓነ ብፆት ብዙሓይቲ ሸቕሉ ወዳሓሊ ኣእሲ ብፆት ብዙሓይቲ ድኩም ማረንተይ ኣመኸ እዝብ ከብዲ ዝሰረ ዘሎ ሸል ታሪኽ በልዎ

0: ሳራይ ዋላኳ መስዋእቲ ብፅወት ሓድሽ እንተዘይኮነ ናይ ቦይስ ሓለፋ ነይሩ። ናይ ድሕሪ ኩናት መጻ እዮም ኣብ ስእሊ እምሮ እንከሎ እዩ ተፈልዩ። ስለዚ ኣነ ዓይ ታሪክ ጥራይ ዘይኮነ መፀናኒዒ ዝኽረይ እናበለት ትፅዋዕኒ። ንስኹም ፅንሑ ኣነ ክሓልፍ መጠን ክንዲዚ ዋጋ ኣሚኩ ሽኮር። እዛ ትሪያ ዘለ ክሳርሰይቲ ቦታ ከዓ ናተይ ግዲ ትኸውን
1: ክድ ንስኻ ኸዓ
2: ያላ ሓይሊ ዕጠቕ ዕጠቕ

0: ሓራይ ብፆት እምበር ጸላኢ እዚ ክጉፅግፆ ዝቐነየ ሕማም ውሽጡ ተፍይዎ ኣሎ። ሓንሳብ እናሓዋርን ክንቆፅዖ ኢና። ብሉ መስምዕና ንቋፃፅር። ዝሕመመ ወይ ዝተጸሎ ኸየልዎና
1: የለን የለን ያላ ጥራይ ውሰደና
0: ዝሕመመ ወይ ዝተጸሎ የለን ሓፈል ተበገስ።

0: ቀስበሉ ቀስበሉ ብፁት ዝተሓበ ወይ ዝደኸመ ፀላእ ከህልወና ተጠንቀቁ።
1: ታሪኽ
2: ወዲ ርግምቲ ዘንግዕና እምበር ሚኩ ሚኩ ኣጆኹ ሚኩ ኣቲ ሚኩ
1: ታሪኽ ንስኻ ፅናሕ ኣነ ክሓልፍ እዚ ንወለዶታት ክፀንሕ ሰንዲ ኢኻ ዓወት ንሓፋሽ
2: ሂታ ተኸርጃ

ካብ መጀመርያ ወላ ሓደ ዘይግድሳ ዝነበረት ሚኮ ብዛንታ ጅግንነት ኤርትራውያን ወለዶታት ተመሲጣ ብሓይሊ ፍቕሪ ሃገርን ብፆታን በጃ ኮይና ንዘለዓለም ሓሊፋ

ሹሃዳና ስኮቦ ዓድና ኪት ሓልፈተ ስታይ ጸብር ለመሪር ገቢል ሕበር በጋሰግል ዓቦት ወተጥዊር እኪት ሓልፈት ወልባስ ገባ ሓሪር እብሕበር ንዘኮሩ ተእሪክ ለናይ በዲር መትበገሶም ምስል ኩመጦር ኣሒት በጢር ኣማነትኩም የንትረስዓ ውላደ ገቢል ሓጥር እግልሕና ሰላም ንርከብ ኣትየኩም ሓንቀብር ወዮም መሪር ሓልፍየና ክብ ሰላም ናም ሓብር ጀነት ለህበኩም ሽውሃዳና ታሪክኩም እትኣልባብና ነብር እንቱም ምን ኣስተሻድኩም ሰላም ረክበ ለምድር ኣባይት ልፈትሕ ውትለእስር እምበል መክሰብ ኣፍገርኩሙም ይሽፍር ከግድም እኪት ሓልፈት ወላ ሓዘን እምበል ሴፈ መገይስ እተከደን ርሖም ሰብ በለወ ጀላብን ለወጠን መለህዮም ይኮን በዓል ህኮትም ሓረን ዲመ ልዘከር ታሪኮም ሕሽመት ዋሃበን እንደ ዓሾር ምስአል ከቢ ብዕራይ ወደንደን ምን ዓለ መለህዮም እምበል ዕቄይ ውእበን እበን ሳትር ገብዓላ ምና ስላዕ ልትሓነን ውዕቄይ ሕገ ገብዓላ ምና ጣኢዳት ልዳነን ሕፍንጫቅ መወእሳት እትታነን ዋሕዞቶም ለቀጠወ ስንፈቕ ምነፀረን ኣሸግር ሸክ የዓልቲ ዓውቴሆም ምን መልት ቃረጭ ግሮም ወለእደይሆም ግልእለወጠንቤለው ከሰብ በለዋ ኣርዋሓቶም

0: ደስ ኢለ በይነየ ይጸናሕኩም ምዞም ጀጋኒ ብፆትየ ብመንፈስ ክዕልል ጸኒሐ ንሕና ንዕላማናን ኢና ዘለና ንዓና ክትብሉ ነታ ዘይትትካእ ሂወትኩም ሓንሳብን ንሓዋሩን በጃ ህዝብን ሃገርን ሓሊፍኩም ኢኹም እሞ ንሕና እውን ሕድሪ ተቐቢልና ብኣሰርኩም ኣለና ክብሎም ጸኒሐ
1: ሓቅኸ እንዲኸም ሞ ናጽምነት ንምምጻእ ዝተኸፍለ ዋጋ ጸዊና ከይጀመርና እዚ ሃገር ጌና ብኽልተ እግራ ደው ከይበለት እዚ ምስኪን ህዝቢ እፈኢሉ ከይዕረፈ ዳግማ ኢሉእላውነት ሃገር ንኸይድፈር ኣብ ወፍሪ እዩ ዝርከብ ብዝኾነ ዘምጻኒ ጉዳይ ርስየ እታ ዝሃብካ ንመጽሓፍ ወዲአ ኣለኹ ኣዝያ ጽቡቕ ዝመሃሪት መጽሓፍ እያ ካልእ ኸምኡ ዝመስል መጽሓፍ እንተለካ ወስኸና እምበር
0: ኣጆኺ ንመን ክኾነኒ ኢሉ ወሸለ ንፋዕ ኣንባብ ረኺቡ ኣብዚ እንዳ ብርጌዳ ኣለዋ ኸም ጻልከ እየ
1: ስማዕ እንደባ መምህር ጉዳይ መጽናዕታዊ ጽሑፍካ ኣብ ከመይ ኩነታት በጺሕ ነይሩ እንታይ ከም ዝገበርካ እኮ ይዕለልካኒ ብዓብዩ እቲ ትምህርቲ ናይ ምቕጻል ናይ ስኮላርሽፕ ዕድል ገዲፍካ ናብዚ ክትቃለስ ኢልካ ምጻኻ ናቱ ርእሱ ዝኽኣለ ዛንታ ንድዩ ኣነ እኮ ዝገርመን ዘሎ
0: እንታይ ዝገርም ነገር ኣለዎ እሞ ዛህራ ከም ሰበይ እንደ ግዲ ናይ ቀዳምነት ቀዳምነት ብዘይ ቅድመ ኩነት ክምለስ ዝግብኦ ሕቶ ልእላውነት እናሃለወስ ኣነ ብዛዕባ ትምህርቲ ወላ ኻልእ ጓል መንገዲ ክጽብጽብ ዘጸብቐለይ ኣይኮነን ድሓር ከዓ ንስኹ እውን 4 ዓመት ምሉእ ዝተምሃርክዮ ናይ ዩኒቨርስቲ ትምህርቲ ኺ ኣብ ምዕራፉ ኸይበጽሐ ጠንጢንኪ ኹም ዝመጻ ክትዘንጋዕ ክትመስሊ ብዓብዩ ብዓብዩ እኳ እዞም ኣያታት ናተጋደልቲ ናጽነት ንምምጻእ ኵሉ ነገሮም ከፍ ኢሎም ከይኣክል ሕጂ ኸዓ ልእላውነት ሃገር ከይድፈር ኣብ ቅድሜና ኾይኖም ዝቃለሱ ዘለዉ ነዚኦም እናረእኻስ ካልእ ቅድሚኡ ክመጸልካ ዝኽእል ነገር የለን በጃኺ ኣብዚ ሃገር ነፍሲ ወከፍ ዜጋ እእጃም ይፍጽም ኣሎ
1: እሱ ዝጽቡቕ ኣለኻ ድሓን ዕዮና ወዲና ኣስመራ ምስ ተመለስና ብዓብዪ ጽቡቕ ጌርና ክንዛዝሞ እንዲና
2: እስታዝ ዛህራ ያላ ምሳሕ ምሳሕ ወናትኩም ሕትያ ይውዳእኒ ዳሕራይ ትቕጽልዎ በስ
1: ንኺድበል ምሳሕ ይብሉ ኣለዉ

0: ሰላማት መምህር፣ ሰናይ ዲኸመይ ውዒልካ?
1: እዋ እንተይ ረአብየን ካብ ሓሳብ ዳኣታ ትመስል።
2: መርሓባ ዛህራ ወርቂ እንታይ ክወፆ በይነይ ዘለኹ ዶሚ

0: ዛራ ዛራ ኣለኽዶ?
1: መርሓባ ነብሪ።
0: ሳዕረ መጺ እንተሎስ ከተዳይለ
1: ሓራይ ኮይስ
2: መርሓባ ነብሪ።
0: ኣበይ ዶንጌ ኻሳብ ሕጂ
2: ዳይ ቡፀት ክገብር እንዲ ሕክምና ተኣለየ ጸኒዐ።
0: እዋ መን ኢልካ ዝተዋብካ ኢልኡ ካብ ፂሕኻ ክንድትምለስ ከተላግስ ኪድሞ ብትፀሓይ በጢልካ ጽንሓኒ
1: ነብሪ። ፋሻን ጡጥን ወዲና ኣለና እሞ ካብ ዝናበጠሉ ንኸይደዶ ክሓትት
0: ኣራይ ወዲ ሓጎስ ረኸብ እዮ

0: መርሓባ ዛህራ ብሄን ብሄን ምፀናዕኪ ኽዳ
1: ኣብዚ እናበጠሎኒ ንብረት ከምፅእ ኸይደ ፀኒሐ
0: ርኢ ኸለኺ ዛህራ ንስኻ ሓኪም ጓንታ ምስ ኮንኪ ኩላ ጓንታ ደቂሳ ተሓድራ ኣላ ዝሓምም የለ ተወጊዕ ሓክምና ትኸይድ የላ ኩላ ብዚኣ ትውድእ ኣለኺ ኣስመራ ኸለኺ ሓኪም ዲኽ ነርኪ
1: እንታይ ሕልፊ ሰበይ ገይረ እሞ ክንዲ ዝኽናድ ድሓር ከዓ ሞያ ሕክምና ኮ ኣብዚ ምስ መጻኹ ናይ ቀዳማይ ረድኤት ኮርስ ወሲደ ከምኡ ናበልኩ ወፂኢሉ እምበር ተመሃሪት ራብዓይ ዓመት ዓውዲ ኬምስትሪ እየ ነይረ
0: እንታይ ኸ ኪስትሪ
1: ኪስትሪ ደይ ወልክታ ነብሲ ኬምስትሪ የለ ብዛዕባ ስነቕመም ዘፅኒዕ ንስኻ
0: ኣታዛ ዛህራስ እዚኣነስ ከምኡ ዝበልኩ ኩላ ኣዳም ንዓኺ መምህር ነብሪ ሒዛ ዛጋንታ ደቂሳ ትውዕላ ኣላ
1: ከምኡ ባይ ትብል ንስኻ እውን ኣካል ናቶም ኢኻ ንስኻ ተዘየለኻ ኮ እዛ ጋንታ ከመይ ድፅመው ድብላ መርሓባ ብፆት
0: መርሓባ

0: ከይፍራህዋ ደሓን ዶ ኮንኪ?
1: ደሓነ ኮ ስጋ ብስጋ እያ የብላን።
0: እዋ ጌና ቁስልኽ ከይና ቐፃኻ መፂኽ ሕጂ ረህዋ እንተድና ጌርናኪ ምስራሕ እምበር ከሊክና
1: ያ ዛህራ ሓወይ ረአይኒንዶ ኣታ ወዲዕ እምበር ገለባ በላ
2: ዒብራህዋ ኣነ እንታይ ክብላ ንሳ ሓኪም ጋ እንታይ እያ ትማል ዝነበረ ኩና ተወጊኪ ሕክምና ሰይዳትኪ ንስኽ ከዓ ሕጂ መፂኺ ላኪን ኣነ ንነብሪ ረህዋ ካብ ሕክምና ሃዲማ መፂያ የለበስ ክነጉር እየ
1: እዋ ኣታ ወዲ ሓይምካ ዲኻ ኣብራህካ ካ ትስበር
2: ሓሚምካ ይትበልኒ ማሻላህ ተማም ኣለኹ ዝዓመምኪ ንስኽ ኢኣኸ
0: ረህዋ ባዕልኺ ክመፂኽ ሓቀይ
1: ያ ጀምዓ በቃ ሞሊቐ የመፅ ሕክምና ፀሊአ እዮ እዋ ነዛ ዘይጠቅም ቁስልስ ኩላ ኣብፅ ኣብ ዝነተዳረገምት ኣነ ውኸፍ ክፍላይ ተዋሕጠለይ ጋንታና ኸናፊቐኩም
2: ስጋስ ዋኣት ሕጂ ፅቡቕ ተዛሪብኪ ንኣይ ናፊቕኪ መፂኽ ምሽ ሳሕ ከላም
1: እውይ ስጋ ብፆት ንዓኻዳ ፅናሕ ሞ
2: ዋቲ ዛህራ ኣቲ ዛህራ ኣቲ ትፍኣትና በላ ኣትፍኣትና
1: ዛህራ ሓደራ ንነብሪ ሓውያ መፂያ በልዮ ኮይስ

0: ኣኸ ዝቆልዓ ገለ ግበሩልና ስርዓት ይስእና ኣሎኖ
1: ኣታ ወዲ ዑመር ሕጂ ኸንታይ እያ ገይረ
0: ምግብና ክትዕግዘን ተባሂልካ ናበይ ጠፊቓ ውዒልካ
1: ስራሕ ነይርኒ ዳ ግንባር ከይደ ፀኒሐ
0: ፅናሕ ጥራይ ንዓብ ዝበይነይ ገዲፍካ ኣኺባ ምስ መፀት ነቐፌታ ብኣኸ እያ ክጅምር
2: ስሒንካ ያበል ወዲ ዑመር ዝበላ ድኣ ኣይትውዕል ኣይትሓድር
0: ንዓኽዝ መንገዲ ፈኪልኪ ካልእት ለኽ ተፀበይ ጥራይ
2: ዋ ኣነ ዳ እንታይ ገይረ
0: ትማላ ኣይተኣትውኒ ኩኪናት ኣብ ስትረፍ ተባሂል ክንሃለኺ ባዕልኻ ሃጅም ክጀሚርኪ
2: ኣታ ወዲ ዑመር በጀኻ ኣነ ብነፍሰ ንቐፊታ ጌጋ ኣሪመ ተቐፅዐ
0: ከም ዝበሃል የለን ኩላ ምስራዓ ክትፈልጥ ኣለዋ ሳዕረ ንዓ ሕጂ ቐጢፍካ እዛ ኣኼባ ቅድሚ ጅማራ ጀሪካ ናፍቲ ቐሪበልካ ኣለኹ ቀጥፍ ሞያ ምፅእ
1: ጠዋለ ወዲ ዑመር ዓርከይ
0: ኣታ ወዲ
1: ብፃይ ዝብል ኣፊ ወዲ ዑመር ነብሲ ኣይድንጉን እየ ጠበሽ ክብል ወዲ ዑመር ኣባዳሪ እያ
3: መርሓባ ብፆት
0: መርሓባ ስታስ እንኳዕ ድሓን መጻኻ ተረብሸ የ ፀኒሐ
3: እንታይ ተረኺቡ ድኣ
0: ያ ኸ ስታዝ ምስራዊ ዋዶ ድሓን ኣሎ እዩ ዝምድና እንተ ዘይገበርና ኢላ ክትርብሸኒ ፀኒሓ ኣነ ኸዓ ሓንሳብ ዝኩና ደው በለልና ጸላእ ዘፍ ምስ በለ ትምህርተይ ምስ ወዳ እኩ ክብላ ፀኒሐ ኣረዳእለ ይበጃኻ
2: ዋ ኣታ እምባርከም ጌርካ ክትርእየኒ ኸበል ድሓን
0: ያ ራዊ ጭርቃን ይበስ ክንደይ ሰዕዳ እስኹም ክትላጎፅልና ያ ስታዝ ኣብዚ ከርፋሕ ገብኦ እዚ ግዜ ከምዚ ጌርካ ተሓለፍከያ እዩ
3: ፅቡቕ ኣለኻ እዚ ዘሎ ኩነታት ደኣ ደይኮም ጌርካ ይስገር እንታይ ከ ጌርካ ዝዝሃብኩኻ ዕዮ ተዓዮ ኣለኻ ዶ
0: ወዲኤን እኮ ካልእ ክትውስኸኒ ኢኻ እስታዝ ዘን ትምህረና ዘለኻ ኣካዳሚ ዎ ፖለቲካዊ ትምህርቲ ፅቡቕ እየን ጥቕማና ዘለዋ ሳላኹም ፍልጠት ንቐስም ኣለና
3: እንታይ ዓብ ነገር ኮይኑ እዩ ሞዚ ካልእ እንዲና ክንገብር ዝግባአና ኣጆኻ ፅቡቕ ኢኻ ዘለኻ እዚ ኩነታት ሰላም ዝኮነልና ጸላእ ርሒቑ ሓንሳብን ንሓዋርን ምስ ጠፍአ ህዝብኻን መንግስትኻን ክተገልግለሉ ኢኻ
0: ኣብ ሽርካ ስታስ ብሕርሻ ስለ ዝዓበኹ ነዚ ህዝቢ ዝጠቅም ስራሕ ክሰርሓሉ እየ ስማዕ ንዶ ስታስ ብዛዕባ ስራሕካ ትምህርትኻ ብዙሕ ክትዛረብ ኣይረአኹን በስ ንብዓልቋል ቀሺ ራህዋ ወዲ ፖሊስ ኣሳይ ጋንታ ዘሎ ከም ትምህሮም ነበርካ ፈልጥ
3: ህዝባዊ ግንባር እቲ ዘይንቕንቕ መትከሉን ዘይፅንቀቕን ይሁን ኣብ ኩሉ ሓፋሽ ክህሉ ገይሩ እዩ ኣነ ከምዚ ሰሪሐ እንዴ ከምዚ ይፈልጥ እየ እዚ ንዓይ ግባኣኒ ዝበሃላ ባህላታት ኪና ሓፂር ሰንዲዎ እዩ ዕላማና ብኣነ ክሓልፍ ንስኻ ፅናሕ ዝተነጥቀ እዩ ካብዚ ዕላማ ወፂኡ ክነብር ዝደሊ ሓደ እኳ የለን መጻኢ ኤርትራ ንውሉድ ወለዶ ብሩህ እዩ
4: መምህር ያላ በሉ ኩላን ኣኼባ መፅያ ኣላ ኣርክቡ
0: መፃና ዛህራ
3: ንኺድበል

0: እንታይ ማዓት ይወደይ ሕጂ ከዓ ንትምህርቲ ይልካሎ ኖ እዚ ብፍፁም ክኸውን ዝኽእል ኣይኮነን ናብዚ ቦታ ንምምፃእ ክንዲ እዋን ኣሕሊፈስ ሕጂ ከም እንደገና ንድሕሪት ኩላ ዓብያ ንእሽተ ኣጃማ እንዳፈፀመት ኣነ ከዓ ከምሽ ንትገመል ንድሕሪት እዚ ነገር እዚ እንተኮይኑ ደመን ዕፅምትን ጀጋኑ ረጊፅካ ምኸድ ማለት እዩ ስጋስ ውኣት ኣብዚ ቦታ ጀጋኑ መፅ ተልእ ኮይካ ኣይፍፅም እምበር ሕጂ ንድሕሪት
1: ኣብ እንዳ ግንባር ፀዊዑ ምኻሉ የና ዘይተዛዘመ ናይ ትምህርቲ መደብካ ኣብ መዕለብዮ ከተብፅሕ መልእኽቲ መፂእካ ኣሎ ክትብገስ ኢኻ ተዳሎ
0: ወዲዩ ወንድዩ ብላዕሊ ዝመፀና ትእዛዝ ኮ እዩ ዝብለኒ ዘሎ እዚ ብፍፁም ክኸውን ዝኽእል ኣይኮነን

0: ወዲ ዑመር
1: ነምድር
0: ረህዋ
1: ነምሪ
2: ንሕና ንዕላማናን ኢና ዘለና ንዓናኽትብሉ ነታ ዘይትትካ ሂወትኩም ሓንሳብን ንሓዋር በጃ ህዝብን ሃገርን ሓሊፍኩም ይኹም እሞ ንሕና እውን ሕድሪ ተቐቢልና ኣብ ኣሰርኩም ኣለና ክብሎም ጸኒሐ
1: መምህር
0: ኣብ ኣሰርኩም ኣለና
3: ዓወትና ኣባሽ

ስው አሻቡ ሰርብ ጌሩ ቤቱ ጠልጎ ሲዑ መሬቱ ደበና ሰግለለት ናይትማል ተስፋታቱ ስው ብደምን ስጋን ዝፍጠር ህዋሳትና መሊኹ ዝሃጥር ዝኽርለዎ ዘይዕብር ኣብ መንፈሱ ዘንብር ኣብ መዓልቱ ቀትሪ ምሸቱ ድሕሪ ምጽልማቱ ከውታ ለይቱ ዝረአብ ደረት ሰናጢቑ ስሕለት ስው ኣብ ጉዕዙኡ ጎረሮ ብጽምኡ ከብዲ ብጥልቁዑ ካብ ዕንጋሎ ቀጺዑ ንነብሱ ረሲዑ ኣብ መትከሉ ጸኒዑ ምድረ በዳ ኣጻምኡ መሰናኽላት ዘብዑ ከሎ ኣብ ቅድሚኡ ተሓዚ ዘይብሉ ብትብዓት ነቒሉ ኣሻኽ ጐነቑ ዘሊሉ ብዓወት ደቢሉ ኣብቲ ጐላጕሉ ዓቐበ ቕልቅሉ ደረት ዓንኬሉ ኣኻውሕ ኣኽራኑ እምባታት ብትዕንኑ ጓዚሙ ሓኒኑ ናብ ሸትኡ ጠኒኑ መስዋእትነት ስሒኑ ኣብቲ ሩባ ታባ እምባ እሾኽ ተኾርባ ንፋስ መሸምበባ ንትብዓትን ጽንዓትን ስዒቡ ናብ ደንበ ሰማእታት ታርኪቡ ስው ባርካናት ተመሪሑ ሽደናት ሰሪሑ ንከውታ ኣውጊሑ ሓቂቕ ብርሃን ቀዲሑ ናብ መንፈስና ኣምሪሑ ሽዑ ንዕላማ ራእኡ ብሓርነት ዋጋኡ መስዋእቲ ኾይኑ ጋማኡ ልሳኑ ተተለጉመ ድምፁ ተሃጠመ ብመንፈስ ግን ዝስማዕ ኣብ ዝኽርቲ ምጽናዕ ስው ኣብ መቓብሩ ኮይኑ በሪኹ ዝደሀ ከም ኮኸብ ጽባሕ ኣብ ጸላም ዝለሀ ንሞት መሊኹ ብመንፈሱ ዝዓርግ ወትሩ ብልብ ህልዋት ዝምዕርግ ስው ዘለኣለማዊ ዝኽርን ሰማእታትና ዓወት ንሓፋሽ

0: sorry. The number you dialed is busy right now.
1: ሚቶ ፈደብ ንደሐኑቱ አመለይ ተአከርኩምንካ ቅሩብ ከሰበት አልኮት ለቴሌፎን ባይት ከበትኩያ
2: ደሐን ደሐን አሰናይ ማጻከበስ አዚ መልሃይ ሰዓት ገሰት ከህሌት ንጊስ
1: አይበን በገስ ላኪን ትገባይና ሱስ ስረ ሸሃዳ ለልክ ባጻሃለ ያግነ ለአይ ካላግልየ ምንከን ለአርፋውኒ ተአማነት ግል እስር ሸሃዳ ለገቢ ሃያና
2: ደሐን ጉሩም አስኔካ ይባ አስኔካ ኩሎ ሙላት ፈሲላትና ከረመሃሪ ወሐምድ ወዮናስማ ከማ ኩሉ ዶል እንወዲያ ኢንትራሳ እንደበለው ኦሮት ካብንኩሩ ምስል አኢላት ሹሃዳ እንግል ሐሉፉ ጋይሳም ሀለው አናማው እንተ ከማለተቤ ምስል ዒያል ሸሂድ ሳሊህ መልሃይነ ወገዲ ሙናድል አቡነ ስፋፍ እንግል ሐሉፉት በገሰና

0: ብና ጠርለ ስረር ወዲብ ካርሕሳት ዕላም ሰበለያ ኣርዋሓቱ ጀላ ብርህየት ወሰላም
1: ለሞት ኩሉ መይታ ሽሂድ ላኪን ሓልፈ ጀላና ንዕቀበፊናሁ ንዓምረ ኣርደትና ንስመጅናሁ ወንስደዋልዴኑ እግለጽ ሰንደሚርና ኣይ ወንስመጅናሁ ወንስደዋልዴኑ እግለጽ ሰንደሚርና
2: ገሰው መናቢች ኣፋነት ከብትኩም ኣፍገርኩም ለላሓደኩም ለብጣዩ
0: እሊ ልባስ እብትምኔት ዝቡ ተወልዱ ግላ ኣፍርሕ ብብጉስ ዲብ እንቱ ሻንጣቱ እንደራፍዓና ዲብ እንሳርሖ ኣመታይ ተኣምረት ኣባይ ግል ሓርብ ድፋዓና ሸኣጋለ ልብል ከበር መጽአና ሳልሕ ለመንኪነታ ዕርፊ ይፀዕናያ ግራ ኣቕበላካ ሻንጣቱ ላክፋ ብሬኑ ኣተዓተወ ቀደም ሌጠ ሰዓ
1: ኣማኑት ሕዲ ርኢና እምበል ቀደም ስአ ለሓርብ ከምሰልታማ ላኪን ብዝሓም ሳልሕ ለብዲቦም ፍራስ ከም ሰለዝተሸደዉ ኣርከድኒ
3: እሊ ልባስ ምና ምዕልእላ ሰሎምኩን ኢቱ ኣነ የርድየ ክእቡ ገለድ ወልየ ልብ ከም ወደ ልበስ ከም እብየሉ እሊ ዝክረት ናይ ኣብየ ሰበቱ እግሊ ልብለ እንደቤላ እስቅላዮም ዲመቕጦን ዋድህ ይኮን እዩ እዚ ገለድ ወልየ ወድ 20 ወሱ ሰነት እንዳባፅሓ ዲብ ኩልየት ማይ ነፍሒ ሳልስ ሰነቱ ደረስ እመናሰበት እላ ቃሌታ ምዕልህየኒ ህትዎ መልህያሞ ኣስክ ታሪካይ ድፍዓት ሄራር እብ እገርጋ ይሳም ኣሎ
0: ስኒ ወደ ፍራስ ውላት ፍራስ ቶም ታሪክ የን እተኣካኑ እንዶ ጌስካ ተሓፍዞ ወተእምሩ ስኒ ወደ
1: ኣብየ ስፋፍ እንቱም ናደልኩም ወኣናደልኩም ወታሪክ ፍራስ ሑድ ይሓኬኩም እኒ ኣዘ ግልል ላዕምዕል ለትገብሕ ህላየት እግል ዝክረቶም ምእዱሉ እያም ህልየኩም ገቢ
2: እዱሉ ኢሎም ህልየኮ ጣይቡኩ ሰኒ እዱሉ ይግለኩም ሰብ ኣማናት ሓጠር ወፈራሰት
0: ሰኒ ስያማትኩም ሕና ካኣስምዑ ነበጋ ይበስፋፍ

ሔዋን እያ ክብሉ ልዕሊ ሰብኣይ ሓሞት ዕልል ምስ ምራሉ መሬት ክንዲ ዕንቁይ ኣባይ ምስ ረዓደ መስተንክር ፈጺምኪ ኤርትራዊ ታዴ መስተንክር ፈጺምኪ ኤርትራዊ ታዴ

تعودكم هلهم بهوت مع سميتكم وين اتصنع مساحتكم كلاتكم

ኤርትራ ሽሕ ግዜ ክደግሞ ጥላሕ ትበለኒ ኣብ ኲናት ከም መርዓ ትወጋእ ወኒ ዕያርካ ናጽነት ፀሓይና ዘብረቐ ቅያኻ ኽትጸሓፍ ባሕሪ ምጸንቀቐ ቅያኻ ኽትጸሓፍ ባሕሪ ምጸንቀቐ

ረዛን ዕለት ብርሃን ሃገር ቀንዴል ጀጋኑ ሃረግ ህላዌ ህዝቦም ዘድሃኑ እምባ ጻድቃናት ደብሪ ሰማእቲ ክብርቲ ዕለት ኤርትራዊት ወቕቲ ሓዲድ ታሪኽ ዓንዲ ኽብርና መንኰርኰር ሓርነት መትከል ጽንዓትና ስንቂ ብሉጻት ዋጋ ናጽነት ዓንቀጽ ገድሊ ማዕርግ ጅግንነት ኣንቲ ረዛን ዕለት ናውቲ ፍጡር ትለቕሚ ክፋል ኣካለ ኣጻብዕ ጉንቦኢት ቅልጽም ማእገረ ደናጉ ኣስላፍ ኣካል ዝሓንገረ ንመዓናጡ ኾላሊት ከስአሸሓለለ ከብዲ ስናቦ ኣፍ ልቢ ዝተዓቑረ ብሓይሊ ህዋሳት ትቖሚ ግርማ ጉብዝና ትግዘሚ ዓይኒ ትመቐሊ እንተላይ ክልትአን ኣእዛን ትጭልፊ ዋላዊን ተጽምምየን ልሳን ትቕልፊ ምንጋጋ ኣስናን ተርግፊ መንዲብል ዝበሃሉ ምስሊ ጅግና ትነድፊ ኣንቲ ረዛን ዕለ ክንደይ ይኸብር ዋጋኺ ኣካል በሲዕኺ ማሕፀን ተምክኒ እናጨላ ልፍኪ ናውቲ ፍጡር ትቐትሊ ፍርቂ ሰብ ትፈጥሪ ምቕሊ ደኾን ኢልኪ ቅርስቶም ሰማእቲ ምዑታት ዋልታኺ ኣርእስ ትፍልጺ ሓንጐል ተፍስሲ ሓሳባት ተደቅሲ ዓንዲ ሕቖ ተልምሲ ጅማውቲ ተንቅጺ መሓውር ዘሳሲ እምሪ ኣመኽኒኺ መስዋእቲ ተልብሲ ኣንቲ ረዛን ዕለት ህሉፍ ሓሊፍኪ ነታ እንኮ ሓየት ጻንታ ተሃርፊ ጉቡኣን ንዓየየት እናሰሳዕኽንደሞ ኰቶ ዘይትርዕሞ ሓደ ብሓዲኡ ምቕሊ ወላድ እዩ እናባሃክዮም ሓንቲ ብጅግንኣ ሓደ ብጅግንኡ ፍረ ብርኮም ከይተክኡ ኣንቲ ረዛን ዕለት ክንደ ይኸብር ዋጋኺ ጸላኢ ትቐልቀል ጅግና ትሰዲ ተንኰል ይትከል ጅግና ትወርስ።

ሓሳደብ በዚሖም ዘለጋዕ ዘውዲ ብሉፃት ትመርፂ ውዲታት ክትፀርጊ ኣንቲረዛን ዕለት ክብርቲ 20 ሰነ ባሃጊት ህዝባ ሃገሩ ዘድሃነ ደሙ ኣብቲ ለጋዕ ባሕሩ ዝቐለመ ናውቲ ኣካሉ መቒሉ ብርሃን ዘግዘመ ኣናሲ ይባሎምስ ኣይትቖናጭልና ጐጀ ጅግና ክንኩሕል ክቡር ዕዮ ኣለና ብቐለመ ረሃፅ ዝውረቕ ቀጥታዊ ወፍርና ኣንትረዛን ዕለት እሞ ሕጂኸ ሕራይ ተሰማሚዕና ዶ መብፅዓ እተውና ነዚ ድሙቕ ወለዶ ቅርዓቲ ክንስልም ተንኰል ዝሓንፈጦ ግርማ ክነልብሰኪ ግምጃርሙ ክሽበጦ ስፍራኺ ከልምዕ ዕርዲ ጀጋኑ እንዳ ወረስቲ ሕሪኡ ኸተግብር ሕድሪ ስውእ ከም ተሃኑ ኸሃንጾ ለይቲ ምስ መዓልቲ እወነቲ ስፍራ ጀጋኑ ናይ ታሪኽ ሕዛእቲ ኣንትረዛ ዕለት ሕራይዶ ተንኰል ናብ ፈሓሲኡ ዋንኡ ይውሰዶ ገበና ኽትቅንጥት ዓለም ካብ ሰድዐት ንኺድ ንከተሎ እቲ ናይ ለውጢ ዕብየት ናይ ኢደን ተፈደን ከለዋ ከደምቲ ዘራያት ንኺድ ወ ኣንትረዛን ዕለት ናብቲ ሕድርና ግዜ ዝኻሰ ብዙሕ ዮ ኣለና ኢደ ኢድካ ዝበሃል ጽንዓት መትከልና ኣእላፍ ዝወሰደ ውሕስ ህላዌና ዝስራሕ ዝዕየ ዝዕረ ዝመዓራረ ገደና ስፍራ ሰማእት ኣለና ፎርሳ ንኺድወ ንዑናይ ህዝበይ ናብቲ ትልምና ሕድሪ ዝተጻዕነ ዝውፈር ዕዮ ኣለና ኢደ ኢድካ ዝበሃል ጽንዓት መትከልና ኣእላፍ ዝወሰደ ዋሕስ ህላዌና ዝስራሕ ዝዕየ ዝዕረ ዝመዓራረ ሃገረ ሰማእት ኣለና ክብርን መጐስን ንሰማእታትና ዘለዓለማዊ ዝኽሪ ነዛረዛን ዕለት ኣወት ንሓፋሽ

0: ከልፎ ተንግለይ ቆሱርታ ለተሓነይ በሶጎ ቶሎ ዳገንለይ ሲንዳጎ ደርሽቦካጎ ሴፕቲን ውነጎ ሎጉርቲን በሶጎ ሴፕቲን ውነጎ ሎጉርቲን በሶጎ ሴፕቲን ውነጎ ሎጉርቲን በሶጎ
1: ኬኖ ልሞንጎ ሻሃደቶ ኦማ አመትጎ

0: ሰላም ንዝቤትኹን። እንዳቦይ ቀለተ ኣለኹም ዶ?
1: መን ኢኻ እቶ?
2: ሰላም።
0: ሰላም ማማ።
1: ሰላም ዛጓለይ፣ ከመይ ሓዲርኪ?
0: ኣምላኽ መስገን። እዚ እንዳ ረዳእ ቀለተ ድኸው?
2: እወይ ተጋግኽን፣ ረዳእ ወደ እዩ
0: እሞ። ንስኽ ማማ ውዳሴ ኢኸ ማለት እዩ?
2: እወ ውዳሴ እየ፣ ግን መን ይኸ ይፈለጥኩኹን? መን ይኸ ዛጓለይ?
0: ኣነ ስኒት በየ ንበሃል፣ ንረዳእ ናይ መንፈስ ጓሉ እየ።
2: ኣሰይ ዛጓለይ ንዕስ ከሳዕምኒ መለኺ ዛጓለይ ይድሓን ደለኺ?
0: ድሓን እየ ማማ ውዳሰ፣ ንጎም ድርዳእ ረቢሸ እምበር
2: ኣይፋልክን። ብንጉሁ እባ ድኣ ጥዑም ዘረባ ስሚዕክኒ
0: እሞ። ረዳእ ኣሎ ዶ?
2: ረዳእ ኣሎ ዶ? ወይለይ ንረዳእ ኣበይ ዲ ክትፈልጥ እዮ?
0: ረዳእ ካብ ንእስነት እያ ትሒዙ ክሳብ ዛዕለት እዚኣ ንትምህርተይ ዘድለየኒ ነገራት እናማልአ ኣብዚ ብፃሕ ደብፅሓኒ ኣቦ እዩ። ካብ ካልኣይ ክፍሊ ትሒዙ ን16 ዓመታት ዝኣክል ንሓንቲ መዓልቲ እውን ትኹን ከየግደለ ይደጊፍኒ። ሎሚ ከዓ ዕለተ መመረቕታይ እንድዩ ሕልፊ ዝኾነ ሰብ ንዕኦ ስለ ትብፅሖ እየ መፂ።
2: ፅንሕ ሞ ስኒት ጓለይ ክኸልፈኪ እዚ ነይ ድዩ ዘይከውን ኣስሚዕኒ። መን ደልየ ዲኺልክኒ? ብዛዕባ መን ረዳእ ዲ ክትሓትኒ ዘለኺ?
0: ረዳእ ቀለተ፣ ረዳእ ቀለተ ገዳሙ እዩ ዝበሃል።
2: እዋ እቲ ስማት እኳ ኣይተጋግኽን። ኣነ እውን ውዳሰ እዩ ስመይ፣ ግን ገለ ምምስሳል ናይ ስማት ኣዳነጊርክ ከይከውን ዛጓለይ።
0: ኖኖ ኣይተደናገርኩን፣ ንረዳእ ደለየ መፅ።
2: እወይ ጓለይ እንታይ ዳኣለይ ዝብሉኸ? ስኒት ጓለይ ካበይ ዲኽ መፂኺ? ወለዲ ክኸለዉ ዶ?
0: ማማ እንታይ ደኣ ተጠራጢርክ ዲኺ? ዝተጠራጠር ክትመስሊ።
2: እዋ ኣንቲ ስኒት ጓለይ እንታይ እሞ ክብል፣ ረዳእ ወደይ ብሂወት የለን። ስዉ እዩ እንተ ደሊኺ እታ ምስክር ወረቐት ናይ ስዋኣት ከርእየኪ። ኣብ 2016 ናብ ግንባር ፅሩ ናይ ተስቡ ዘባል።
0: ኖኖኖኖኖ እዚ እሞ ፈፂሙ ክኸውን ኣይክእልኒ። 2016 ዳ ኣነ ሻም ናይ ክፍልና ተምሃር ክኸውን ኣሎ ማለት እኳ እዩ።
2: እወ ከምኡ ድዩ ዝኸውን ዘሎ? እንትእ ጋን እኳ ኮይኑኒ ረዳእ ወደይ ካብ ዝስዋእ ቅድሚ 2 ወርሒ 12 ዓመት ገይሩ።
0: ማማ ውዳሰ ሓቂ ኸኺ ናይ ኣስማት ምድንጋር ተፈጢሩሎ ማለት እዩ። እምበር እዚ ዝብለክ ዘሎ ክረዳ ድኣ እሞ ቅድሚ ሰሙን እኮ ደው ኢለይ ነይሩ እዩ።
2: ክኸውን ኣለዉ። ቅድሚ 12 ዓመት ዝተፈለየ ሰብ ዶ ተመሊሱ ክዛረብ ይኽእል እዩ? እንድዒ
0: እዚ ይረዳእ ወድኺ ኣባል ቀዳማይ ዙርያ ሃገራዊ ኣገልግሎት ድዩ?
2: እወ
0: ምንያ ሽሙኸ ሓፍትላቶ?
2: ኣይተጋገኽን። እዚ ትብልዮ ዘለኺ ወደ እዩ፣ ግን ብሂወት የለን።
0: ማማ ብሂወት ከም ዘሎ በለ ኣነ ኸዓ ርግፀኛ ኮይና ክነግረኪ፣ ግን ምናልባት ከዓ
2: ስኒት ጓለይ እስኪ እቲ ቅድሚ ሰሙን ደውለሉ ነይረ እትብልዮ ዘለኹ ሰብ ደጊም ክደውሉሉ።
0: ዋ ከምኡ ክሓይሹ ሓረ ሄሎ ረዳ።
3: መርሓባ ስኒት።
0: ሎሚ ደኣ ሳፕራይዝ ገብረካ ኢለ ገዛ መፀ ኣይፀናሕካንን ወይስ ገዛ ኣይተጋግ ይመስለኒ?
3: እዋይ ናብ ማማ ከይድከ እሞ ማማ ረኺብክያ ዶ?
0: እዋ ምስ ማማ ኣለኹም።
3: ኦኬ በል መፀኹ ኣብ ጥቓ ኸ ዘለኹ።
0: ሓራይ ርኢኹ ማማ መፃኹ ኣብ ጥቓ ኽሉ ክብለኒ ኣሎ።
2: እዋ መን ዳኣ ኮይኑ እዚ ኩሉ ዓመታት ከ ብኣካል ረኺብክ ትፈልጥኒ ኺ?
0: ሃሳኽ ዝኽሪ ኣለኒ ንእሽተይ ከለኹ፣ ብድሕሪኡ ግን ብደብዳቤ እዩ። ወፃኢ ምስ ከደ ኸዓ ብቴሌፎን
3: ሰላማት

0: ሰብ ገዛ
1: ወይለይ ሓሽም ወደይ መፂኻ ዶ?
0: እወ ማማ መፅ ተዳሊኽ ዶ?
1: እወ ተዳልየ ሓሽም ወደይ ስኒት ጓለይ ዝትርእዮ ዘለኺ ዓርክረዳእ ወደይ ጥራሕ ዘይኮነ ንዓይ እውን ወደይ እዩ ሓሽም ክኣበሃል ኣብ ወፃኢ እዩ ዝቕመጥ። እዚኣ ከዓ ስኒት ትበሃል።
0: እወ ፈሊጥያ ኣለኹ። ከመይ ለኽ ስኒት? ብቴሌፎን እኳ ንፋልጥ ኢና ሓቀይ፣ ግን ብሓሽም ዘይኮነ ብረዳኢ ክትፍልጥኒ።
1: እዎ ድምፅኻ እኮ ረዳእ ክብል ፀኒሐ። ሓሽም ምስ በለትካ ግን ተጠራጢረ። ግን ከመይ ልዩ ረዳእ ናብ ሓሽም ተቐይሩ?
0: ሓቂ ኸኺ ኣይትጠራጠሪ። ኣነ ሓሽሜ ንረዳእ ወዳኣ ህድኡን ዓርኩኒ ከባቢ 20 ዓመት እየ ዝፈልጦ።
1: እሞ እዚ ትብሎ ዘላስ ሓቂ እዩ? ንረዳእ ትፈልጡ እያ?
0: እዎ ማማ ትፈልጡ እያ። ወይ ወዳኣ ቀዲማ ትና እምበር ኣነ እየ ክራኽበክን ነይርኒ። ረዳእ ንስኒት ናይ መንፈስ ኣቦዋ እዩ። ኣጋጣሚ ኮይኑ ናብቲ ስድራ ስኒት ዝቕመጡሉ ዓዲ ንማእቶት ኬድና ነርና። ረዳእ ከምቲ ትፈልጥዮ ፍሉይ እዩ ነይሩ። እንታይ ዓይነት ትዕድልቲ እዩ ኣይፈልጥን እየ። ኣዝዩ እዩ ሰብ ዝፈቱ ነይሩ። ብፍላይ ከዓ ምስ ህፃናት እሞ ፍሉይ ፍቕሪ ነይርዎ።
1: ኣይዎ ዝወድእ ኣብ መንገዲ ዋላ ንዘይፈልጦ ህፃን ረኺቡ እንዳስ ዓመ እዩ ዝኸይድ። ረዳእ ወደይ ፍሉይ እዩ።
0: ፅቡቅ ኣለኽ ማማ። ሓደ መዓልቲ ንስኒት ካብ ቤት ትምህርቲ እናተመልሰት ይረኽባ እሞ ደው ኣቢሉ ሕቶታት ይሓታ። ስኒት ከዓ ብትብዓት ትምልስ ምስ ዕድሚኣ ዘይመጣጠን ፍልጠትን ፍሉይ ተውቦን ከም ዝነበረ ምስ ረአየ ብትዕድልታ ይገርም። ማዓስከርና ምስኣተና ከዓ ብኣ ክሓስብ ኣምስ እዩ። እዛ ቆልዓ እዚኣ ናይ ፅባሕ ተስፋ እያ። ዓቕመይ ዘበለ ከዓ ክሕግዛ እየ ይብለኒ። ብድሕሪኡ ስራሕ ስለ ዝወዳእና ካብቲ ዓዲ ንወፅእ። ረዳእ ግን ከይረስዐ ናብ ስድራኣን መምህራናን ከይዱ ኣድራሻ ኣምፅ እዩ ክሳብ ትምህርቲ ትውድእ ዘድልያ ከማላኣላ ምስ ነብሱ ቓልኣት እዩ።
1: ካብ ሓምሻይ ናብ ሻሻይ ምስ ሰገርኩ መፂን ነይሩ። ንሳያ ናይ መወዳእታ ዝኽረ ብድሕሪኡ መፅሓፍ፣ ቦርሳ፣ ፍሉያት ቢሮ ሰደለይ ነይሩ። ዝገርመካ ነገር ኣብ ነብሶ ወከፍቲ ሰደለይ ዝነበረ መፅሓፍ ተስፋ ናይዚ ሃገር ኣባኽን ኣብ መዛንኹን እዩ። ተማሂርኪ ሕብረተሰባት ትልውጥ ሞያዊትኩኒ ኢሉ ፅሕፈለይ ነይሩ። ሕራይ
0: ሻምናይ ክፍሊ ምስ በፃሕኪ ግን ረዳእ ተሰው እዩ።
1: ተሰው እዩ? እዚ ከመይ ዝኸውን? እንታይ ማለት ተሰው እዩ?
0: እወ ስኒት ከም ዝብለኩ ዘለኹ ኣብ ሻምናይ ክፍሊ ምስ በፃሕኪ ንስኺ ረዳእ ተሰው እዩ።
1: ኖኖኖኖ እዚ ሞ ፈፂሙ ክኸውን ኣይክእልኒ።
0: ሓንሳብ ሞፅን ኢል ክስምዐኒ እቲ ዛንታ ክዘንትውልኪ ኣጋጣሚ ኮይኑ ቅድሚ መስዋእቱ ዝነበራ ሰዓታት ደብዳቤ ክበፂሕዎ ኣብ ሃገራዊ መልቀቂ ፈተና 99 ከም ዝምፃእ ክምስ ሰምዐ ሞ ከም ብተይ ክዘለል ውዒሉ እዛ ቆልዓ እዚኣ ትበፅሖ ይረአየኒ ኣሎ። ሓገዘይ ዘድልያ ከዓ ሕጂ እዩ ኢልኒ። ድሕሪ ሓደ መዓልቲ ግን ረዳእ ኣብቲ ዝነበረ ኩነታት ተሰው እዩ። ሕልሚ ረዳእ ክኸውን ክኸውን ነቲ ገዲፎ ዝኸደ ሂወት ክምልኦ ኣለኒ ኢለ ምስ ነብሰይ ቃልኣት እየ። ኣድራሻኺ ስለ ዝነበረኒ ከዓ ካብ ረዳእ ቃለተ እናበልኩ ምሳኺ ክፀሓሓፍ ዘድልየክ ከዓ ክሰደልክ ጀሚረ። እንሆ ከዓ ሎሚ ሕልሚ ዓርከይን ብፃየን ኣብ መፈፀም ተብፂሐ እዩ።
1: እንተ ሃሽም ወደ ከመይ ዝበልዎ እምነትን ማዕተብን እዩ እዚ? እዚ ኩሉ ዓመታት ሲ ከይባትኽካን ከይረብረብካን ትፅሕፈላ ነርካ። ዝገርም እኳ እዩ
0: ማማ። እቲ ዝገርም ናቲ ኣይኮነን። ዘገርም ናይቲ ኣብ ዝኸዱ ቦታ ምስ ህዝቡ ብፍቕሪ ዝነብር ረዳ እዩ። እዞም ሂወቶም ነዛ ሃገር ዝሃቡ ሰማዕታት ብሂወትን ከለዉ እውን ንህዝቦምን ንዓዶምን ሰናይ ሓሲቦም ዘይደኽሙ ምሩፃት እዮም ነይሮም።
1: ሓቂ ክዛርብ ስቕ ኢለ ክሓስብ ከለኹ ረዳ እንታይ ዓይነት ሰብ ኢለ ዝሓስብ ነይረ? እታ ቆልዓ ኮይነ ንውሕዳት እዋናት ዝረአኽዎ ኣብ ዝኽረይ እንተ ዘይትህሉ ነይረ ብሓቂ ሰብ ድሎም ተጠራጠርኩ። ኣብ ዕለተ መምረቕተ ኺና ንፋለጥ ስለ ዝበልካኒ ግን ትምህርተይ ክውድእ ብጣዕሚ እየ ተሃንጠ ነይረ። ግን ረዳ ክውዳእ ዘይደልዮ ጥዑም ሕልሚ ኮይኑ ፀኒሑ። ሎምስ ብኻ ትምህርተይ ዘይወዳእ ክብል ኣለኹ።
2: ከምኡ እዩ ትበል እዛ ጓለ እንቋዕ ባዳእ ትምህርቲ ክወዳእኪ።
1: ሓሽም ረዳእ ኩልና ንምስክረሉ ናይ ሂወት ጅግና እዩ። ንዓኻ ግን ከመይ ክገልፀካ ከም ዘለኒ እንዳ እዩ።

0: ሓንሳብ ሕድር ሰማእታት እንታይ ማለት እዩ ለነብሰይ ሓተ እ ንስኻ ግን ብግብሪ ምሂርካኒ ኣብቲ ንሱ ዝገደፎ ቦታ ኮንካ ጎደሎ ምምላይ ነቲ ዕላማ ናይ ሰማዕት ኣብ መፈፀምታ ምፅሕ
1: እወ ስኒት ካባና ዝደልዩዎ ንስ እዩ ንስኽን ብፆትክን ብሂወት ናይ ባዕረዳ ኢኹም ተማሂርኩም ኣብዚ ደረጃ ዝበፂሕኩም ዘለኹም
0: እዋ ኣነ ከዓ ንክልቲኹም ክክሕሰኩም እ ማማ ውዳሰ ካብ ሎሚ ኣነ ጓልክ ትደልዮ ዘበለ ካዓተትኒ
1: ስኒት እንታይ መስለኪ ካባ ክንደልዮ ነገር ንሕና ክትክሕስና ዘይኮነ ሓደረ ናይ ስዋ ኣለኩም እሞ ባህር ናይ ሓደ ሰማእቲ ክትላበስ ኢና ንላብወኪ ኦኬ
0: ሓሽም ኣነ በዓልቲ ዕዳ እየ ዝኽእሎ ዘበለ ክክሕስካ ኣድሎት እየ ጥራይ እቲ ዝገብሮ ንገረኒ
1: ረዳእ ሰማእት እዩ ግን ቅድሚና ሃገሩ ሩሑ መሃቡ ኸማን ናይ ሰማእቲ ባህር እዩ ነይርዎ እንታይ መስለኪ ስኒት ሓደ ጅግና ክብጆ እንከሎ ምእንትቶም ውሑዳት መቕርቡ ዘይኮነ ምእንትቶም ዘይፈልጦም ብዙሓት ደቂ ሃገሩ እዩ ረዳእ ንዓ ክሕግዘኪ ከሎ ዘመዱ ወይ መቕርቡ ክኾንክ እዩ ዘይኮነ ጓል ሃገሩ ስለ ዝኾንክ ጥራይ እዩ ኣብ ዓብ ቦታ ክትበፅሒ ዝከኣሎ ገይሩኒ
0: ጥቡቅ ኣለኻ
1: ኦኬ ስለዚ ንስኹን ባህር ናይ ሰማእቲ ክተላቢስኪ ኣብቲ ኸድዮ ዘበሎ ቦታ ዓቕሚኺ ፍልጠትኪ ጉልበትኪ ነቶም ዘይትፈልጥዮም ደቂ ሃገርኪ መጥዊ ሰማእታት ካባና ዝፅበይዎ ንስ እዩ
0: ተረዲእኒ ኣሎ ከምቲ ንስኻ ሓደ ረዳእ ተቐቢልካ ኣብዚ ዘብፃሕካኒ እዚ ህዝቢ ካብ ረዳእ ዝተቐበልክዎ ሓደራ እዩ ካብ ሎሚ ከዓ መስዋእት ናይ ረዳእ ናብ ኩሉ መኣዝን ናይ ሃገርና ዝወስደኒ ድርኺት እዩ
2: በሉ ኩሉ ዘረባ ክምብደውኩም ኮይኑ ንዕበል ቡን ንግበር ቡን ክገብር ንኽፈሉ ክፈሉ እዞም ደቂ ንዕኸፍ ንበል
1: ክንከይድ ባ ተዳለዉ ዝበልኩኹ እኮ ናብዛ ናይ ዘጓልክ መመረቕታ ነምስሳፊ እዩ ነይሩ
2: ኣሰይ ንኸምኡ ዲኻ ተዳለው ኢልካኒ ወይ ተመስገን ንእስኪ ዘጓለ ይሰዕምኒ ኣሰይ ኣሰይ ዘጓለ ኣሰይ ወይ ተመስገን ኣምላኽ
0: በሉ ስድራኻ ፅበዩን ኣለዉ ንኺድ
2: ንኺድ በሉ ንኺድ

ጀዛኢር ወራታት ብንየት ምስል ናይጀርያ ዋኒጀር ለልእትራኽብ ክጡጥ ተቢዓታይ ጋዝ እታ ሓልፈ ቀሊላት ረስማት በገሰት ሰለስላ ደውለት ልእምም ተለካተን እንደወዳ ዲብ ባሕር ምግባይ ለለሓብር ክጡጥ እግል ብንየት ሓቆላ ኣተፈቀያታ ጀዛኢር ሓቆላ ከሰተ ኣው ሓቆለት ከስሰ ወራታት ለኣንበተት ብኣሳስ እሊ ጀዛኢር ዝያድ ክልኣልፍ ወምእት ኪሎ ሜትር ለልትዋገም ሓዞታ እግል ትብኔቱ ጀዛኢር ኔጀር ኣልጀርያ ለእስትራቴጂያ ክጡጥ እግል ልብናያ ሰነት ክልኣልፍ ወስዕ ከምሰል ኣተፈቀያ ዲብ ልትሓበር ፈዓልየቱ እኩር ከምሰል ፀንሓለፍሞ እሊ ናይ ዝያድ 13 ቢልዮን ዶላር መሽሩዕ ዓብዪ ከምሰል ተማ እትክል ኣምዕል ዝያድ 30 ቢልዮን ሜትር ምኩዓብ ጠቢዓታይ ጋዝ እግል ልሓትሓላልፍ ከምሰል ቀድር ልትገይመም ብኣሳስ እሊ ህይ ገለ ድወል ኤሮባ መትነፍዓት ናይ እሊ ባሕር ምግጋድ ለልሓልፍ ክጡጥ እግል ልግባ ከምሰል ቀድራ ልትሓበርላ ወራታት ብንየት ናይ እሊ ዲብ ምን ኣልጀዛኢር ለትበገሳ ወዝያድ 4000 ኪሎ ሜትር ለሪሞ ክጡጥ ኣስክ ሰነት 2020 እግል ልትመም መስኢትላ ዲብ ብሪጣንያ እትዮም 10 ጁን እብላጀሬት ብቆት ትግሽ ክልአ ባቡር ዲብ ኣዳም መደረጀሬት ለእብ እንክር ምፍጋር ፀሓይ ብሪጣንያ ለጀሬት ብቆት ሓዋንያም ለብእቶም ሓሳ ነፈር ከምሰል ህለው ኤማት ሕኩመት ልዓድ ሓበረት ርእስ ውዘራ ብሪጣንያ ኬር ስታመር ሰበብ ለብቆት ብሑስ እግል ልግባእ ዲቡ ቀራር ሓለፋ እልክና ዲብ እንቱ ዲብ ዮም 10 ጁን ዲብ መዲነት ሙኒክ ጀርመን እበጀሬት እለ ለሸብህ ብቆት ዲብ ኣዳም ወመምተለካት ከሳር ከምሰል ጀራ ወሳይ الإعلام حبريا حيسان وحيسات متقبلتنا كل يوم بسيد دوليل على أخبار قلنا أتممتو أرس أخبار ندقمنا هي نصارح منكم أسرجون أمعل شهادة أريتريا بحبا نذكرت شعب إريتريا تقبت عدوى خارج شمعت إن دولع شهداه بحبا نذكرا التقاليم قبلت وقبلت بحر قياه أمع الشهداء بحبا نذكرت دور مير حتى حزوت حشم سمان كم أخدم حكومة روسيا حبرت جزائر وراتات بنيت لمثل نيجيريا ونيجر الأتراك بكتو طبيعة تايكاز رسمت بكست دي بريطانيا بلا جريت بقوت دقش كلا بابور دي بقدام مدر جريت قل يوم مسيد دولي على أخبار قبت عدو خارج دي بقلة تمم دايم ذكر قل شهدانا

0: የዒንቲ ምዕራብ ናብ ደንበና ምሳ ማዕደወ ወላዲት ብጓይ ውሽጣና ማደወ በደላት በዚሑ ግፍዕ ምዛየደ ስጋ ወዲ ሰብ ብሳንጃ እናተሓርደ ኣዕዋፍ ሰማያት ስጋ ኣዳም እናተደረራ ኣራዊት በረኻብ ደምና ምስ ሃጠራ ምንዮት ሰላም ህዝበይ እናዘመራ ጋላሂት ጥላም ኣብ ኣዳል ኣበሲራ
1: ኣዳል እዎ ኣዳል ፈላም ሰውሪ ዝባና ዝዓረቐት ወላዲት ትንፋስ ረኺባ ውልዳታ ኸተፋኑ ኽትወፅእን ካብ ጸበባ መኺና ኽትነብር ከምዘይፍረየት መሪጻቶ ንስለ ምጥፋእ ባርነት ምረቓ ቐሲሙ ልኡኹ ዝፍጽም ጉዕዞ ዝፈለመ ህዝቡ ንኸይክድም በዓል ፍሉይ ትንፋስ ጐዩ ዘይደክም ንጽባሕ ተሊሙ ንሞት ዝቀዳደም
0: ኣብ ኣዳል ተወሊዱ ሳሕል እግሪ ተኺሉ
1: ክንድኡን ከምኡን ኣዕላፍ መልሚሉ
0: ግድሊ ተፈሊሙ ሰውራ ምስ ዓበየ ተኽስታት መላፍዕ ብርቱዕ እናፋጽየ ደርብ ገድሊ እንተላይ ምስ ተፈጥሮ ፈታኒ ኾይኑ ነቲ ዅሉ ዘይእጉሙ ግን ዕላማ ነይርዎ ተልእኾ ህዝቢ ቆፍኡ ኽብሕት ከም ንህቢ ዓወቱ ኽዝምር ኣብ ዓለማት ታሪኹ ኽሰፍራ መዝገባት
1: ኾይኑ ድማ ትፋስን ስጋ እንዳተነጻጸላ ክምክት ዝፈለመን ፀሓይ ህሮርማ ዝሓበራ ማሕውር ብሓደ ናሰጎማ ብርሃን ጽባሕ ሰሪዕን ዕላማ
2: ህላውን ሞትና ወላዲሩ ቃልን ተግባርና ኸቲሉ ሓቅን ሓሶትናለዩ ምልክና ጽነትን ፈላልዩ ትብዓትን ቈራጽነትን ተቐኒቱ መጽዓ ምንባር ሰሪዑ ልኡኹ ኽፍጽም ዘይምንባር መሬት
0: መጋርጃ ጸላም ኣልዩ ብርሃን ዝስፍን እምቢትኡ ንኸስምዕ ርእሱ ዘየድንን ኪዳን ኣትዩ ሕይወቱ ኸመነን
1: ጽባሕ ንኸይጠሚ ንኸይጸምዕ ንኸይቈርር ንኸይዓርቕ ሎሚ ምጥማይ ደልዩ ምጽማዕ ምቑራር ብሂጎ ምዕራቕ
0: ንነዊሕ ዓመታት ብዘይ እብረ ንሕይወት ሕይወት እናኸፈለ ሓወልቲ ሓቂ ኣብ ምንባር ዝተኸለ ኣብ ሓጐስን ሓዞኑን እናዓለለ ትብዓትን ቈራጽነትን እናደጋገመ ባና ብርሃን ንመዋእል ዘብረቐ
1: ኣብ ኵሉ ኹርናዓት ዓለም ባንዴርኡ ዘንበልበለ ጻድቕ ናይ ጻድቃናት ነቢ ናይ ነቢያት ህሉ ኮይኑ መዋእል እናተዘከረ ድምፂ ሓቅነቱ ንዓለም ዘበሰረ ስውእ ተባሂሉ ካብ ምንባር ዝረሓቐ እወ ስውእ ተባሂሉ ካብ ምንባር ዝረሓቐ ዘለዓለማዊ ዝኽሪ ንስዋእትና

ደሊኻን ንዶ ዘመድ ህይወተይ መሻርፍቲ ስነይ ፀዋር ፆረይ መኻብልቲ ሽግረይ ካባይ ዘይፍለ እሙን ዓርከይ ልብኻ ጌርልካ ገዲፍካኒ ንበይ ከምቲ ኣብ ሓደ ቤት ብሓደ ዝዓበናዮ ብሓደ ህይወት ሕሰብ መከራ ዘሕለፍናዮ ከምቲ ትውልድና ዘይተበትከ ኣተዓባብያና ከምቲ ፍትወትና ፍጹም ከይተፈላለና ብመፀኒሞ ብመንፈስ ይዝክሮ ሕሉፍና ሽኽታ ይዓስለኒ ብሕሉፍ ፍቕርና ኣሰስ ይብል ከም ዘለኻ ምሳይ ከም ንፋስ ትበነኒ ይመልሰን የእዳወይ ደሊኻንዶ ደሊኻንዶ ከምቲ ዝደልየካ ዘለኻ ዝመስለኒ ተሃንጤ ዘዕልለካ ደሊኻንዶ ደሊኻ ሲኢንካኒ ሓው ክኾነካ ከም ቀደምካ ክትዕልለኒ ኣነስ መጽ ኣብቲ ብመንፈስ ዘዕልለካ ቦታ ብኣካል ይዕልል እሞ ይምለስ ናብቲ ዝታ ዘሕለፍናዮ ዘኪረ ሰሓቕ ምፀወታ መልሲ ንዘይ ትበኒ ይጭድር ብዓውታ ዝክርዶ ኣብቲ ጽንኩር ኩነታት ማዕዶ ብማዕዶ ክንረአአ ብፍሽኽታ ንናበብ ልብና ብታሕጓስ ስለሀ ወዝቢ ክውል ተይለካ ክደልየኒ ዝኸፍኣካ ሕጂ ኸብቲ ዘለኻዮ ትደልየኒ ዘለኻ ይዝክረካ እሞ ኣብቲ ዝኸፍኣኒ ግዜ ቅርብ ይብለካ ሓገዝካ ድልየ መልሲ የለን ፍጹም ይምለስ ቀቢፀ መልስኻ ብምስኣነይ ምሒር ምስ ከፍኣኒ ዋዒኻ ዘኪረ ብኸብኸ ይመፀኒ ሓይለይ ኣኻኺበ ብምሉእ ዓቕመይ ተሓበን ኣይትንባዕ ዕብሎን ውሽጠይ ነዊሕኒ ብዘይ ብኣኻ ዘሕልፎ ግዜ ይኣኽለካ በለኒ ሓሳብ ምስትካዘ ንስኻ ኸ ኸማይ ትደልየኒ ዶ ጭንቕ ምስ በለካ ዶሳብ በይንኻ ትገብሮ ኣበይ ከይረኽቦ ኢልካ ደሊኻንዶ ደሊኻ ሲኢንካኒ እሙን ዓርከይ ከምቲ ኣነ ዝደልየካ ህልው ክትኮነለይ ኣብዘይ ንራኸበሉ ክልተ ጫፋት ሰፊርና እዛ ሓላል መሬት ደላይት ጀጋኑ ኮይኑ ደሊኻንዶ ደሊኻ ኣብዘይ ትረኽቦ ነቢዕኻ ትስእነኒ ከምዚ ዘለኽዎ ደሊኻ ንዶ ሓው ክኾነካ ጎኒ ህይወትካ ደሊኻ ዶ ሲኢንካኒ ጉድጓድ ኮይኑ ቤትካ እሞ ኸመለኻ ዓርገ

ከመለኸ ዓርከይ ዕድመ ዘይፀገበ ህይወትና ክምቅር ትንፋሱ ዝሃበ ጌሽካ ዶ ናብቲ ጌሽካ ዘይምለሶ ብኽያት ውሽጢ ንብዓትካ ዘይድረዞ ትካል ጥንሲ ኣብ ግዜኡ ዘይሕረሶ ጌሽካ ዶ ናብቲ ጌሽካ ዘይምለሶ ጌሽካ ዶ ናብቲ ምለሰለ ኢልካ ዘይትኸሶ ኣባይካ ዓርከይ ንኡስ ዕድሜኻስ ሓመድ እምኒ ክፀቕጦ ኣባይካ ዓርከይ ዘይድፈር ግርማኻስ ፍልሖ ክበልዕዎ ደሊኻንዶ ስከፍቲ ህሉ ጾር ቤትካ ከይከብደኒ በይነይ ከይከውን እሞ ልኡኽ ከይበዝሓኒ በልከይቲ ስከፋንብ ዘለኽዎ ሳላ መስዋእትኻ ዩ ቤትና ብርሃን ዓሲልዎ ሕድርኻ ኸተግብርየ ብምሉእ ዓቕመይ ስኽፍ ኣይበልካ እሙን ዓርከ ዘለዓለማዊ ዝኽሪ ንሰማእታትና ዓወት ንሓፋሽ

ሰላም ፈኖ ኤርቲቪ ኣብ ምክትል ትርከቡ ክብራትን ክርማን ከም ተምሲኡ ሎሚ ቀዳም ኢኻ ሰለምሸት ዝለዓለ ዜናታት ውሽጥን ወፃእን እንሆ ዜና ዘቕርበልኩም ሎም ተክለ ዘለኣለማዊ ዝኽርን ክብርን መጓስን ሰማዕታት ኤርትራ ንምክትታልኩም ብኸብሪ እንዳዓደምኩ ኣርእስተ ዜና ክቐድም። ዒስራ ሰነ ብልዑል ሓበን ኣብ ተዘከረትሉ ፕሬዚደንት ኢሳያስ ንክብሪ ጀጋኑ ሰማዕታት ኣኽሊል ዕንባባ ኣንቢሩ። ህዝቢ ኤርትራ ኣብ ውሽጢ ሃገር ንወፀአን ሽምዓን ጥዋፍን ብምውላዕ ንሰማዕታቱ ብልዑል ሓበን ዘኪሩ። ኣብ ዞባታት ሰሜናውን ደቡባውን ቀይሕ ባሕሪ መዓልቲ ሰማዕታት ኤርትራ ብልዑል ሓበን ተዘኪራ። ቁጠባዊ ፅልዋን ኣገዳስነትን ሃገራት ጉጅለ ሸሞንተ ከም ዘብቅዐ መንግስቲ ሩስያ ሓቢሩ። ኣልጀርያ መስርሕ ህንፀት ምስ ናይጀርያን ኒጀርን ዘረኸባ መስመር ባህርያዊ ጋዝ ኣበጊሳ። ኣብ ብሪጣንያ ብዘጋጠመ ሓደጋ ምግጮ ክልተ ባቡራት ሰብኣዊ ጉዳኣት ወሪዱ። ናብ ዝርዝሩ ክንሰግር፣ ዒስራ ሰነ ኣብ ውሽጢ ሃገር ንወፃእን ብልዑል ሓበን ተዘኪራ። ነቲ ብደረጃ ሃገር ዝተካየደ ወግዓዊ ስነ ስርዓት ዝተኸታተለ ጋዜጠኛ ሳሙኤል ሃብቶ ሚካኤል ዘዳለዎ ፀብጻብ ኣሎ። ሚካኤል ሓድጉ ክቐርቦ እዩ።

20 መዓልቲ ሰማዕታት ኤርትራ ኣብ ውሽጢ ሃገርን ኤርትራውያን ኣብ ዝነብሩለን ሃገራትን ብልዑል ሓበን ተዘኪራ ኣብ ከተማ ኣስመራ ካብ ሰዓት 6 ንጎ ካብ ሜዳ ባሕቲ መስከረምን ጎደና ሰማዕታትን ክሳብ መቓብር ሓርበኛታት ኣስመራ ናይ እግሪ ጉዕዞ ተኻይዱ ኣብ መካነ መቓብር ሓርበኛታት ኣስመራ ኣብ ዝተኻየደ ብኤሪ ቲቪን ድምፂ ሓፋሽ ኤርትራን ብቕጥታ ዝተፈነ ወግዓዊ ስነስርዓት ፕረዚደንት ኢሳያስ ኣፈወርቂ ብናይ ክብሪ ሰልፍን ሰላምታን ተሰንዩ ንክብርቶም ስለ ሃገርን ህዝብን ዝተበጀው ጀጋኑ ሰማዕታት ኣኽሊል ዕምበባ ኣንቢሮም።

0: ብድሕርዚ ፕረዚደንት ኢሳያስ ኣፈወርቂ ላዕሎ ሰበ ስልጣን መንግስትን ግንባርን ኣዘዝቲ ሰራዊት መራሕቲ ሃይማኖት ኣብ ኤርትራ ዝመደበሮም ዲፕሎማሰኛታትን በሻሓት ዝቁፀር ህዝብን ዝተረኽብሉ ስነ ጥበባዊ መሰናዶ ቀሪቡ። እቲ ብኮሚሽን ባህልን ስፖርትን ሃገራዊ ኣዋህዲ ሽማግለ በዓላት ዝተዳለወ መደብ ንርዝነትን ትርጉምን መስዋእትነት ዘንፀባረቕ ትሕዝቶ ዘጠቓለለ ነይሩ። በዛ ኣጋጣሚ ሎሚ ልክዕ ሰዓት ሓደ ድሕሪ ቀትሪ እቲ ልሙድ ብኤሪቲቪን ድምፂ ሓፋሽ ኤርትራን ብቐጥታ ዝምራሕ ብሕልና ምስ ሰማዕታትና እንራኸብሉ ናይ ሓደ ደቂቕ ሓባራዊ ናይ ዝኽረ ሰማዕታት መደብ ክካየድ እዩ።
1: እዚ ከምዚ ኢሉ እንከሎ ህዝቢ ኤርትራ ኣብ ውሽጢ ሃገር ንወፃን ትማል ምሸት ሽምዓን ጥዋፍን ብምውላዕ ንሰማዕታቱ ብልዑል ሓበን ዘኪሩ ወኪር ኤና ቤትኤል ሰለሙን ጸብጻብ ኣለዋ።
2: ሰላ ሰማዕታትና ዘይጠፍእ ብርሃን ናፅነት ተገዚምና ኢና። ስለዝኾነ ኣብዛ ዕለት ኣብ ውሽጢ ወፃእን ዝነብር ኤርትራዊ ዜጋ ነቶም ፀላም መግዛእቲ ቀንጢጦም ብርሃን ናፅነት ክንርኢ ዘብቅዑና ሰማዕታት ሽምዓ ብምውላዕ ክብሩን ዝኽሩን ብሓበን ዘንፀባረቕ
3: ትማሊ 19 ሰነ ምሸት ህዝቢ ኤርትራ ኣብ ውሽጡን ወፃእን ሽምዓን ጥዋፍን ብምውላዕ ንሰማዕታቱ ብልዑል ሓበን ዘኪሩ። ኣብ ከተማ ኣስመራ ብባንዲ ምረሻ ዝተመርሐ ኣሽሓት ህዝቢ ዝተሳተፎ ሰልፊ ሽምዓ ካብ ጎደና ሰማዕታት ብጎደና ሓርነት ኣቢሉ ክሳብ ሜዳ ባሕቲ መስከረም ድሕሪ ምጓዓዝ ንርዝነታ ዕለትን መብፃዕ ሕድሪ ሰማዕታትን ዝተዳለወ ባህላዊ መሰናዶታት ቀሪቡ። ኣብ ምምሕዳር ዞባ ማእከል ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ኣቶ ተክየ ቀለታ ኣብ ዘስምዖ ቃል ስዋኣትና ናፅነት ክውን ዝገበሩን ልኡላውነትና ዘውሓሱን ምንጭ ኩርዓትናን ሓበናን ምዃኖም ብምጥቃስ ንዝወደቕሉ ዕላማ ምስራሕን ንስድራ ስዋኣት ምሕብሓብን ንሶም ዝገደፉልና ሓደራ ስለ ዝኾነ 20 ሰነ ሽምዓ ጥዋፍን ኣብርሂና ኣብ ሕድሮም ፀኒዕና ከም ንምርሽ ቃልና ንሕድሰላ ዓለት ምዃና ኣገንዚቡ። ኣብ ኩለን ዞባታት ሃገርና እውን እቲ ዓለት ኣብ መካነ መቓብሪ ሓርበኛታት ዕንበባ ብምንባር ሽምዓን ጥዋፍን ብምብራህ ከምኡውን ናይ እግሪ ጉዕዞ ብምክያድን ስነ ጥበባዊ መሰናዶታት ብምቕራብን ብልዑል ሓበን ተዘኪራ።
2: ኣብዛ ህሞት ኣብ ሰማዕታትና ዘለና ክብሪ እንገልፀሉ ፃማ መስዋቶም ብግብርን ምኽፋል ቃልና እንሕድሰሉ ሰማዕታትና ብዋጋ ሂወቶም ዘረከቡና ሃገር ንመጻእቲ ወለዶ ብልፅግቲ ንምግባራ ዓፀፋ ንምስራሕ እንምሕለሉ ረዚን ዕለት እዩ። ክብርን መጎስን ንኩሎም ሰማዕታት ኤርትራ። ምስ ሳኣላይ ዮሃንስ መብራህቱ ቤትኤል ሰሎሙኔ ካብ ኣገልግሎት ዜና ዞባ ማእከል ሜዳ ባሕቲ መስከረም።
1: 20 ሰነ መዓልቲ ሰማዕታት ኤርትራ ኣብ ዞባታት ሰሜናውን ደቡባውን ቀይሕ ባሕሪ ብሰልፊ ምብራህ ሽምዓን ንእግሪ ጉዕዞን ተዘኪራ። ወክልቲ ርእዩና ደምሳት ፀጋይን ዒሰ መሓመድን ዘለኣኸቦ ትሕሶ ኣብ ሓደ ፀብጻብ ተጠሚሩሎ ገረ መስቀል ገረ ዝገሄር ክቕርቦ እዩ።
4: ኣብ ዞባ ሰሜናዊ ቀይሕ ባሕሪ ብ19 ሰነ ኣብ ከተማ ኣባፅዕ ካብ ሲነማ ስጋለት ክሳብ ሓወልቲ ሰማዕታት ጥዋለት ኣብ ዝተካየደ ሰልፊ ሽምዓ ብርክት ዝበሉ ተቐማጦ ከተማ ኣባፅዕ ኣባላት ሓይልታት ምክልኻልን ካልኦት ኣካላትን ተሳቲፎም። ኣብ ሓወልቲ ሰማዕታት ኣብ ዝተካየደ ስነ ስርዓት ሓላፊ ፖለቲካዊ ጉዳያት ህዝባዊ ግንባር ንዲሞክራሲን ፍትሕን ኣብቲ ዞባ ኣቶ እድሪስ ዓሊ ኣብ ዘስምዖ ቃል 20 ሰነ ናፅነት ኣብ ምምፃእን ምዕቃብን ዝተኸፍለ ረዚን መስዋእትን ዝክረላ ከምኡ ድማ ህዝቢ ኤርትራ ንሰማዕታቱ ዘለዎ ፍቕሪ ዝገልፀላን መብፅዑ ዘሕድሰላን ረዛን ዕለት ምዃና ኣብሪሁ። ብደረጃ ዞባ ብ20 ሰነ ኣብ ሰዓታት ንግሆ ካብ ሕጡ ምሎ ክሳብ መቓብር ሓርበኛታት ድሕሪ ዝተገብረ ናይ እግሪ ጉዕዞ ኣካየድ ስራሕ ምምሕዳር ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ክብሮም ዓንደ ሚካኤል ኣብ መቓብር ሓርበኛታት ሕቋፍ ዕንበባ ድሕሪ ምንባር ኣብ ዘስምዖ ቃል መብፅዓ ስዋኣትና ብግብርን ሕልናን ሕድሮም ምትግባር ምዃኑ ብምግላፅ መብፅዖኦም ብልምዓትን ምኽባር ልኡላውነትን ክንድብስ ሓላፍነት ናይዞም ብሂወት ዘለና ከም ዝኾነ ኣገንዚቡ። እዚ ከምዚ ኢሉ ከሎ ብ18 ሰነ ብምውሃድ ምምሕዳር ከተማ ባፅዕን ሃገራዊ ማሕበሩ መንስያትን ተምሃሮን ኤርትራን ኣብ ጎልጎል ሳሊና መደብ ዝኽሪ ሓበን ተኻይዱ። ብተመሳሳሊ ብደረጃ ዞባ ደቡባዊ ቀይሕ ባሕሪ ብ19 ሰነ ኣብ ቀንዲ ጎደናታት ከተማ

ዓሰብ ብርክት ዝበለ ህዝብን ሰራዊትን ዝተሳተፎ ሰልፊ ሽምዓ ተኻይዱ። ኣብ ቀፅሪ ሓወልቲ ስውኣት ዝተዳለወ ኣመሓዳሪ ዞባ ኣምባሳደር መሓመድ ስዒድ ማንታይን ኣዛዚ እዚ ምብራቅ ብሪጋደር ጀነራል ኣብርሃም ዓንዶምን ዝተረኽብሉ መደብ ድማ ንትርጉምን ርዝለትን መስዋእቲ ዝገልፅ ስነ ጥበባዊ መሰናድኦ ቀሪ

0: ታትና ንምዕቃብን ናብ ሓደሽቲ ወለዶታት ንምትሕላፉን ብዕቱብ ንምስራሕ እተዘኻኽር ከም ዝኾነ ተሓቢሩ። እዚ ከምዚ ኢሉ እንከሎ ቤት ፅሕፈት ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ ዞባ ደቡባዊ ቅሕ ባሕርን ሓይሊ ባሕሪ እዚ ደቡብን ን80 ስድራ ስውኣት ዓይነታውን ገንዘባውን ደገፍ ገይሮም።
1: ኣዋሃዲ ማሕበራት ተጋደልቲ ምክንያት 20 ሰነ መዓልቲ ሰማታት ኤርትራ ብ17 ሰነ ናይ እግሪ ጉዕዞ ናይ ዝኽሪ መደብን ወዲቡ ኣባላተን ማሕበራት ሚኒስተራት ዝርከብዎም ሰበስልጣን መንግስትን ግንባርን ከምኡውን ጠቕላሊ ሓለቓ ስታፍ ሚኒስትሪ ምክልኻል ጀነራል ፊልጶስ ወልደ ዮሃንስ ካብ ከባቢ ቤት ገድግሽ ክሳብ ከባቢ ማይ ድምነት ናይ እግሪ ጉዕዞ ኣካይዶም። ኣብ ወንበር ኣዋሃዲ ማሕበራት ተጋደልቲ ኣቶ ተስፋይ ቀለታ ኣብ ዘስምዖ ቃል ሰማዕታትና ብቕያ ተግባራቶም ብትእምርታዊ ተብጃውነቶምን ብልዑል ፍቕሪ ሃገርን ህዝብን ኣብ ልቢ ነብስ ወከፍና ሕዙእ ቦታ ከም ዘለዎም ጠቒሱ ነቲ መደብ ክውንን ዝገበሩ ኣመስኪኑ። እቲ ናይ ዝኽሪ መደብ ስነጥበባዊ መሰናድኦታት ዝተሰነየ ነይሩ። እዚ ከምዚ ኢሉ እንከሎ ኣብ ዞባ ማእከል ንኡዘባ ጋላ ነፍሒ ህዝብን ኣባላት ሓይልታት ምክልኻልን ዝተሳተፍዎ ሰልፊ ናብ መካነ መቓብሪ ሓርኛታት ዓዲ ሓወሻ ድሕሪ ምጓዓዝ ናይ ዝኽረሓበን መደብ ኣካይዶም። ብተመሳሳሊ ኣባላት ሚኒስትሪ መጓዓዝያን መራኸቢታትን ኮርፖሬሽን ቴሌኮሙኒኬሽንን ተመሳሳሊ ናይ ዝኽሪ ሓበን መደብ ወዲቦም። ኣብ ዞባ ዓንሰባ ምክንያት መዓልቲ ሰማዕታት መደብ ዋርሳ ክካየድ እንከሎ ወከልቲ ኤሪና ሃብቲ ገድግሽ ከምኡ እውን ኣልማዝ ንዘዳለዎ ፀብጻብ ኣርሴም ኣስመሮም ከተቕርቡ እያ።
2: ኣብ ዞባ ዓንሰባ ብምክንያት 20 ሰነ መዓልቲ ሰማዕታት ኤርትራ ብ18 ሰነ ኣብ ዒላ በርዕድን ከረንን መደብ ዋርሳ ተኻይዶም። ኣብቲ ኣጋጣሚ ኣብ እዋን እስትራቴጂካዊ ምዝላቕ ንዝተረኣየ ጅግንነት ዝገልጽ ትረኻ ብሰብ ውዕሎ ተዘንትዮም። እዚ ከምዚ ኢሉ እንከሎ ውዳበ መንስያት ሰራሕኛታት ደቂ ኣንስትዮን መንስያት ሰራሕኛታት ከተማ ከረንን መደብ ዋርሳን ምስትምቓር ጥበብን ዘጠቓለለ መደብ ብ16 17 ሰነ ኣካይዶም። ተራ ደቂ ኣንስትዮ ኣብ ምስጢራዊ ስራሓት ብዝብል ኣርእስቲ ብሓላፊ ምምሕዳራዊ ጉዳያት ግደፍ ዞባ ዓንሰባ ኣቶ ሃብተስላሴ ክብረ ኣብ ዝተኻየደ ናይ ትረኻ መደብ ደቂ ኣንስትዮ ሓያላት ወደብቲ ከም ዝነበራ ክሳብ መስዋእቲ ዝሓተተ ኣድማዕ ምስጢራዊ ስራሓት ብብቕዓት ከም ዝፈፀማ ተገሊፆም። ብካል ወገን ኣብ ንኡስ ዞባታት ከረንን ዓዲ ተክሌዛንን ንስድራ ስውኣት 167,000 ናቕፋ ገንዘባዊ ደገፍ ተገይሮም። ብተመሳሳሊ ኣገልግሎት ማእሰርትን ተሃድሶን ኤርትራ ንዝኽሪ ጀጋኑ ሰማእታት ዝተፈላለየ ትሕዝቶ ዘጠቓለለ መደብ ዝኽሪ ሓበን ኣካይዶም። ብ18 ሰነ ኣብ ማእከላይ ቤት ፅሕፈት ኣብ ዝተኻየደ ብምብራህ ሽምዓ ዝተሰነየ መደብ ንጅግንነትን ፍቕሪ ሃገርን ናይቶም ኣብ ምምፃእ ናፅነትን ምኽባር ልኡላውነትን በጃ ዝሓለፉ ሰማእታት ዝገልጽ ስነ ጥበባዊ መሰናድኦታት ቀሪቦም። ኣዛዚ ኣገልግሎት ማእሰርትን ተሃድሶን ኤርትራ ብርጋደር ጀነራል ግርማይ መሓር ድማ ንሰማእታት ኣብ ዝውክል ምስሊ ዕንበባ ኣንቢሮም።
1: ኣብ ዞባ ጋሽባርካ ምክንያት 20 ሰነ መዓልቲ ሰማእታት ኤርትራ ናይ ዝኽሪ መደባትን ማእቶታዊ ንጥፈታትን ተኻይዱ። ኣብ ባረንቱ ኣብ ዝተኻየደ ናይ ዝኽሪ መደብ ንትርጉምን ርዝነትን መስዋእቲ ዝገልጽ ስነጥበባዊ መሰናድኦታት ብጉጅለ ባህሊ ኣውላ ቀሪቡ። ብዘካዚ ነበርቲ ከተማ ባረንቱን ሓውስ ከተማ ጎለጅን ኣብቲ ከባቢ ምስ ዝርከቡ ኣባላት ሓይልታት ምክልኻል ብምትሕብባር ኣብ መካነ መቓብር ሓብረኛታት ምኩስኳስ ገረብ ስውእ ምፅጋን ቀፅርን ምድላ ጎዳጉዲ ንፈልስታትን ዘጠቓልል ማእቶታዊ ንጥፈታት ኣሰላሲሎም። እዚ ከምዚ ኢሉ እንከሎ ነበርቲ 16 ምምሕዳራት ከባቢ ንኡዘባ ጎለጅ ስድራ ስውኣት ካብ ማሕረስ ክሳብ ምእካብ ምህርቲ ደጋገፍዎም ከም ዘለዉ ካብቲ ቦታ ዝበፅሓና ሓበሬታ ኣፍሊጡ። ሓላፊ ኣሃዱ ማሕበራዊ ኣገልግሎት ኣቶ ገብረ ሚካኤል መንግስቲ ኣብ ዝሃቦ ሓበሬታ ህዝቢ ኣብ ምሕብሓብ ስድራ ስውኣት ዝነኣድ እጃም ይገብር ከም ዘሎ ብምግላፅ ሎሚ ዓመት ልዕሊ 40,000 ናቕፋን 500 ኩንታል እኽልን ከም ዘበርከተ ሓቢሩ። ብካልእ ወገን ኣብ ኣፍዓበ ዝነጥፉ ስራሕተኛታት መንግስቲ 140,000 ናቕፋን ስድራ ስውኣት ወፍዮም። ኣመሓዳሪ ንኡዘባ ኣፍዓበት ኣቶ ኣሕመድ መሓመድ ኑር ረጀብ ኣብቲ ኣጋጣሚ ኣብ ዘስምዖ ቃል እቲ ሓገዝ ኪኖቲ ቁጠባዊ ረብሕኡ ዝኸይድ ረዚም ትርጉም ከም ዘለዎ ብምጥቃስ ነቶም ብወለንቶኦም ኣበርክቶ ዝገበሩ ኣመስኪኑ። ኣብ ዞባ ማእከል ምክንያት 20 ሰነ መዓልቲ ሰማእታት ኤርትራን ስድራ ስውኣትን ደቂ ስውኣትን ገንዘባዊ ደገፍ ተገይሩ። ወኪርኤና ዳንኤል ወልዱ ዘዳለዎ ዜናዊ ፀብጻብ ኣዲብ ዓብዱ።
3: ኣብ ዞባ ማእከል ምክንያት 20 ሰነ መዓልቲ ሰማእታት ኤርትራ ንስድራ ስውኣትን ደቂ ስውኣትን ገንዘባዊ ደገፍ ተገይሩ። በዚ መሰረት ሰራሕተኛታት ምሕዳር ዞባ ማእከል ብ18 ሰነ ብዘካየድዎ መደብ ካብ ወርሓዊ ደመዞም ዝዋፅዎ 300,000 ናቕፋ ብምሕዳራት ምስተደለያ 6 ስድራ ስዋት ነፍሲ ወከፈ

0: ሓሙሽተ ሕናቕፋ ተመቓሪሑ። ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ኣቶ ኪየ ቕለታ ኣብ ዝሃቦ ቓል ምንባይን ምሕባሓብን ስድራ ስዋኣት ናይ ነፍሲ ወከፍ ዜጋ ሓላፍነት ምዃኑ ብምጥቃስ ንዝተወስደ ተበግሶ መጒሱ። ኣብቲ ሓላፊ ውድባዊ ጉዳያት ህግደፍ ኣቶ የሱፍ ሳይቕ ዝርከቦም ሰበስልጣን መንግስትን ግንባርን ዝተረኽብሉ መደብ ንቕያን ጅግንነትን ሰማእታት ዘንጽባርቕ ስነ ጥባዊ መሰናድኦታት ቀሪቡ። እዚ ከምዚ ኢሉ እንከሎ ተምሃሮ ኮሌጅ ስነ ፍልጠት ማይ ንፍሒ ብ16 ሰነ ኣብ ዝወደብዎ መደብ 75,000 ናቕፋ ብምውፃእ ን50 ስድራ ስዋኣት ኣበርኪቶም። ብተመሳሳሊ ምምሕዳር ንእዝባ ኣኽርያ ብ19 ሰነ ን30 ስድራ ስዋኣትን ሎሚ ዘበን ናብ ሳዋን ዝወርዱ ተምሃሮ 11 ክፍልን ገንዘባዊ ሓገዝ ገይሮም። ኣባላት ሚኒስትሪ ሕርሻ እውን ብ18 ሰነ ኣብ ቀፅሪ ማእከላይ ቤት ፅሕፈት ናይቲ ሚኒስትሪ ከምኡውን ኣብ ሓልሓለን ቪላጆን ወፈራታት ፅሬት ኮስኳስ ኣግራብ ምኩዓት ጎዳጉድን ካልእን ዘጠቓለል ማእቶታዊ ንፅፈታት ኣካይዶም። ኣብ ማእኸላይ ቤት ፅሕፈት ኣብ ዝተኻየደ ሚኒስትር ኣርፋይ ነብርሀ ዝተሳትፎ ናይ ዝኽሪ መደብ ድማ ተሳተፍቲ ሽምዓ ብምብራህ ንታሪክ ውዕሎ ጅግንነትን ሕድ ድርን ሰማእታት ዘንጽባርቕ ስነ ጥበባዊ ዕዮ ተዓዚቦም። ማእከላይ ቤት ፅሕፈት ህግደፍን ክፍልታትን እውን ብ16 ሰነ ኣብ ከባቢ ቤት ገርግስ ምስራሕ ዛላታት ምኹስኳስ ኣግራብን ጽሬትን ዘጠቓለል ወፈራታት ኣሰላሲሎም።
1: ውዳይ ቤት ሰራሕተኛታት ጨናፍር ሚኒስትርታትን ትካላት መንግስትን ኣብ ከተማ ባዝ ምክንያት 20 ሰነ መዓልቲ ሰማዕታት ኤርትራ ን42 ስድራ ስዋኣትን ደቂ ስዋኣትን 252,000 ናቕፋ ገንዘባዊ ደገፍ ገይሮም። ወኪል ጨንፈር ዕዮን ማሕበራዊ ድሕነትን ዞባ ሲሙን ወቂሕ ባሕሪ ኣቶ እስማኤል ዑስማን ኣብ ዝሃቦ ሓበሬታ ስድራ ስዋኣትን ደቂ ስዋኣትን ናይ ምእላይን ምሕጋዝን ተበግሶታት ብዝለዓለ ይቐፅል ከም ዘሎ ብምሕባር ኣብዚ ዓመት እዚ ንዕለ 160 ስድራ ስዋኣት ናይ ኣሳት 1,000,000 ናቕፋ ደገፍ ይግበር ከም ዘሎ ኣረድዩ። ኣመሓዳሪ ከተማ ባፅዕ ኣቶ ሃይለ ኣስፋሃ ብወገኑ ንዝተወስደ ሰናይ ተበግሶ ብምምጓስ እቲ ዕማም ብልኡነትን ቀጻልነትን ንክህልዎ ተራ ነበርክቶ ናይ ነፍሲ ወከፍ ዜጋ ክዓዝዝ ተላብዩ። እዚ ከምዚ ኢሉ እንከሎ ውዳይ ቤት ሰራሕተኛታት ጨንፈር ሚኒስትር ትምህርቲ ዘባሰዮም ነቂሕ ባሕሪ ንሻድሻይ ግዜኦም ብዝወሰድዎ ተበግሶ ኣብ ምሕዳር ከባቢ ቡያ ንውዘባ ገልዓሉ ዝነብራ 7 ስድራ ስዋኣት 42,000 ናቕፋ ደገፍ ገይሮም። ብዘካዚ ስራሕተኛታት ዝተፈላለያ ትካላት ኣብ ንኡዘባ ሽዑብ ካብ ወርሓዊ ደመዞም ዘዋፅእዎ 72,000 ናቕፋን 12 ስድራ ስዋኣትን ደቂ ስዋኣትን ክመቓርሕ እንከሎ ስራሕተኛ ፋብሪካ ሲሚንቶ ገደም ን6 ስድራ ስዋኣት 36,000 ናቕፋ ደገፍ ከም ዝገበሩ ወኪል ኤሪና ሓቢሩ። ኣብ ዞባ ሰሙና ቀይሕ ባሕሪ ልዕሊ 5,000 ስድራ ስዋኣት ከም ዘለዉ ሰነዳት ጨንፈር ዕዮን ማሕበራዊ ድሕነትን የመልክት። ክቡራትን ክቡራንን ቀፅሊ ብዝቐሪብ ዜና ወፃኢ ምክህታልኩም ደጊምና ብክብር ንዕድም። ኣብ ዜና ወፃኢ ክንሰግር ቁጠባዊ ፅልዋን ኣገዳስነትን ሃገራት ጉጅለ 8 ከም ዘብግዐ መንግስቲ ሩስያ ሓቢሩ። እዚ ዝተገልፀ ፕሬዚደንት ዶናልድ ትራምፕ ሩስያ ናብቲ ንኣሜሪካ፣ ካናዳ፣ ብሪጣንያ፣ ጀርመን፣ ፈረንሳ፣ ኢጣልያን ጃፓንን ዝሓቁፍ ጉጅለ ዳግማይ ክትፅምበር ፃውዒት ድሕሪ ምቕራቡ እዩ። እተን ሃገራት ንኣባልነት ሩስያ ኣብ 2014 ከም ዝሰረዘኦ ዝፍለጥ ኮይኑ ፕሬዚደንት ትራምፕ እቲ ስጉምቲ ጉጉይ ምንባር እዩ ኣብዚ ሳልስቲ እዚ ገሊፁ። ፕሬዚደንት ትራምፕ ኣብ ዝሓለፈ ዓመት እውን ሩስያ ናብቲ ጉጅለ ክትምለስ ምፅውዑ ዝዝከር እዩ። ይኹን እምበር ኣፈኛ መንግስቲ ሩስያ ዲሚትሪ ፔስኮቭ እቲ ጉጅለ ቀልጡፍ ቁጠባዊ ዕቤት ንዘመዝግባ ዘለዋ ቻይና፣ ህንድን ብራዚልን ዘይፅምብር ብምዃኑ ሃገሩ ናብቲ ጉጅለ ምምላሳ ረብሓ ከም ዘይትረኽበሉ ኣረድዩ። ሩስያ ኣብ 1997 ናብቲ ጉጅለ ከም እተፀንበረት ፀብጻባት የረድኡ። ኣልጀርያ መስርሕ ህንፀት ምስ ናይጀርያን ኒጀርን ዘራኸባ መስመር ባህርያዊ ጋዝ ኣብ ዝሓለፈ ሳልስቲ ብወግዒ ኣበጊሳ። ሰለስተን ሃገራት ነቲ ብግዝኣተን ኣቢሉ ናብ ማእከላይ ባሕረይ ዝፅምበር መስመር ንምህናፅ ድሕሪ ምስምዕ መዐንያ ኣልጀርያ ነቲ ንዓኣ ዝምልከት መስርሕ ጀሚራቶ ዘላ። በዚ መሰረት ኣልጀርያ ልዕሊ 2,100 ኪሎ ሜትር ዝግመት ብፅሒታ ክትሃነፅ እያ። ኣልጀርያ ናይጀርያን ኒጀርን ንስትራቴጂካዊ መስመር ንምስራሕ ኣብ 2009 ከም ተሰማምዓ ዝሕብሩ ፀብጻባት ተግባራውነቱ ተደናጉዩ ምፅንሑ የረድኡ። እዚ ናይ ልዕሊ 13 ቢልዮን ዶላር ግዙፍ ፕሮጀክት ምስ ተዛዘመ ዕለታዊ ልዕሊ 30 ቢልዮን ሜትሮ ክቦ ባህርያዊ ጋዝ ክመሓላልፍ ከም ዝኽእል ይእመት።

ድማ ገለ ሃገራት ኤሮጳ እውን ተጠቀምቲ ናይቲ ብማእከላዊ ባሕሪ ዝስንጥቕ መስመር ክኾና ከም ዝኽእላ ይጥቀስ። መስርሕ ህንፀት ናይዚ ካብ ናይጀርያ ዝብገስን ልዕሊ 4,000 ኪሎ ሜትር ዝንውሓቱን መስመር ክሳብ 2027 ክዛዘም ትፅቢት ይግበር። ኣብ ብሪጣንያ ትማሊ 19 ሰነ ብዘጋጠመ ሓደጋ ምግጫው ክልተ ባቡራት ሰብኣዊ ጉድኣት ወሪዱ። በቲ ኣብ ምብራቃዊ ሸነኽ ብሪጣንያ ዝተኸስተ ሓደጋ ህስያት ዝርከብዎ ማእሳት 97 ከም ዝቆሰሉ መንግስታዊ ምንጭታት እቲ ሃገር ሓቢሮም። ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ጠንቂ ናይቲ ሓደጋ ምግጫው ሓደጋ ክምርመር ኣዚዙሎ። እዚ ከምዚ ኢሉ እንከሎ ሎሚ 20 ሰነ ኣብ ከተማ ሙኒክ ጀርመን ብዘጋጠመ ተመሳሳሊ ሓደጋ ሰብኣውን ንዋታውን ክሳራታት ከም ዝወረደ ማዕከናት ዜና ኣቃሊሐን። እስራኤልን ሊባኖስን ዝመጽእ ሰሙን ኣብ ኣሜሪካ ሓድሽ ዝርርብ ሰላም ከካይዳ ምዃነን ኣፍሊጠን። እቲ ካብ 23 ክሳብ 25 ሰነ ኣብ ከተማ ዋሽንግተን ዲሲ ዝካየድ ርርብ መቐጸልታ ናይቲ ከካይዶ ዝጸንሐ ርክባት ኮይኑ ኣብ ምዕራፍ ኩናት እወታዊ ውፅኢት ክህልዎ ከም ዝኽእል ኣሜሪካ ኣሚታላ። እዚ ሓድሽ ዝርርብ ሓደ መዓልቲ ድሕርቲ ኣሜሪካን ኢራንን ኩናት ብዘተ ንምፍታሕ ከም እተሰማምዓ ምግላጽ ጸኒው ዝስዕብ ዘሎ። እዚ ከምዚ ኢሉ እንከሎ ምቁራጽ ተኽሲ ክገብሩ ዝተሰማምዑ እስራኤልን ምንቅስቓስ ሕዝቡላህን ምልውዋጥ ተኽሲ ይቕጽልዎ ከም ዘለዉ ተጋሊጹ። እቲ ዝካየድ ዘሎ ምልውዋጥ መጥቃዕትታት ንትግባረቲ ኣብ መንጎ ኣሜሪካን ኢራንን ዝተበጽሐ ስምምዕ ክዓናቐፎ ከም ዝኽእል ክሕበር ቀኒሎ። ኣብ መንጎ ክልቲአን ሃገራት ዝተበጽሐ ስምምዕ ኣብ ልዕሊ ሊባኖስ ዝካየድ ተጻብኦታት ዶ ንምባል ዘጠቓልል እዩ። በቲ እስራኤል ኣብ ልዕሊ ሊባኖስ ተካይዶ ዘላ መጥቃዕትታት ዝተቆጠዐት ኢራን ከፊታቶ ንዝቐነየት መጸቦ ህርሙዝ ሎሚ 20 ሰነ ከም ዝዓፀወቶ ይቃልሓሎ። ብሪጣንያ ንዩክሬን 150,000 ድሮናት ክትልእ ከላ ምዃና ኣፍሊጣ። እዚ ሓድሽ ወታደራዊ መደብ ኣብ ዝተናውሐ ግዜ ብመልክዕ ልቓሕ ከም ዝኽፈል ሚኒስትሪ ምክልኻል ብሪጣንያ ሓቢሩ። እቲ ውጥን ዩክሬን ኣብ ልዕሊ ሩስያ ንእተካይዶ መጥቃዕትታት ሓጋዚ ምዃኑ ዝገለጸቲ ሚኒስትሪ ኣብ ቀረባ መጻኢ ከም ዝትግበር ኣረድዩ። ሓድሽ ወታደራዊ ደገፍ ብሪጣንያ ሳልስቲ ካብቲ ዩክሬን ኣብ ልዕሊ ከተማ ሞስኮን ከባቢያን ዘካየደቶ ሓያል መጥቃዕቲ ይስዕብ ስለ ዘሎ ኣብ ልዕሊ ሩስያ ጸቕጢ ንምፍጣር ዝዓለመ ምዃኑ ይእመት። ዩክሬን ናይቲ ዘካየደቶ መጥቃዕቲ ከቢድ ዋጋ ክትከፍል ምዃና ሩስያ ብ19 ሰነ ምጥንቃቓ ዝዝከር እዩ። ሃገራት ኤሮጳ ንዩክሬን ዝገብረኦ ወታደራዊ ደገፍ ኣሓይለንኦ ምህላወን ዝፍለጥ ኮይኑ ጀርመን ብ18 ሰነ ኣብ ምዕባል ፀረ ባለስቲክ ሚሳይል ዘተኮረ ሓድሽ ወታደራዊ ስምምዕ ምስ ዩክሬን ምፍርራማ ይፍለጥ። ጀርመንን ብሪጣንያን ካብ 2022 ንድሓር ንዩክሬን ብሓባር ልዕሊ 50 ቢልዮን ዶላር ወታደራዊ ደገፍ ከም ዝገበራ ጸብጻባት የረድኡ። ሩስያን ማዳጋስካርን ኣብ ዝተፈላለየ ጽላታት ክተሓጋገዛ ዘኽእለን ስምምዓት ተፈራሪመን። እቲ ስምምዓት ዝተበጽሐ ሚኒስትራት ጉዳያት ወጻኢ ክልቲአን ሃገራት ትማሊ 19 ሰነ ኣብ ሞስኮ ኣብ ዘካየድዎ ዝርርብ ተበጺሑ። ክልቲአን ሃገራት ኣብ ጽላታት ዕደና፣ ሕርሻ፣ ጥዕና፣ ትሕተ ቐጽን ትምህርትን ከም ዝተሓጋገዛ ኣብ ትርክብ ኣፍሊጠን። እቲ ስምምዓት ኣካል ነቲ ሩስያ ምስ ሃገራት ኣፍሪቃ ኩሉ መድያዊ ዝምድናኣ ንምዕማቕ ተካይዶ ዘላ ንጥፈታት ምዃኑ ዝገለጸ ሚኒስተር ጉዳያት ወጻኢ ሰርጌይ ላቭሮቭ ኣብ ቀረባ መጻኢ ከም ዝትግበር ሓቢሩ። ክቡራትን ክቡራንን ዜና ቅድሚ ምዛምና ኣርእስታቱ ክደግመልኩም። ዒስራ ሰነ ብልዑል ሓበን ኣብ እትዘከረትሉ ፕሬዚደንት ኢሳያስ ንክብሪ ጀጋኑ ሰማዕታት ኣኽሊል ዕምባባን ቢሩ። ህዝቢ ኤርትራ ኣብ ውሽጢ ሃገር ንወፃን ሽምዓን ጥዋፍን ብምውላዕ ንሰማዕታቱ ብልዑል ሓበን ዘኪሩ። ኣብ ዞባታት ሰሜናውን ደቡባውን ቀይሕ ባሕሪ መዓልቲ ሰማዕታት ኤርትራ ብልዑል ሓበን ተዘኪራ። ቁጠባዊ ጽልዋን ኣገዳስነትን ሃገራት ጉጅለ 8 ከም ዘብቅዐ መንግስቲ ሩስያ ሓቢሩ።

Rimei. Rimei zarim beinei. Rim sanadu rim ayatatei. ዛሪም ሕድሪ ሪም ሰማእታተይ ነቒሐ ዝሕልዋ ከም ብሌን የዒንተይ ብደም ዝተሃንፀት መረበተይ ወደቦ ዘይብላ ሕሉበይ ንጹፈይ ባሕራ ምስ ምድራ ናተይ ያ ናተይ የዒንተይ ደኺሙ ብርኪ ኸይጠለመ ጐበዝ ዝንከለኹ በዓል ኣፍላ ዕድመ ሪመይን ተወሪቓ ኣደይን ተመሪቓ ሽዑ ሞት ከም ኣዳም የብለይን ሕማም ክንደይ ደ ሓሊፈ ምእንቲ ዛሪም ክብል ቀሪፈዮ ሽግር ሰጊረዮ ገደል ቀሚሰዮ ምረት ጨሊጠዮ ዓንዴል መንዚዐን ደውፅያ ዘሉል ካብ ኣፍ ገበል ተፋጢጠላን ደ ምስ ሞትን ሕየትን ተፋሊመላን ዴስ ፍልሚያ ጐልያድን ዳዊትን ኣብቲ ፍልሚያሲ ከፍ ኢለላን ዴ ኣካልን ህይወትን ተረማሪ መላወ ቦኽርን ሕሳስ ልደን መስዋእቲ ከፍ ኢለ ውሉድን ወላድን ሪመይ ሪመዩ ዕላማይ መትከልዩ እምነተይ ብህቦብላ ንፋስ ዘይብል ሰንደልደል ፍጹም ዘይናወፅ ብዝሸብብ ማዕበል ዕርዳየ ዋልተኣ ዓረ ዘይንደል ኣብ ፈታኒ ህሞት ሎሙን ተኾነ ሪመይ ከየውሓስኩ ፍጹም ዘይዳነ ከምቶም ናይ ወለደይ ከም ከምኡ የ ኣነ ስለዚ ሪመይ ዛሪም በይነይ ሪም ሰናዱ ሪም ኣያታተይ እዛ ሪም ሕድሪ ሪም ሰማእታተይ ነቒሐ ዝሕልዋ ከም ብሌን የዒንተይ ባሕራ ምስ ምድራ ናተይ ያ ናተይ ሰማእታትና ወትሩ እዩ ዘከሮ

ይዕሸነ ኣብ ዓውዱ ኮይናት ኮይኑ ዝደበለ ስዮማይ ቀይሕ ወይ ዕሸነ ኣብ ዓውዱ ኮይናት ኮይኑ ዝደበለ

ጀብጃብ ቁናኖ ታደናኒቱ ቅድሞ ኩልና ሃጃ ሚትፈርቱ ጀብጃብ ቁናኖ ታደናኒቱ ቅድሞ ኩልና ሃጃ ሚትፈርቱ ለካሲት ምኽሪ

ኣልካ ናብኡ ናበይዳ ኣበለ ዘይተመልሰ ገጹ ዝተሓንቶ ኩሉ ግንባር ክስዕሞ ንሳኻ ደመፀ ገጹ ንክስዕሞ ብመስዋእነትኩም

سمعتنا زيكم عن قيوم كرتي أودلينا زي ألم وزخري كان أسمع.

0: ዓሽ ኣሆ ዓሽ እንታ ንዓስከ ንዓስከታ ማሰይ ንዑስከታ ዋይ ወላሂ ብዘይ መጠንታ ሓጒሰ ንማዓሽ ኢልኩምሞ
1: ካብ ፅባሕ ሰንበት ልክዕ ክልተ ወርሒ
0: ዋው እዛ ማእቶት ትበሃል ዘላ ውዲ ኣቢልና ምስ መፃና ማለት እዩ
1: ናይ ምንታይ ማእቶት
0: ናይ ሓደ ወርሒ ማእቶት ኣሎ እንዲዩ ዝበሃል ዘሎ
2: እንታይ እሞ ፀገም ኣሎ ማእቶትና ካሪጃ ኣቢልና መፂና ጉዳይ መርዓና ንገብር ንርክበሉ እንዲና ግዜ ኣሎ ዶ ይሂፍ የቡ
1: ፀገም የለ ከምታ ወዲ ሓጂ ዝበላ ኳ
2: ወዲ ሓጂ ሞ እንታይ እዩ ዝብል
1: ዋ ረሲዕከ
2: ክንደይ ጥዑም ዘረባ ናይ ወዲ ሓጂ ኢልና ምኾን ዝክር እንድዒ እስከ ዘክርኒ
1: ኣብ ታዕሊም ፀኒሕና ናብ እግሪ ጉዕዞ ኣብ እግሪ ጉዕዞ ፀኒሕና ናብ ማእቶትን ትምህርትን ክንበሃል ከለና ሕጂ ኸ
0: ወይለይ ወይለይ ኣነ ዘኪረ እያ ሃገር ተሓቶ
1: ኣብ ኩሉ ብሩንቶ
2: ሃገር ተሓቶ ኣብ ኩሉ ብሩንቶ ሕጂ ኸ ብሩንቶ ምዃኒ በረርቲ ኣሎ ኢልኩም ይኹም
0: ዋይ ፅቡቕ ብስራት ንኺድ ዝከበሉ
2: ንኸይድ
0: ብዘይ መጠንታ ሓጒሰ

0: መርሓባ ንፅህተይ፣ ከመይ ውዕልኪ?
1: መርሓባ ሓበን ወደይ፣ መፂእካ ዶ? እንቋዕ ድሓን መፀኻ።
0: ድሓን ዶ?
1: ኣይጥፊ ኢልካ እንዲኻ ውዒልካ እንተ ሓበን ወደይ።
0: እዎ ሓቂኺ፣ ምስ ፌቡ ሓደሓደ ነገራት ዝገዛእ ነይሩናስ ፈፂሙ ይተፈለጠና።
1: ምስ ፌቡ ተተራኺብኩም ዳ ኣበይ ክፍለጠኩም? እሞ ሰሊጥኩም ዶ?
0: ወ ወ ኩሉ ሰሊጡ።
1: በዓል ወዲ ሸቃ፣ ወዲ እብርሂም፣ ወዲ ሓሊማን ግርማይን ከዓ ትፅብይ ውዒሎም ኸ ኺዶም።
0: እዋ እንታይ ትብሊ?
1: እወ ብፆት ኣቦኻ ኣብ ቃልሲን ኩናትን ጥራይ ኣይኮኑን ጀጋኑ፣ ኣብ ኩሉ እዮም ጀጋኑ። ሓለይትን ኣተባባዕትን መርዓ ሓበን ወድና ካባና ሓሊፉ ዘሕልፎ የለን፣ ናይ ሕሩድ ከይትስከፊ ባዕልና ኣለናዮ ኢሎም።
0: እዋ ኣቲ ንፅህተይ ንስኽ ሓራይ ድ ክትብል እዮም። ካበይ ከምፅዎ ተወሳኹም እንታይ ደለዎም?
1: ብዘይካ ሓቦ ድኣ እንታይ ክህልዎም? ሓቦ እዩ ዝወደይ። ዘይብተኽ እምነትን ብፃይነትን ክኣባ
0: ንሓቦን ብፃይነት እንዳ ወናንተን እንዲዮም ኣትማመይ። ግን ሓቦ እኳ ናብ ገንዘብ ኣይቅየርኒ።
1: ይቕየር እባ ንዓኻ ግድፍ ኣቢልካ እዩ ዝቕየር። ሓበን ወደይ ካብ ሓቦ ዘይብሉ ርቡሕ ሰብ ሓቦ ዘለዎ ስኡን ሰብ ህብት። ሓቦ ኣብ ዘይብልካ ኩሉ ከም ዝህልወካ እዩ ዝገብር። ዳሓር ከኣት መዓልቲ ኳኣት እዩ እቲ ዝቕረብ ክቀራርብ እዩ ዘለዎ ዝወደይ።
0: እወ ወሮም ቋዕበት ናይ መጀመርያ ሓሲብናዮ ዝነበር ናይ ተወድእ ንብረት ናይ ዳስ ክንረክብ ኢልና ዝቐየርናዮ መዓልትስ ጠቒሙና።
1: ንምንታይ ኢኻ ሓበን ወደይ
0: በታ ናይ ሽዑ እንተ ዝኸውን ምዛ ማእተቱ እንተጋጨወትና።
1: ዋ እንታይ ማእተቱ? እዚ መርዓኸ
0: መርዓ ድኣ መደብና ወዲና መፂና ንርክበሉ።
1: አንተ ሓበን ወደይ ሕጂ ማእቶት ወዲ ማእቶት ኣይትበል። ዓይኒ በይንኸ እንዲኻ መን ዳሓልፈ ኣለካ እዩ? መን ላዕልን ታሕትን ክብለልካ ነዚ ውራይ?
0: ድሓና ትማማ ሓንቲ ወርሑ ከ ምዞም ጀምዓና ኣብ ውራይ ሃገር ተሳቲፍና ውራይና ጣዕጣዕ ክንብላ ኢና።
1: እወይ ኣይፋልካን ኣይፋልካን ዝወደይ ዋላ ንበዓል ወዲ ሓሊማ ክነግሮ።
0: ዋ ማማ ክልተ ወርሒ ተሪፍዎ ዘሎ ውራይ ክብልሲ ንናይ ሓደ ወርሒ መደብ ካብ ብፆተይ ክተርፍ ኣይከውንኒ እዩ። ወፍሪ ልምዓት ሃገር እኮ እዩ። መንዘል መዓልና ሃገር ዳኣ ክንምርዖ። ኣቲ ንፅቴ ካብ ብፆትካ ይትትረፍ ባህሊ ዶ ይነበርክን?
1: እወ ሕጂ እውን ኣበባኻ ኮይናት እኒኣ እምበር ካብ ብፆትካ ክትርፍ ኣይደልን። ወዲ መን ኮንካ ክትርፍ?
0: ከምኡ ጥራይ በሊ እዚ እንዲቲ ፅንዓት ኣስኒቑ ዘዕጥቐኒ ቓላትኪ ንፅህተይ ወዲ መን ኮንካ ደበል ወዲ መን ኮይነዎ ካባኹም ጀጋኑ ምውላደይ ሕብን እኳ እየ ዝብል።
1: ከመይ ዘይትሕበን ኣተሓበን ወደይ ሕቡን ወዲ ሕቡናት እንዲኻ ዛንታ ኣቦኻኩ ዛንታ ፅንዓት ዛንታ ጅግንነት ዛንታ ክብረትን ሓበን እዩ። ሓበነይ ከምቲ ትፈልጦ ኣቦኻ ልክዕ ከማኻ ሓደ ንዲ እዩ ነይሩ። እዛ ልዋሃርደ እዩ ወይ ዓይኒ ዓይኑ እናጠመተት ከም እንቋቑሖ ከይስበራ እንዳተኻነኸነት ዝያዳይ ክብረተይ እናበለ ዝዕብየቶ ሓደ ከም ሓሙስ ነዲ እዩ ነይሩ። ዝያዳይ ሓደን ክንዲ ሽሕን ስለ ዝነበረ ወሊዱ ዘሚሉ ሻሕሻሕ ክብለላ ኣብ ጭልቅዕ ዕድሚኡ ወዲ 18 ዓመት እየ መርዐቶ። እቲ እዋን ተስፋን ሃረርታን ናፅነት ዘጓተተ መሪር እዋን ምዝላቕ እዩ ነይሩ። ሽዑ ምዝያዳይ ኣብ ሕፅኖት ኢና ነርና። ኣዒንተ ይርእየን ኣይፀገብኦን እዛ ነይ ዕላሉ እንዳልኡን ኣይመኖኦን። ኣብቲ ፈታኒ እዋን ብፍቕረይን ፍቕርታ ልዕሊ ነብሳ ተፍቅሮን ኣደይ ፍቕሪ ሃገርን ተቐርቂሩ እዛ ሃገር ሓበን ንጥፍኣታ ብሓያላት ሃገራት ተሓጊዞም ተሃንዲዶም ካብ ዝመፁ ደመኛታታ ዘድሕና ኣለኹልካ ዓደይ ዝብላ ትደሊ ስለ ዝነበረት ዝያዳይ ሕልፊ ኺዳኑን ወላዲቱን ሃገሩ ኸድሕን ይመሪፁ። ኣለኹልካ ዓደይ ኢሉ ድማ ካብ ብፆትን መዛንኡን ኣይተረፈን። መጋረቻ ሕፅኖትና ብስቕሉ ኣፋ መቖት ፍቕርና ብጥልሉ ንብረዳስ መርዓና ከይትመልሰ ተረፍ ስዋና ከይመፀፀ ተሰሊፉ ሃገር እተሓቶ ክምልስ ወፊሩ ኣደይ ባህጊ ምልኣት ደንቢኣ ደቂ ወዳ ናይ ምሕቋፍ ሃረር ከዓ ከተተግብር መርዓት ፍፅኖት ሒዛ እግሪ እግሪ እያ ተበጊሳ ካልእ እንተተረፈስ ሓድ ግን ተትረፍኩ እዩ ነይር መልሳ ኣብቲ ክንሕንቅቐሉ ክንስሕቀሉ እንዳ ጐይታይ እምበይተይ ንበሃለሉ ዝግበኣና ጊዜ ተጋደልቲ ኣለዎ ኣብ ዝበሃል ቦታ እናነጠብና ዘይሓኽርናዮ እምባ ዘይሰገርናዮ ሩብ ኣይነበረን ድሕሪ ነዊሕ ጊዜ ግን ኣሃድኡ ንተበገስ ኣብሪኻ ኸላ ኣብታ ዝነበርዋ ቦታ በፂና ሽዑደይ በቲ ብጅግንነት ወዳ እናተሓበነት በቲ በቲ ድማ ብናፍቆት ዝርንዛሕ እንዳነበዐት ብዝተዳባለቐ ናይ ሓበንን ናፍቆትን ስምዒት ሓደ ውላድ እዩ ሓድ ግን ተትረፈለ እዩ ባህገይ ሓቒፎ ክስዕሞ እውን ኣይብለካ ነየ ዝወደይ ምዛ ዕምባባ ጓል ጥራ ይራኽበለ ኢላ ነቲ ኣዛዚ ኣብ ብርክ ወዲኣቶ ልዕሊ ቓላታ ባህጋን ለውሃታን ከብዱ ስለ ዝበልዖ ኣይጨከነን ሰሙን ብሓደ ጸኒሕና ድሕሪኡ ግን ንሱ ናብ ምስርዑ ንሕና ድማ ናብ እንዳ ህዝቢ ምሪሕና ኮይንና ሸዓ ምስ ተረኣና ዝያዳይ በታ ናይ ሰሙን ጻኒሒት ንዓኻ ተኪዩ ቀስምን ተሃዲድን ወረርቲ ምኪኑ ኣብራ ህንዱዳት ሰዒሩ ተፈሊድና ንሓዋሩ
0: ንጽህተይ ንሱ ንሓዋሩ እንተተፈለየና ሞይኡን መንፈሱን ኣሎ ንዶምሳና ንጽህተይ ብርኽቲ ኣጆኺ ንስኺ ነፂኺ ዋጋ ኺዳን ዝኸፈልኪ ንጽህቲ ደኺ ኣነ ድማ ነታ ባባ ህይወቱ ዝኸፈለላ ሃገር ንምልማዕን ንምዕባልን ጅግና ክኾነልኪ
1: በቃ ዝወደይ ብሰላም ተመለሰኒ

0: በሉ ዞም ደቀይ ባድመ ማለት እዚ እዩ። ናብዚ ሸነኽ እዩ ነይሩ ተኣነ ዝተወጋእኽሉ ከባቢ ዓዳሃኪን እሞ ኣነ ድሃይ ብፆተይ ክገብር ኣመና ተሃንጤ ስለ ዘለኹ ንስኹም ኣብ ዝዕርፉ ኣነ ካሓትት ክኸይደ
1: ማማ ምሳኺና

0: ሰላማት ብጻይ ካሓተካዶ
1: ሰላማት
0: ጸጋይ ዝበሃል እንዳ ክንደዮም ዝበሉ ንወደይ ሓላፊ እዩ ኣብ ዝባድመ
1: ጌጋ ክለኣለዩ እምበር ሳሌም ትመስሊ ሳሌም ዲኽቲ
0: ጸጋይ ክመለኻ ጸጋይ ሓወይ ክመለኻ
1: ዎ ሳሌማ ሳሌማ ኣቲ ኸመይ ኣለኺ
0: ሓቲተልካ እንዴ ባድመሎ ኢሎምኒ ተመሊስካ መጺኻያ እምበር ዝሓላል መሬት
1: እዎ ሳሌም ከምታ ትፈልጥ እያ ኣሃዱ ኮለል ኮለል ኣቢላ ናብታ ዝነበርካ እያ ትመልሰካ ናትክንበር ገሪሙኒ
0: ዋ ስማሕ እንዶ ጸጋይ ሽላሉ በየ እንዳ ዘላ ክንመጽእ ኸለና እኮ ብኻል መገዲ እዮም ኣምጺኦምና መገዲ ተቐይሩ ድዩ
1: ሽላሎ ናብ ዝወገን ኣላ ብዳሴ ጌርካ እውን ኽየድ እንድዩ በዚ ዝመጽእኹምዎ ግን ቐርብ
0: ቤትኻ እኮ ምሳና መጺ ኣላ እዚኦም ካ ደቀ እዮም ሰላም በሎ
1: ከመይ ኣለኹም እዞም ደቀይ
0: እዋይ ዓሪካ እታ ጸጋይ
1: እዋ ቤትኸ ንደገ ኸይዳ ድያቲ
0: ኣይኮነን ናይ ዲያስፖራ ዑደት እንድዮም ወዲቦምልና ምዞም ወደብቲ ናይዚ ዑደት እምበር ኣላ ኣስመራ እዩ ሓዳራ ቤቲ ቤቲ
2: ኣቤት
0: ንዕን ጸጋይ ሰላም በልዮ
3: መርሓባ ቤቲ ዓባይ ሰብ ዋቲ ኸመይ ኣለኺ
0: ኣታ ጸጋይ ከመይ ኣለኻ ኣለኻ ብሂወት
1: ኣታ ጅምዕ ጅምዕ
4: መርሓባ ጸጋይ
1: ንዓስከ ንዓኸ ንዓ ናብዙ
4: እዋ ኣንተ መን ክንስኺ ሳሌም ዋ ንስኸ ቤት ድኺ ዋዋዋዋ መስዓብ ይኽንባ ጸቢእክን
0: እዊ ጅምዕ ከምኣ ኢልካ ኣለኻ ኣይ ኣረካን ጸጋይ ዳ እዚ ሓላፍነት የእሪግዎ ምስለኒ
1: ሓላፍነት ደኣ በዓል ጅምዕ እንዶይ ዓብይን ካባና በዕሉ ደኣ ብነብሱ ስቕ ኢሉ
0: ኣቲ ሳሌም ቅጅል ቅጅል ይብሉን ኣለዉ በዓል ሰባሕ በዓል ሓበን
4: ናብቲ እንዳ ክፍለ ሰራዊት እምበር ንኺ ኣብኡ ቡ እንዳ ሰትረ ንዕልል

0: ማማማማ እዛ ቤቲ ሰባሕ ዝበለታ እታ ጅግና ገይራትኒ ዝበልክና ድያ
1: እወንሳ
2: ማማ ባባ ፀጋ እቲ ምስ ተሃረምኪ ተሰኪም ዘውፃ ካዕላ ፍቅድ እዩ
3: እምዋ ኣንቲ እዞም ደቂ ክደኣ ኸመይ እዮም ኩሉ ድዮም ዝፈልጡ
1: እወ ይዕልሎም እንዴ ኣቱም ብፆት ጦር ናይዛ ሃገር ገዲፍናልኩም ኬናስ ከም ኣኢልኩም ኣለኹም
4: ሳሌም እቶም ዝቐበርክዮም ብፆትኪ ንሕና ኸዓ ካብ ቅድሚ ክጀሚርና ምሳኺ ብድሕሪ ክዝቐበርናዮም ብፆትና ሓዚግና ናበይ ክንከይድ
0: ማማ ቤቲ እዚኣ ፌርማ ክድያ
5: ኣቶ ሳሌም ክሳብ ሕጂ ዓቂብከያ ልኽዛ ኸምቻ ኣቲ ክንደይ ትነፍዒ
3: ኣላ ዛካ ምቻ እዚኣ ክገርመኩም ሽዑር እዩ ምሰበልክዋ ልክዕ ከምዚ ዶቬንት ኤሌክትሪክ ዝጨበጥኩ ሙሉእ ነፍሰይ ተዘዝ ኢልኒ በቃ

0: እንክበር ሳኺ ፈትሽነያ ኣብ ውሽጣ ዝኾነ ነገር ኣይረኸብና ኣላ ብዘይካ ዘን ክልተ ሰለስተ ማልያን ቁምጣታትን ካምቻ ስረ ካልእ ወላ ሓንቲ ይረኸብና ኣላ ስለምንታይ ክሳብ ክንዚ ናብ ምስንካል ዘብፅሕ መስዋእቲ ክትከፍልላ ተገዲድክ ግን ፈፂሙ ይተረዳኣና
1: እወ ሳሌም መራሕ ጋንታኸይ ተመለሰ ኢልኪ ግድን ነዛ በርሳ ከምፅእ ኣለኒ ኢልኪ ዓይንኽን እናርኣኺ ናብ እስር ቦታ ኣቲኺ ዳሃሪምኪ ከዓ መውጋእትኺ ከቢድ ስለ ዝነበረ እምበር ክትቅፅዕ ነርኪ
2: ነዚኣ ኸ ኣይረኣኹማን
0: እዚኣ ደኣ እንታይ እንታይ ኣለዋ እዛ ከምቻ እዚኣ እስኪ
2: ኣይከኣልኩን በካ እንታይ ገምትላ

0: ሓቂ ክንዲኺ ደኣ ትሳሌ እዚ ደኣ ሰነድ እንዲ ተሳሌማ
1: እዚ ናተይ ፌርማ እዩ።
2: እዚ ናተይ እዩ?
1: ንዕ ፌርማ ክረኣዮ ቤቲ
3: እንታይ ክርእየሉ ግደፉና እስኪ።

0: ገለ ክተርእዩና ድኣ እምበር
1: እዚኣ ናይ ሓበን ፌርማ ድያ
2: ሓበን
0: ክገርመኩም ብጻይ ጸጋይ እዛ ኻምቻ ካብ ሰባ ክንዝዕ እናተዳለና እዩ ሓበን ካባይ ወሲድዋ
3: እዚኣ ደልያ ኣሎ ክሳሌ ባ
0: ዋ እንተ ካምቻ ካምቻይ ዳኣ እንታይ ደሊኻ ያ
3: ሳሌማ እዚኣ ጀምዓ ክንህበክ ዘለና

0: ሂቡኒ።
1: ነታ ኸምቻኽስ ተመሊሱ ህያብ ኢሉ ሂቡኪ?
0: እወ እንታ ካምቻይ ካምቻይ ሰፍ ዘይብል ትርጉም ሒዛ ተመሊሳትኒ። ሰፍ ዘይብል ዝኽሪ፣ ሰፍ ዘይብል ሓደራ። ብሓቂ ዓባይ ህያብ ኮይና መጽያትኒ። ምስ ከፈትክዋ እታ ዝወሰዳ ካምቻይ ኮይና ጸኒሓ።
1: ስምዕ ባ፣ እቶም ጀምዓኺ ኸንታይ ሓሲቦም እዮም ከምኡ ገይሮ?
0: እሶም ደኣ ቦርድ ንምርካብ ዝገብሮ ዝነበር ኩፍያካ ዝሰልጥ መሲልዎም እዩ። ኣይሰለጠንን ግን ተዓሊመ ኣብ ሓይልታት ከዓ ተወዚዐ። ኣጋጣሚ ኮይኑ ካብቶም ጀምዓና ኣነ፣ ሓበን፣ ቤቲ፣ ሰባሕ፣ ኤስሮም፣ ኤክራም፣ እስማዒልን ሽደንን ናብ ሓደ በጥሎን ተወዚዕና። ንሓበን ክረኽቦ ክዕልሎ ይደሊ ነይረ። ሽዑቲ ዝኣተናሉ ግን ትኺልና ናብ ኩናት ስለ ዝኣተና ኣይተራኸብናን።
2: እስኪ ናይ ሓበን ፌርማ ባርዩኒ። ሓበን ኣብታ ሰብሰይቲ ሓይሊ ምሳይ ነይሩ። ከምዛ ናትክያ ናይ ሓበን ድሕሪ ፅናሕ እናተባህለ ምስማዕ ዓብዩ በል ትኸወል ከውሉ ህጠቐምካ ተኩስ እናተባህለ ምስማዕ ዓብዩ
3: ወደፈናት ክምፀ ጅምዕ መምስ ተኸወል እየ ዝኽወል ናጥቃዕኹ
2: እንታይ ዓይነት ቆርዓይ ዘ ጥዑስ ዘይብል ንቐፅ ተመለሳታ ተመለስ እንዘብለካ ዘሎ
3: ቆልዓይ ኮንኩም ቆልዓይ ትበለ ንምፀ ጅምዕ
2: ቆልዓይ ኮንኩን ቆልዓይ ተበለ ንምፃይ ጅመዕ ኢሉና ሓበን ዘገርም እዩ። ወረዶ ድሕሪ ወረዶ ዝደጋገም ተወፋይነት ኣሎ ይወደይ።
4: እዛ ሃገር መውደቒት የዒንቲ ጥዑም ባህሪ ጸግኣ ተጠማቲ ኢዱ ዝሰደደ ኽዓትሮ ሰዊታ ዋጋ ተኽፍሎ ብዋጋ ምስዋዕታ ነዊሕ እዩ ትጉዕዞ ፈጺሙ መህለኺ ዘይናቱ ዝደሊ መሊኡ ለቕላቒ ነቲ ሰሜን ዝወፈረ ኣፍሊጦም ዕጩኡ ከም ቈርበት ቅጽዖም ሽዑ ይስውኡ ከምዝን ከምትን እናበለ ወሲዱ ወለዶታት ጐናብለ እዝ ወለዶይ ድርቢ ወሪሱ ናጽነት ጨቢጡ እሾኽ ነቒሱ ካብ ወለዶ ገድሊ ወሪሱ ጀንትራ ካብ ወለዶ ጀንትራ ናይ ሕማመይ ማራ ሃገር ይወራረስ መስዋእቲ ይወራረስ ናይዚ ወለዶይ ገለ ኽብል ኣነስ እወዝ ወለዶይ ዝነደደ ዋዒ መን ምስ ጐመቶ ሉምሉም ኮይኑ ያኢ ትንክፍ ምሳበሉ ቊስሊ ናያታቱ ናብቲ ማዕበል ሓዊ ብትኽሎ ተነቒቱ ሓንሳብ ምስ ጠነነ ዕድል እኳ ዘይህብ ነቲ ቕድን ስልትን ዘይሰምዕ ኣንሳሕር ሓንሳብ ንሓዋሩ ናብ ዓወቱ ዘድህብ ከምቲ ዝወረሶ ሂወቱ ዝህብ
0: እስክስክስኪ ሃና ኤስሮም ያስሚን ኤልዳና ሶልያና መሓመድ ኣበይዳ ኣላ
2: መን ዲኸ ዘሊኺ
5: ፈሊጠ የ በጻብዕተ ይሸኒገያ
6: መን ደ
5: ሰባሕ ቤስቲ መሓዛ ኣኳያ ነይራ ንቤቲ
0: ንሳት ሓቢኣት ንኸይ ኣኽላስ ስማ ኸዓ ሓቢእ ክለይ ብጻይ ጸጋይ ሰባሕ ኣብሳዋ ትመልከና እያ ነይራ ኣብ ሃንገር ከዓ መራሒት ሓይልና እንድያ ነይራ ኣንቲ ሰባሕ ሓፍተይ ኣነስ መዓሰየ ዝበርር ጥራየ ዝብል ዘለኹ ንዕባ ኸይተጀብስና
6: ኣቲ ግናይ ናበይ ክትከዲ ስግረዶ
0: ይሄ እንታይ ኮንኪ ትኸይድዎ ናብ ዝኸደ ጥራይ ኮዩ ዝሓልፈሉ
6: ኣቲ ቤቲ እንታይ ደኣ ኾንኪ ንስኽኸ ክሓልፈልና ኮዩ ነዛ ሃገር ገሌና መምሃራን ገሌና ሃካይን ገሌና ቤት ፅሕፈት ገሌና ብሰራዊት ተሰሪሕና ኣላ ክሓልፈልና ኮዩ
0: እዋይ ሕር ሃገራዊ ዶ ኸይና ትለ ስምዑ ኣባ ሃነኳ ኣቦይ ዝኸፈልክ
6: ግደፍና ደሳለን

0: ስዋት ብኣኺ ብሓንቲ ግረደብ ተሓስብ ዝለዓል ይኮን
1: ዋ ኣንቲ ኾርያ
2: በቃ ኮርያ ብኣቢላ ገዲፋት እናኸይዳ
3: ንስኸ ከይሓፈር ክስግረደብ ትብሊ
2: ክገርመኩም ሽዑ ንሰባሕ ሓንቲ ዕድል ተትወሃቢ እንታይ ምገበርክያ የለ ምስሓተትኩዋ ሓንቲ ዕድል ተዝረክብ መጀመርያ ምስ ተስዋእኩሞ እታ ትውሃበኒ ዕድል ካልኣይ ግዜ ንክስዋኦም ተጠቐምኩላ ኢላ መሊሳትለይ
4: ክልተ ግዜ መስዋእቲ
5: ምቧዕ መስደመም እዩ

0: ቤቲ ትዝክር እዮን ዲኺ ስግረዶብ ምስ በልኩ ሽዑ ሰባሕ ዝበለትኒ
1: ኣብ ዕዲኺ ትርእዮም ዘለኺ ዘብለጭሉጩ መብራህትን ነዋሕቲ ህንጻታትን ብስከድክዮም ከተማ ዘይኮነስ ዝተኾመረ ገዚፍ ጐሓፍ ኮይኑ ክስምዓኪ እዩ እቶም ኣብኡ ጸንሑኽ ሰባት ድማ ዓቕል ዘጽውሃሙ ክኸውንኽ እዮም ኢላ ትክይ
0: ሓቃ ያ ሰባሕ ስደት ምስ ቀረብካዮ እዩ እቲ በዳን ሽትኡ ዝርድአካ ሃገርካ ገዲፍካ ምስ ከድካ ግን ብዝገበርካዮ እናተጣዓስካ ጥሪት ኣየር ዓድኻ እናናፈቕካ ምስቲ ልቢ ዘዕወልውል ሸታት ሃዋህ ተመሳሲልካ ክትነብር ትግደድ
2: ኣንቲ ኸመይ ዝበለ ልቦና እዩ ነይርዋ ሰባሕ ቁርብ ክትጸንሐልና ነይርዋ
1: ሽዑ ደኣ ኣስተምረኳ ሂባትኪ ሰባሕ ንኹሉ ናይ ቐይራትና ገጥ ከም ንብል ጌይራትና ንዓኹ እሞ ኸዓ ታሪኽን ምስናድን ዝብሉ ቓላት መርዘን የላዕሉ ከም ዘይነበሩ ነዛ ናይ ጀምዓና ሰነድ ንኸተድሕኒ መስዋእት ከም ትኸፍሊ ጌይራትኪ
3: ኣየወ እዛ መምህር ጅግንነት
1: ኣበይ እሞ ክረኽባ
4: ንኺድ ንንገድ ናብቲ መቓብሩ ንኺድ ንንገድ ጥዋፍ ነብርሃሉ ንኺድ ንንገድ ክንነግሮ ብስራት ለምለም ምዃና ሰውሒ እዛ ናትና ቕርዓት ንኺድ ኣብ ክሳድ ዓሽሩም ኣብቲ ቕያና ደው ንሱ ዝወደቐ ንሕና ኽንብል ደው ኣብቲ ቐላት ጐልጐል ህረሩማ ደንከል ብሰማእትነቱ ዕላማ ኽትከል ንግደት ንግበረሉ ክንገር ቅያኡ ንጠር ብምለዎ ኣበየ ቦትኡ ንኺድ መንገድ ንንገዶት ዋርሳይ ጀንትራ ናይ ሳዋ ኣብ ጐልጐል ሰንበሊ ዘጽነአ ለበዋ ረመፅ ተጻዊሩ ንኣባይ ዘደመ መትከል ደዋቢሉ ኣብኡ ተጋደመ ንኺድ መንገድ ንኺድ ንንገድ ናብቲ ናይ ሕማመይ ዕድመ ዘይጸገበ እወት ተመዘናይ ንኡስ ክነሱ ፍጹም ዘይነዓሰ ምስ ጐልያድ ገጢሙ ሃገሩ ዘውሓሰ ንኺድ ንንገድ ናብቲ ዝወደቖ ኣስሩ ኸይሃስስ መሊስና ንድንቆ ንትከለሉ ልቃ ዘይበርስ ሓወልቲ ዘይረአ ዘይደሰስ ዝውቅር ራብ ልቢ ንኺድ ንንገድ ንንገዶም ስዋኣት ናብቲ መረበቶም ናብታ ቤት ሃዋርያት ዘዕረፉላ ቤቶም ንኺድ ክንነግሮም ምብጽሑ ኣለዳ ጠሊ ተሰኪሙ ምምጽኡ ወጋሕታ ንኺድ ንንገድ ወኻዕ ከነብሎም ድምፆም ከነዳምፅ ክንሰምዖ ጽዋኦም ጽዋሎም ንሶም ዘሓዘ ለበዋ ቤቶም ከይትቖርር ታዝገድፍዎ ምቕሊ ኸይትስእን እኳን ኣፍ ጠርቆም ከብዲ ኸይትጥልቅዕ ከይናፍቑ ደቆም ንኺድ

0: Another one.
1: What?
0: Huh?

0: Again.
1: Yeah.

get it back up.

0: ዑደት ሃብቲ እምነት ንዝኽረ ሰማታት ተዳሎ ዝኽረ ሰማታት ሰላም ዕረፍ
1: ዓወት ናፋሽ
0: እወ ዓወት ናፋሽ እቲ ሓርበኛ ክፋኑ ኸሎ ዓወት ንሓፋሽ ኣቃሊሑ ሓሊፉ ኣብቲ ንጹር ዕላማ ልበዋ ገዲፉ ካብ ፈለምኡ ተሓርበኛ ንዓወት በረኻ ወፊሩ ንዕርቃን ንጥሜት ተጻዊሩ ክብርታት ሓፋሽ ከይብረዞ መትበሩ ከይብተኽ መትከሉ ኣጽኒዑ ዝሓዞ እቲ ሓርበኛ ዘይትትካእ ሕይወቱ ኣወፊዩ ዓወት ናይ ሓፋሽ ነዲፉ ኣብ ልቢ ሓፋሽ ዘይንደል ሓወልቲ ገዲፉ ዓወት ንሓፋሽ ኢሉ ዘሚሩ ሓፋሽን ዓወትን ኣጣሚሩ ዑደት ኣብቲ እምነት ዘየቋርፅ ዑደት ንዘንቲ ዕለት ዝኽረ ሰማታት ንሕና እቶም ናይ ዓወት ንሓፋሽ ፈጸምቲ ሓደራ ተግበርቲ ለበዋ ብዝኽረ ሰማታት ንሕድስ ማሕላ ነቲ ድሙቕ ኣሰር ሒዝና ንዓወት ናይ ሓፋሽ ንዓይ ዕዮና ዓወት ንሓፋሽ በትከላዊ ጭርሆና ንዓወት ናይ ሓፋሽ እዩ ቓልስና ምስለ ሓፋሽ እዩ ትንኸዶ መስዋእቲ ንናይ ሓፋሽ

0: እምነት ሓፋሽ ዝተነድቀ ዑደት ኣብቲ እምነት ዝተቓነየ ምዝኽረ ሰማታት ኮይኑሎ
1: ሰማታት
0: መዝሙር ጽንዓት ሃገራዊ ጸሎት ሃገራዊ መንነት ደብተር ክብርታት ቤት እምነት ሃገራውነት መሕደሲ ማሕላን እምነትን መላግቦ ዓወትን ሓፋሽን ኮይኑሎ ዑደት ኣብቲ እምነት ዓወት ንሓፋሽ ዘለዓለማዊ ዝኽሪ ንሰማዕታት ወትሩ ዑደት ኣብቲ እምነት

0: ኣለኹ። ብስም ስዋት ኣብ ቅድሚ ህዝበይ መንግስተይ ንምሕል ኣለኹ። ብስም ስዋት ኣብ ቅድሚ ህዝበይ መንግስተይ ንምሕል ኣለኹ።
1: ዘይነጽፍ ኪዳን ኣብ ኤርትራ እቲ ምስ ሰማዕታት ዝተኣትወ ቓል ኪዳን ብቐሊሉ ዝሃስስ ብእዋናዊ ንፋስ ዝቕየር ተራ ማሕላ ይኮነ። እቲ ማሕላ ዘይነጽፍ ኪዳን እዚ ማሕላ እዚ ካብቲ ኣብ ኣጻድፍን ስንጭሮታትን ዝፈሰሰ ኽቡር ደምን ረሃፅን ዝበቖሎ ኾይኑ ኣብ ውሽጢ ነፍሲ ወከፍ ዜጋ ዘይበርስ ትሕዝቶ ኾይኑ ዝነብር ህያው ሓቂ ግዜ ክሓልፍ ወለዶታት ክትካእ ዓለም ድማ ብዓይነቱ ክቕየር ኽእል። እቲ ምስቶም ንናጽነትን ንሓርነትን ህይወቶም ዝመጠዉ ሰማታት ዝተኣትዎ ማሕላ ግን ዘይነጽፍ ኪዳን እቲ ኺዳን ብወረቐትን ቀለምን ዝተጻሕፈ ዘይኮነ

እቲ ጅግና ኣብ ሓመት ዝተሰዋዓሉ ምድሪ ኣብቲ ዘንቀዶ ዕላማ ኣብቲ ንጹር ራእይ እዩ ተጻሒፉ ዘሎ። እቲ ምስ ሰማዕታትና ዘራኽበና መስመር ናይ ስጋ ዘይኮነ ናይ እምነትን ሕልናን መስመር እዩ። ሰማዕታትና ክንዝክሮም ከለና ዝሓለፈ ታሪኽ ጥራይ ዘይኮነ ነስተንትን ነቲ ጽባሕ ክኸውን ዘለዎ ዝተባህለ ጽኑዕ መትከል ኢና ነረጋግጽ። ሰማዕታትና ህይወቶም ክቡ ከለዉ ንገዛእ ርእሶም ዘይኮነ ነቲ ድሙቕ ተስፋ ናይቲ ዝተረፈ ወለዶታት ኣማዕድዮም እዮም ርእዮም። ስለዚ እዩ ትኺዳን ዋጋ ናይቲ ሎሚ ነስተንፍሶ ዘለና ሰላምና ጽነትን ኮይኑ ዘሎ። እዚ ማሓላ ዘይነጽፍ ኪዳን ካብ ወለዶ ናብ ወለዶ ዝሰጋገር ዘይብተኽ መንፈሳዊ ሰንሰለት እዩ። እቲ ትማል ህይወቱ ዘሕለፈ ሓርበኛ ሎሚ ኣብ ቅልጽምቲ ዝሰርሕ መንእሰይ፣ ኣብ ኣእምሮቲ ዝመሃር ተማሃራይ፣ ኣብ ውሳነቲ ዘመሓድር ሓላፊ ይነብር። ቃልና እንተሓሊና ንሕና እውን ትመብፅዓነ ተግብሮለን። ማሕላ ናይቲ ዘይነጽፍ ኪዳን ይሕሎ። ማሕላና ምስቲ ናይ ትማሊ መስዋእቲ ጥራይ ዘይኮነ ምስ ናይ ጽባሕ ህላውና እውን ዝተኣሳስር ማሕላ ዘይነጽፍ ኪዳን ናይ ዝኽሪ ጥራይ ዘይኮነ ናይ መጻኢ ምንባር ውሕስነት እዩ። ንሱ ኣብ ነፍሲ ወከፍ ንግሆ ከም ሓድሽ ፀሓይ ዝበረ፣ ኣብ ነፍሲ ወከፍ ምሸት ከም ጽላል ጽንዓ ዘዕርፈና እምነት እዩ። እቲ ቓል ኪዳን ከይሃስስ ከይነጽፍ ኩሉ ጊዜ ብግብርን ብቕንዕናን ኢና ንሕድሶ። ንቕድሚት ንስጉም ብስም ሰማዕታትና ንምሕል ሰማዕታትና ብመትከል ስራሕና ወትሩ ህያው ኮይኖም ይነብሩ። ኣወት ንሓፋሽ ዘለዓለማዊ ዝኽሪ ንሰማዕታትና

0: ቃልሲ ክንጅምር ከለና ንዓናን ምቕጻይ ዘይተኣደነ ወብርታት እዩ ተኻይዱ። ቃልስና ግን ንጹር ዕላማ ስለ ዝነበሮ ብዝኾነ ሓይሊ ክቋረጽ ኣይከኣለን። እንበሺ መሊሱ ካበየ ቦትኡ ሰዓብቲ ረኺቡ መሊሱ መንጒዱ። ኣነ ግን ነዊሕ ኣይጸናሕኹን። መወዳእታ ስሳታት እየ ናብዚ ሰፈር ጀጋኑ መጺ ብጾትና ኸዓ እቲ ቓልሲ ቐጺሎሞ።
1: ንስኹም ዝጀመርኩማ ቓልሲ ንሕና ቐጺልናዮ። ንዓና ንምጥፋእ ዝግበር ዝነበረ ቓልሲ ናይ ምህላውን ዘይምህላውን ውጋእት እዩ ተኻይዱ። ብጾትና ኸዓ ነካሳትን ተባዓትን እዮም ነይሮም። ኣብቲ እዋን ውድብና ብፖለቲካውን ወተሃደራውን መዳዩ ጽልውኡ ምስ ዓበየ ዋሕዘ ዝጋደል መንእሰይ ኣዝዩ በርጊቱ። ሽዑ ድማ ብዙሕ መስዋእቲ እዩ ተኸፊሉ። ብድሕሪኡ ሰውራና ንምዝላቕ ምስ ወሰነ ጸላኢ ካብ ቀዳማይ ክሳብ ሓምሳይ ወራር ኣብ ጎቦታት ሳሕል ዓሪዱ። ንዕኡ ንምፍሻልን ንምጥፋእን ዝተገብረ ጽንዓትን መኸተን መዳርግቲ ኣልቦ እዩ። ጸላኢ ንሰውራና ሓንሳብን ንሓዋሩን ንምድምሳስ ንዓለም ስሙዕለይ እንዳበለ ሻርቻይ ውራር ኣበጊሱ። ኣብዚ እዋን ነዊሒን ተሪሕርን ውግእ ብዙሓት ጀጋኑ ኸፊድና። ኣነ ውን ኣብዛ መዓልቲ እዚኣ ኣብ 20 ሰነ ኣብ 1982 ናብዚ ሰፈር እዚ መጺ።
2: ጸላኢ ሻድሻይ ወራር ምስ ፈሸለ ብሰላሕታ ብግንባር ሓልሓል ይመጺና። ኣብቲ እዋን እቲ
3: እንተኾንለይልካ መሃውሪ ብግንቡሕ ግንቡሕ ብኸውሊ ንርቑለይ ከይበለ ክመዓሚን ዘይትዕምጠ ጂእዎ ቡቕሊ
2: ዝብል ሕላይ ከዓ ደሪፍናሉ። ኣዝዩ መሪር ምርብራብ ዝተገብሮ ውጊ እዩ ነይሩ። ብድሕሪኡ ወፍሪ ባሕሪ ነጋሽ ብምባል ኣብ መንጎ ግንባር ናቕፋን ግንባር ሰሜናዊ ምብራቕ ሳሕልን ዘሎ ሰፈር ጸላኢ ጠኒኑ መጺና። ኣብዚ እውን ሓመድ ኣልሒስናዮ። ኣብቲ ዝነበረ ሓያል ርብርብ የተሰውአ ሽዑ ናብዚ ሰፈር መጺ ብጸይቲ ዛህራኸ
4: ኣብ ልዕሊ ናቕፋ ዓሪዱ ካብ ዝነበረ ሽሾ ሰራዊት ጸላኢ ብ1988 ዝተወስደ ቈራጽ ውሳነ ምድምሳስና ደውእስ ንጸላእን መሻርክቱን ዘሰንበደ ንሰውራና ድማ ብደረጃ ዓለም ጠመተ ዝቐየረ ናጽነት

0: ኣብ ሓፂር እዋን ከም ትመፅእ ዘረጋገፀ በርቃዊ ስርሒት እዩ ነይሩ። ብድሕሪኡ ዝሰዓበ እውን ስርሒት ፈንቅል እዩ። ኣብቲ ዝነበረ ዓብ ስርሒት ኣብ ውሽጢ ባፅዕ ርእሲ ምድሪ ኣብታ ዝዓበ ኩላ ከተማ ተሰው እየ። ብድሕሪኡ ናብዚ ሰፈር መፂ
1: ፈንቅል ፈናቒልና ናብ ዛዛ ምኹናት ኢናኣቲና ገለ ኣሃዱታትና ናብ ወፍሪ ደንከል ከይደን ብዅሉ ማእዝናት ብዅሉ ቦታታት ሃገር ሓራ ኾይና ብጾትና ሳላ ውሽጢ መስመር ጸላእ ኾይኖም ዝተዋህቦም ተልእኾ ብትብዓት ዝፈጸሙ ኣብ ኣብያተ ማእሰርቲ እውን ምስጢር ዓቂቦም ብጽንዓት ዝሓለፉ ሙሉእ ናጽነት ተረኺቡ ኣነ ኸዓ ብ24 ጉንበት 1991 ኣብ ኣስመራ ኣብ ቦርቦሬላ ዝበሃል ቦታ እተሰውዐ ሽዑ ናብዚ ሰፈር

0: ንስኻ ኸ ርኪብካና ዶ?
1: ኣርኪበኩም ኣርኪብናኩም ሃገር ከይትድፈር ኣብ ኣሰርኩም ርጊፅና ንምውሓስ ልኡላውነት ወፊርና ኣርኪብናኩም ኣለና ብስምኩም ምሒልና ኣርኪብናኩም።
2: መንነት ከይድፈር መሬት ከይውረር ሕሰም ናይ ህዝቢ ኣብ ነብሱ ዝውድእ ኣርኪብካና እምበኣር ንኡስ ኮንካ ሰማእ
0: ንድሕሪት ዝተርፍ ከይገደፍካ ሃዋፍ ብዋጋ መስዋእቲ ዓፂኻዮ ምዕራፍ ኣርኪብካና ዶ ናብዚ ዘይተርፍ ዘይምፀናሕኻ ምርኩስ ክትከውን ነታ ወላዲትካ
2: ተራኢኻ ዘይተጸገብካ ውልዶ ኣንታ ድራር ዓይኒ ኣርኪብካና ዶ ሞራል ሰኒቕካ ዘይጐድል ስንቂ ኣርኪብካና ዶ ከየዝለቕካ ዕጥቂ
0: ኣንታ በዓል መብፅዓ ንኡስ ዕድመ ኣሰርና ኽትረግጽ ዘይበልካ ደኺመ ኲሉንትናኻ ልባዊ ቐልባዊ ሕንኳኽ ከየትረፍካ ንሃገር መጣዊ ብደም ነምኒብካ ኣጥፊእኻዮ ሓዊ ኣርኪብካና ዶ ሃገሩ ፈታዊ
2: ብፈትሊ ዕትብቲ ጅግንነት ወሪስካ ታሪኽና ኸይሃስስ ብደም ወሪቕካ መንፈስና ኽትቕስን መንፈስ ሰማእታት ኣርኪብካና ዶታ ኣብዚ ሰፈር ጅግንነት
0: ተግባሪ ለቦዋ ተለጢጥካ ሕድሪ ጐኖቕ ነቓሲ ጐኖቕ ከብዲ እግሪ ኣርኪብካና ዶ ለቢስካዮ ኽብሪ ኣርኪብካና ዶ ለቢስካዮ ኽብሪ ኣርኪብኩምና ዶ ብልቢ ህዝቢ ነበርቲ እናበልኩም ወ ንዓኸስ ሕራይ ዘመርቲ

0: ፍሽኽታ ፍሽኽታ ድምጺ ድምጺ ምስ ፍሽፍሽታ ንፋስ ፍሽኽታ ድምጺ ብኽፉት ሕልና እምበር ዘይስማዕ ብእዝኒ ብዘይሕሱ ሕያሬ ንሓቂ መዛኒ ኣብ ልቢ ዝድሀ ካብ መቐብሮ ዝርኢ ንድነነሉ ሕጂ ብኽብሪ ንዘክሮ ንሕሽኽታ ድምፂ ጽንበል ብኣእምሮ ኣብ ጐላጉል ጐቦታት እምበታት ሰናጭሮ ምስ ኣራዊት መሮር ምስ ባህሪ ተፈጥሮ ክገጥም ክራጸም ክወድቕ ክብጆ ንኺድ ንኺድ ብዝኽሪ ነቲ ዝሓለፎ ኽርተት ንኣሰሓይታ ናቕፋን ሃሩር ደንከልን ንዕርቅን ጥሜትን እሾኹን ጥይትን ንኸቢድ መዋእትን ብዓብዪ መስዋእትን ንኽዶ ብዝኽሪ ነዕልሎ ብኽብሪ ይጽናሕ ይጽናሕ ምስ ቁንቃን ዘርባዕባዕ ጸርርታ ንብዓት እቲ ለበብኡ ንድሕሪ ሓርነት ንልምዓት ከነሰንዮ ብሱብ ምትብዓት ከምቲ ንሱ ብደም ንሕና ብርሃፅና ከነጥፍእ ረሃብ ከነውሕስ ንባር ሰላም ክነሃንጽ ብዝጭበት ዕማም ንረጋግጸሉ ብመትከል ከምዘይጠለምናዮ ንምሓለሉ ማሕሊ ሓቂ ከምዘየግናዕናዮ ብግብሪ ብስራሕ በዝ በጻሕናዮ ብሕጂው ንጉየ ዕጽፍቲ ዝኸድናዮ ብዝኽሪ ጽምታ ንስማዕ ብስራሕ ንሰኒዮ መብፃዓና ንሕድስ በዛ ዝኽሪ ኣብዛ ህሞት ንህንፀትን ውሕስነትን ሃገር ንሰጉም ክሳብ ኣፍሞት ኣብዛ ዝኽሪ ስውእ በዛ ኽብርቲ ዕለት ኣብ መስመር ፍትሒ ኾይንና ከይበልና ምንቕ ብባህልን ምክባርን ከይፈጠርና ፍቓቕ ንኽዶ ንኽዶ ንንገዶ ብዝኽሪ ይሕልና ብፍልጠትን ዕጥቅን ተግባራት ሰኒና ነዚ ዕንቀፍ ርኢና ሰገጥ ከይበልና ንሕሰም ክንሰግር ሓድነት ዓጢቕና ብልቢ ሃጢምና ኣብ ዝኽሪ ሕልና ብሓሳብ ንተዓዘር ናብ ሰፈር ጀጋኑና ሕሽኽትኦ ንስማዕ ልብና ከፊትና ሕልናና ንፅና ዘለዓለማዊ ዝኽሪ ንሰማዕታትና
1: መገሻ ዘርሓቐ ንዓናን ምስሌናን ይዝከር ኣሎ በኣናን ከማናን ከልካሊ መዓት ከልካሊ መከራ ከዋሊ ዕርቃን ኣባይ ከይደፍራ ሓሊፉ ጅግና ምእንቲ ኤርትራ ዓጋቲ መከራ ከልካሊ መዓት ደባሲ ሕዙናት ሓባሲ ንብዓት ንብዓት ኣሕዋቱ ሓላዊ ክብረት ሓላዊ ምድሪ ንኺድ ንንገዶ ኣብ ሰፈር ሰማእቲ ነቲ ጅግና ኰስኳሲ ሓድነት ንኺድ ንንጐዶ ኣብ ሰፈር ሰማእታት

0: ህፃናት ብዛዕባና ዝገብርዎ ተዘክሮ ሓደ ካብቲ ብኣሰርና ንምስዓብ ዝኣተዎ ማሕላ እዩ እና ሻዕኻ ይምስጠኒ ሓበን ይስምዓኒ ኣብታ ብዘይትምለስ ህይወትና ዘምፃናያ ሓራ ኤርትራ ትነብሩ ህላውነትኩም ኣብ መስዋእትና ዝተመርኮሰ እዩ ናፅነት ንምምፃእ ኾነ ልእላውነት ንምቕጻል ክቡር ህይወት እንተዘይንኸፍል ሃገርና ይመሃለወትን ንሕና ኻባኹም ካብቶም ህልዋት ንጽበየ ህያብ እንተሎ ስልጥንቲ ሃገር ምህናፅ
1: ጽቡቕ ኣለኻ ንሕና እኮ ፍትሒ ራህዋ ሓድነት ስኒት ዓንዲ ማእከልኩም ክኸውን እዩ ትፅሚትና እቶም ንዓና ተፍቅሩና ዜጋታት ነቲ ኽብርታትና ጽቡቕ ጌርኩም ክትክስክስዎ ይግባእ
0: ንስየትናትና ዕላማ ንድሌትን እቶም ብፆትና ድማ በዚዮም ዝዝክሩና
1: ብፆት ካብ በልካሲ ሓደ መላፂተይ ዝብለኒ ዝነበረ ብፀያ ዘኻኺርከኒ ኣብቲ እዋን ብዛዕባ ዕርክነትና መላፂተይ ብምባል ዝፅሓፎ ሕደማ ነይሩ መላፂተይ ዜማ እውን ፅቡቕ እዩ ዝስይም ነይሩ መላፂተይ በስ መላፂተይ ኣዘኻኺርከኒ

እቲ ገርህ ልቡ እቲ ሕሳስ ልደ ካብታ ሕቕፉኻ ምፍላይ ዘይለመደ ካብታ ወፍርኻ ትምለስ እናመሰሎ በቲ ገርህ ልቡ ክጽበየካ ውዕል ኣሎ ቅጅል እናበሎ ኣጻብዑ ሒዝካ ዘዛወርካዮ ሕቑፍ ኣቢልካ ዘማሞቕካዮ ምናትካ ተተርእሱ ዝደቀሶ ለይቲ ቡን እናሰተና ዘልመካዮ ፃውቲ ስእልኻ ርኡ ሕንቕንቕ እናበሎ ከውርዶ ክሰቕሎ በቃ ውዕል ኣሎ ኣይትውፅኢ ማማ ባባ ምስ መፀ ማዕፆም ምስ ካሕኩሖ ገዛ ተዓፂኡ ከይፀንሖ እናበለ ንሳያ ዘረብኡ ክወፅእ ክኣቱ ድቃስ ሓሪምዋ እዛ ሂወቱ ሓንቲ ያ ሕትኡ ዘይትቕየር ሕቶ መዓሲ ዝመፅእ ባባ ክኸፍቶ በቃ ከምቲ ካይዳኻ ትምለስ እናመሰሎ ኣብ ኣፍ ደገ ኮይኑ ክጽበየካ ውዕል ኣሉ ግንባሩ ስዒምካ ዝተፋነኸ እዩ ክምለስ ኤልካ ዘይተመለስካዮ ክመፅእ ኤልካ ዘይመጻእካዮ ሓንቂቑ ዘይጸገበካ ስዒምካ ዘይጸገብካዮ እቲ ሕሳስ ልደ ወድና ኣይቀበፀካን ዘይትቕበፅ ኮንካዮ ከም ገለ ድምፂ እንተሰሚዑ ማኣዲ ዘሊሉ ዕዝር ንደጊ እዩ ትምለስ እናመሰሎ ሃንደበት ትመፁ ንግዳ ምጎይ ክኸፍተካ ማዕፆ በቃ ባባ ክመፅእ ኢሉ ነዛ ጣዓመቱ ኣብዛ ትሽትሹ ቓቒሩ በቃ ዕዝር ንጎልጎሉ ነዛ ሃገር ብዙሕ እዩ ተኸፊሉ ሰማእ እዛ ሃገር ብዙሕ እዩ ገዲፉ

0: እዚ ብዛዕባ ሕሳስ ልደ ወድኻ ክትገልጾ ዝጸንሐት ስምዒተይ ተንኪፍኒ ለከ ንሃገር ኩሉ ዋላቲ ህፃን ይዋጋ ኸፍ ኢልላ ከምቲ ንሕና ምእንቲ ሃገር ምንባርና ሓዲግና ዘይ ምንባር ዝወሰና ኩሉ በቢ ዘለዎ ንሃገር ዋጋ ኸፍ ኢልላ እዩ።
1: እዋ ኩሉ በቢ ዓቕሙ ዋጋ ኸፍ ኢሉ እዩ። ሰብ ኣብ ህይወት ዘመኑ ብዙሕ ጉዕዞታት እዩ ዘካይድ። ኣብ ኩሉ ጉዕዞኡ ድማ ነቲ ዝደልዩ ንኽረክብ ንኽዕወት እዩ ዝነብር። ዝኾኑ ጉዕዞ መፈክስ ኣለዎ፣ ምዕለብ ይሁን ኣለዎ። ንኽልቲኡ ዘራኽብ ድማ እቲ መንገዲ እዩ። እቲ ተጓዓዛይ ካብቲ መበገሲ ተበጊሱ መንገዲ ሒዙ ናብቲ ምዕለቢ ዝደልዮ ቦታ ይኸይድ። ገሊኡ ንጉዕዝኡ ብዓወት ኣብቲ መፈጸምታ ኸብጽሖ ኸሎ፣ ገሊኡ ግን ናብቲ ዝደልዮ ቦታ ከየብጽሐ ይተርፍ። ስለዚ ዝጀመርካዮ ጉዕዞ ኣብ መፈጸምቱ ኽተብጽሖ ኸለኻ

0: ዕወት እዩ። ዕዉታት ክንከውን ከዓ ኣብ መትከልና ክንፀንዕ ጥራይ ዘለና፣ ፅንዓት ኣብ መትከል ከዓ ቆራፅነት ይሓትት እዩ።
1: ወይ ሓትት ዓንድ ሕቆ ሰውራና ጽንዓትና እዩ። እቶም ሰዓብትና ናይ ብሓቂ ሰዓብቲ ተኾይኖም ክመስሉና ጥራይ ዘለዎም ምምሳል ብኣፍን ቃልን ዘይኮነ ብግብርን ብልብን እዩ።
0: ንዕና ክመስሉ ዝብህጉ እንተኾይኖም ግድነት እዮም ክመስሉና ዘለዎም።
1: ጽቡቕ ዝኾነ እምነት እዩ፣ ግን ካሓተካ ኣሎ።
0: እንታይ ዝሕተት ተረኺቡ ዳ?
1: ኣብቲ ዝነበርናዮ ሰፈር ሎምሲ ንምግዳል ከመይ ይጥምትዎ ኹን ማለተይሲ ከመይ ይርእይዎ?
0: እቲ ዘራኽበና ሰንሰለት ተሪር እዩ፣ ግን ንምግዳል ከመይ ከም ዝጥምትዎ ንተዓዘቦም ኣሎ።
2: ከምዚዩ ምግዳል ኣብራኽካ ኣሚንካ ኣብ ረመፅ ምስጓም፣ ባህግኻ ቐቲልካ ዕላማ ምቕዳም፣ ነብስኻ መሊኽካ ዘይከኣል ምኽኣል ዘይእመን ምፍጻም። ከምዚኡ ምግዳል
3: እቲ ሕቶቶ ሕቶ ክንዲ እምባደንደን ሓደራ ተለጢትካ እቲ ዓቕሚ ውሱን ኣብ ቀዝሕን ረመፅን ሓዲርካ ምውዓል ርሑካ ምምናን በቃ እዙዩ ምግዳል።
2: ጊዜ ተተርኢሱ ዝደቀሰ እዋን ምስ ዓማጺ ኣሻርዩ ዝሓንገደ ዘመን ዝኸርዘዘ ፖለቲካ ብደም ከተበራብሮ ዘይጽወር ክትጸሮ ዘይንበር ክትነብሮ ደፊርካ ምጐዓዝ ናብ ዓዲ መስዋእቲ ከምዚዩ ምግዳል ንርስቲ ንጉልቲ
3: ቀምታ ተሐሪምካ ለይቲ ከተውግሕ ቀትሪኻ ተደፊኡ ልዕሊ መርፊ ምብላሕ ካብ ዒላ ዝቕዳሕ ደም ከም ዘለካ ትንፋስ ከተውዕል ብደም ተዘፍዚፍካ ሰብ ክንስኻ ንሰብ ክትብል ዋሕስ ብሕይወት ከምዚዩ ምግዳል
2: ልዕሊ ጭርሖ ዝኸይድ መብፅዓ እናተወዳእካ ከም ትመክኽ ሽምዓ ሰብ ክንስኻ ሰብ ምዃን ገዲፍካ ኣሎ ዝበሃል መከራ ተቐቢልካ ከምዚዩ ምግዳል
3: ፍርሒ ከይፍንጠሰካ ጸቒድካ ንውሽጢ ቃልሲኻ ምቕጻል ከምዘይብልካ ጸቒ ተጠሚምካ ምኽኣል ንሕማቕ እዋን ስንኻ ምንካስ ረኺብካን ስኢንካን ምንባር ምንብባር ኣብቲ መስገደል እቲ ዘይንቡር ንቡር ከምዚዩ ምግዳል
2: ብላዕሊ ሞደሻ ብታሕቲ ሞደሻ እናተቐጥቀጥካ ኸም ርእሲ ማሕረሻ ዝወረደካ ምቕባል ሃገር ንኽሕሻ ስጋኻ ክስኽተት ኣብ ዝረሰነ መቕሎ እንትርፎ ርሑ ዝመነነ ኩሉ ድዩ ዝኽእሎ
3: ወዲቕካ ምርኮ ኣብ ኢድ ጠላኢ ግፍዒ ክፍጸመካ ዳርካ ኽትርኢ ኢዶም ክሳብ ዝምናዕ ዕሉላት መርመርቲ እንግድዓ ገጪቡ ብብርቱዕ መውቃዕቲ ብጕጅለ ኮይኖም ግዜ ከይፈለዩ ድስቅ ከብሉኻ እናተበራርዩ እናወድኣካ ክተወድኦም ምኽኣል በቃ ከምዚዩ ምግዳል
2: ኣየወእ ሓደ ድኅሪ ሓደ ኣጽፋር ተነቒሉ ጻዕዳ እግሪ ጨቂው መሰናግለ ተሰይሩ ትንፋስ ዝኸልእ መግረፍቲ መሪሩ ልዕሊ ደረት ጭካነ እምብዛ ዛይዱ ዘይጽወር እናኾነ መርመራ ከቢዱ ትንፋስ እናሓለፈ ዘይከኣል ምኽኣል ስጋ ለበስ ክንስኻ ኣፈይ ኣፍላም ምባል ከምዚዩ ምግዳል
3: ዘፍርሕ እንዳረአዩ ክትለፋለፍ ክጥበዩኻ ዘስክሕ ኣፈቲኖም ክትኣምን ሰኪሕኻ ብርእስኻ ተተኸሉኻ ኣብ ጨናዊ በድኒ ምነቕ ምባል የለን ምስ ተነኽሰ ስኒ ኣብ ባሕሪ ከብድኻ ዓቒርካዮ ምስጢር ምሕር ተጠሚምካ ክሳብቲ መቓብር እዚዩ ምግዳል ዘይጽወር ምጻል።

ጾም ሰማእቲ እንኮ ትንፋስ ንብርዒ ታሪኽ ኣብቲ ህልኽ ምስትልኽ ኣልቦዕ እንጋለት ከብዱ መቓልሑ እናድሃየ ህዝበይ ጽገበለይ ንዝበለ ከመይ ዘይጾመሉ እጾመሉ ወ ንጹሃት ገገፊፉ ጉድጓድ ከዋኽብቲ ምስ ምህራፉ ልብታትና እምበር ተገሪፉ ስእነት ርሒቑ ርኽበት በሪቑ ብሌን ዓይንና እናነጠቑ ኣዒንትና ውቅያኖስ ተጾሚቑ ሎምን ትማልን ስለ መሬት ካልኢትን ከይዕረፉ ቀባር ዝጸንሐ እናተቐብረን ኣንፉ እናተኸፈለ ንእስነት ግና ኪኖ ንብዓት ብትብዓት ብጽንዓት ብዅርዓት ብልምዓት ኣብዛ ጾም ሰማእትና ጾም ንስሓተ ኣንጊትና ንፍትሽ ዶለና ሕልናና ኣብዛ ፍርቂ መዓልቲ ንጾም ዶለና ዱዓና ፋቲሓን ጸምቢርና ዝባን ሓርበኛ ንጾም ዶለና ቀያሕትን ጸለምትን ደምን ዕጽምትን ከፊልና ንጾም ዶለና ጻዕርን ሕድርን ገፋጊፍና ንጾም ዶለና።

ወዳይ ወዳይ ጓለይ ብልብየ ዘፍቅረኩም ብሕልናየ ዝዝክረኩም ህየዋን ኢኹም ዘይሞትኩም መስዋእቲ መስዋእቲ ኢኹም ገንሸል ገንሸል ኢኹም ነዛ መሬት ናይ ሰማእቲ ዓደይ ደቀይ ብቕሉ ማህፀነይ ፍረ ዘርአይ ኩሉ ናትኩም ይዝክሮ ብኣንክሮ ነቕለኹም በይኑ ፍሉይ ነይሩ የሕዋት ይስዕቡ ዝኣተኹሞ ኸኣቱ ዝረገጽኩሞ ኸርክቡ ዝጠዓምኩሞ ኽጥዕሙ ደቀይ ወደይ ጓለይ ንስኻትኩም ነርኩም ናይ ልቢ ፍቕረይ ንነዊሕ እዋን ዝነነኽምዎ ውነይ ብጽንዓትኩም ጸኒዐ ኣብ ዓደይ ብግብርኹም ኰሪዐ ምስ ህዝበይ ኣይፈራሕኩም ብድሕሪኹም ብዝናቢ እናፈለጥኩ ኸም ዘይብለይ ዘብሪ ኣቦኹም እኳ ተኾነ ጸዊዓቶም ሞት ዘይተሓሪ ደቀይ ኣብቲ ዝሓለፈ እዋን ይሓስብ እሞ መንቀሊ ልበይ ንዓኹም ይደሊ ይመላለሶ ምስልኹም ብስእሊ ክዳንኩም ከለሊ ኽፈላሊ ሸቲተ ኽስዕሞ ኣብ ሕቕፈ ይክበሊ ነበረ ግና ፈጣሪ ሰንጋሊ ተሓቢአ ዝነባዕክዎ ንሰማይ ጠራዕክዎ ልበይ ከፊተ ዝጸለኽዎ ኣደ ጅግና ኾንኩ ነዊሕ እዋን እንዲኹም ተፈሊኹምኒ ካብ ጡበይ ጡብዛ መሬት ካብ ዝባነይ ማእገር ብጾት መብፅዓ ዝኣተኹም ንናጽነት ደቀይ ጊዜ ምስ ኣኸለ ናጽነት ኮነ ጀጋኑ ኽጐዩ ርእየ ተሓቢነ ተኣት ኣለኹም ኢለ ኣብ ቅርዓተይ ምርኩሰይ ደጊፈ ደው ኢለ ክሓኽፈኩም ክስዕመኩም ከም ኵሎም ጀጋኑ ኣሕዋትኩም ድሕሪ ዝዅሉ ግና ደቀይ ብሓሳበይ ከምዚ ኢለ ትመጹኒ ክርእየኩም ድየ ዋላ ጽንዒ ኣይንመጻክን ኢና እንታይ ከም ትብሉኒ ንልበያ ኣደናጕየ መስዋእትኹም ጥራይ ክንገር ሽንኩም ተጸቢል ደቀይ ወደይ ጓለይ ድሕሪ ቕሩብ ኣዋርሕ ግና ብጾትኩም ልኢኽኩም ዘይረስዑ መዋድቖኹም ዘይደርበዩ ክታብ ኪዳን ዕላማኹም ብዓውታ ደርጉሕዎ ዝርዝር ስምኩም ከም ወላዲት ሓውን ተተኣጕደ ኸብደይ ከም ተጸባይት ንብዓት እንተጸረረ ዓይነይ ወሲነ ግና ወሲነ ከተርር ጽንዓተይ ብዕልልታ ኣልዒለ የማናይ ኢደይ ዓወት ንሓፋሽ ደርጒሐ ድምፀይ ዘተባብዑ ዘጽንዑ ዘርግኡ ዘኽርዑ ብጾትኩም ኣለዉ ዝእብዱ ደቀይ ኣጆኹም ጸጽቡቕ ናትኩም ዝመረረ ዘሕለፍኩም ጅግንነትኩም ኣዕሊሎምኒ በብሓደ ናይ ውዕለኹም ደቀይ ብቕሉ ማህፀነይ ፍረ ዘርአይ ሎሚ ሎሚ ግና ኣብቲ ዝሓደርኩምሉ ኣኽራን ምስ ጸበባ ንሱ እቲ ዝወደቕኩምሉ ኾይኑ ጸጋ ኣሳግድ ኩሉ እዛ መሬት ጐላጉል ኮይኑ እልብስቡሕ ለምለም ወኒኑ በሉ ደቀይ ዘርኢ መሬት ዓደይ ኣይሞትኩምን ኣይሞትኩምን ኣለኹ ይርኤኩም ኣይረሓቕኩምን ኣይረሓቕኩምን ይቐርብ ኣለኹ ኽትንክየኩም ሙሉእ ዕረፍተይ መገደይ በኣኹም ክቡር ዩ ኽብርታተይ ጽንዓተይ ብሳለኹም ኣዴኹም እየ ኣዴኹም ቅሰኑ ዞም ደቀይ ቅሰኑ ቅሰኑ

ይርኢ ይሰምዕ ይምዕድ ይቐጽዕ ሕድሩ ንዘይቐበል መንፈሱ ረቢሹ የብሎ ሸንኰለን።

0: ዝተባረኸ መንፈስ ይኸዶ ትጉዕዞ
1: ጋንኩም ልስከብ ሸሃዳና ጋንኩም ልስከብ ሸሃዳና ሰብ ለምርወት ወለመት ሰባል ጀላብ ወጠን ቤዜኩም እተቕታል ሓበንዳይም ሓሬኩም ወሰንፋል ዛይቱ ሓጠርኩም ኣለቡ ተምሳል ፋሽለ እስትህለኩም ሆርያ ውዕላል ደምኩም ሰተየት ክእበር ሄት ዓድና እንጎዖኩም ሻመተት ከበርደ መቕጠና ሕርየት ኣልበስኩማ ወሞዳየ ሰና ኣባሬት ምንእኪት ቀበርኩሞም ዕድዋና ስያደደ ተዓቀበት ሸነት መጦር ስነና ኣስተሻትኩም ጀላባ እብኣሰርትለ ላመንኡሽ ዓራ ወጠን እግል ትሀለ ኣርውሓቶ ሃባ ነቢር እግል ልተላለ ፍቕር ጋረፈዩ ምታዕ ወላ ሕዋለ ክብር እግል ልትሃርተት ውኢልብለ ከበትኩማ ጠልገት ኣባይ እትብሶት ወንሓር ዓውተ እግል ገቢል ትበው ለርሕ እትፈግር መዓጸማ ኣድረስኩና ስብእነት ወሓጠር ሞትኩም መውዒ ኢላ እትሓዝያ ወፅርፀር ፍቱውያም እንቱም ውሕርያም እብኩም ንኣሳቅር ጋንኩም ልስከብ ጋንኩም ልስከብ ኢናእታርሃ ግራኩም ፍራሽ ሸሃዳና ሃሌና እተእሰርኩም ሳብታምሕና እተመርበይኩም እግል ንዓምርትኩም መፊናኩም ንዓቅባ ኤርትርያ ኢንትረስዓ ኣማነትኩም ሸሃዳና ዲመ ልትዘከሮ ዓውቴ እግል ገቢል
2: ጥኔት ድሕሮ ኩናት ክንደቕደቕ ጸኒሑ መዳፍዕ ኣጽቂጡ ነጋሪት ናይ ኩናት ቃናኡ ለዊጡ ሻምብቆ ብረታት ንታሕቲ ሰፊሉ ህልም ይበል እምበር እንታይ ክናፍቐሉ ዝገርምኒ ግን ካብ ኩሉ ካብ ኩሉ ድምፂ ናይ ክራረይ ኣብኒ ለዚቡ ቅኔት ድሕሪ ኩናት ከመይ ድዩ ቃነው ክራረይ ሰቒለ ክሞኒ ኣብ መንደቕ ገዛና ሓመድ ክበልዓኪ ምስ ረኣኹ ግና ንዕድኣ ንዕኒ ክራረይ ንዕኒ ንስኽ ትብልዮ ክንደይ ኣሎ ብልበይ ክራረይ ጅማትኪ ወጢርኪ ኣድርስሎም ድርሳን ኪድሞ ብጽሕዮ መቓብር ቡፃን ረአዮሞኒ ቤቶም ትሕቲ ምድሪ ቅኔት ድሕሪ ኩናት ጌርኩሞ ከረሪ ንብዓት ኣንጥብሎም ውዒ ንብዓት ፍቕሪ ሰፈሮም ከብቁል ቀያሕቲ ፊዮሪ ክራረይ ኳሓኩሕ ክእተዊ ብጽሒ ገዛ ገዛ እህህታ ነኪላ ብቐስታ ብላዛ ንሰይቲ ኣድመቖም እንከላይ ንወዳ ሞያኣ ነጊርኪ ደብስዮ ከርሳም እቶም ኣነ ዝርኦም ንሶም ዝርእኒ ዘኽዱድ ዝነበሩ ትማል ይብወኒ ነተን ሽኮ ኣጋሮም ትማል ዝዘለላ ዘይከም ሽዑ ሎሚ ዓዲ ዝወዕላ ሕላይ ሕለይሎም ክራረይ ናይ ዓላ ስሙም ኣግዙፍዮ ቶም ዝወዓሉላ

0: ኣብ ኣፍላን ኣብ ክፍላን ኣብ ሸዊት ዕድመኦም ቋሕ ክትብሊ ዓዶም ዝሃብኹ ዓይኖም ነታ ዘንድድ ንብዓት ዘዋሓዘታ ዲኦም ነቲ ውሒጥዎ ሰም ዝበለ ቦኦም ኣውዲቕካ ትወድቕ ኢሎም ክወርዕሎም ምስ ቁንቋን ገዲፍኪ መዝሙር ዘምርሎም መዝሙር ዘምርሎም
1: ከመይ ውዒልክን ከመይ ውዒልኩም። ብኣጋጣሚ ዚረዚን ዕለት ኣብ ሚኒስትሪ ዜና ንዘለኒ ናይ ማእሰርቲ ተመክሮ ንክካፍል ስለ ዝዓደንኩምኒ ኣዝዩ የመስግነኩም። ምናልባት እዚ ዝውሃበኒ ግዜ ንዓሰርተ ዓመት ተመክሮ ብዓሰርተ ደቂቕ ክግለጽ ዘይከኣል ነገር እዩ። ብዝኾነ ግን ብመጠንቲ ተዋሂቡ ዘሎ ግዜ ንዝዓበዩ ኣሕዋተይ ንዝነኣሱ ደቀይ እንታይ ኣሓሊፉ ዝሃገር ንእሽተይ ተመክሮ እንተመሓላለፍኩ እውን ቀሊል ስለ ዘይከውን ኣነ ኣብረህት የማነ ይበሃል። ኣብ መጀመርያ 75 ተወዲበ ኣብ መጨረሻ 75 ከዓ ናብ ዝበ ሓይልታት ተሰሊፈ ኣቦ ጠሎኝ 6 ብሪጌድ 8 ነይረ። ብድሕሪኡ ኣብ ብዙሓት ዓበይቲ ዓውደ ውጋኣትን ንኣሽቱ ዓውደ ውጋኣትን ተሳቲፈ ኣብ መጨረሻ ኣብ 1979 ምዝላቕ ኣብ ዝነበረሉ ግዜ ድማ ኣብ ዓጎንበሳ ከቢድ ምርብራብ ኣብ ዝነበረሉ ኩናት ብከቢድ ከብደይ ኣፍ ልበይ ክሳደይ ተወጊአ ምስ ወደቕኩ ብፆተይ ከዓ ኣዝዮም ኣብ ፀዕፀዕ ኩናትን ኣዝዩ በዳህ ነገርን ስለ ዝነበሩ ክልዕሉን ይከኣሉ። ኣብዚ ግዜ እዚ ጸላኢ ኣብ ትሕትና ስለ ዝነበረ ብቡንባኢ ተወጊእካ ማለት ስምስኻሎ ማለት እዩ። እቲ መጀመርያ ክንሪኦም ከለና ብማዕዶ ክመፁ ከለዉ እቶም ብማዕዶ ዝመፁ ዘለዉ ናባና እሶም ይመሲልና እንተኾነ ግን ተፀጊዖምና ዝሓደሩ ስለ ዝነበሩ እዮም ሽዑንሽዑን ቡንባኢድ ምስ ደርበዩ እታ ዝተደርበየት ቡንባኢድ ከዓ ንዓያ ረኺባ። በዚ ምክንያት እዚ ከዓ ኣብይ ጸላኢ ወዲቐ ማለት እዩ። ኣበይ ከም ዘለኹ ክፈልጥ ኣይክእልኒ ደም ብኣፈይ ብዙሕ ነገር እቲ መውጋእቲ ቀሊል ኣይነበረን። ካብኡ ን30 ሰዓት ዝኸውን ዝኾነ ረድኤት ኣይረኸብኩን። ድሕሪ 30 ሰዓት ሓደ ኮረኔል ካብ ከረን መፂነቲ ኩነታት ዝከታተል ኣብኡ ተዘርጊሐ ምስ ረኣየኒ እንታይ ዝኾነ እዩ ጓልዴ ገለ ዝፈልጦ ነገር የብሎን ይሓቶም ነቶም ወታደራት ሴት ነች ምርኮኛ ናት ገለ ይብሎ እንተዳ ፅቦ ኢላ ዳግማ ድኾነ ይብልን ገለ እንዳበልኩ በዛ ድመፃ ኩላ ሄሊኮፕተር ጌርኩም ንኸረን ዝሰድዋ ኢሉ ኣብ ከረን ከይደ መጥባሕቲ ተገይሩለይ። ድሕሪ 7 መዓልቲ ብነፋሪት ኣስመራ ኣብ ኣስመራ ካ ኣብቃኛው ንሓደ 6 ወርሒ ተሓኪመ ማለት እዩ። ስለዚ እቲ ቤት ማእሰርቲ ብኸመይ ከም ዝኣተኽዎ ንምባለየ ነዚ ታሪክ ሂወተይ ዘምፆ ዘለኹ እምበር ብዛዕባ ታሪክ ሂወት ጓልየማነ ስለ ዘይኮነሎም መዓልቲ ኣብቲ ካልእ ትሕዝቶታት ናይ ኣብያተ ማእሰርቲ እንታይ ከም ዝነበረ እየ ክገልፅ ተቐንዲ መፅየ ዘለኹ። ዝተኣሰር ኩሉ ኣብያተ ማእሰርትታት ኣብ 2 ኣብያተ ማእሰርቲ እዩ። መጀመርያ ብኣስመራ ብሓስሓስ ካልኣይ ከዓ ኣብ ኣለም በቃኝ። ኣብዚ 2 ቦታ እዚ እንታይ እዩ ትምረት ናይ ማእሰርቲ? ንበዝሕ ሰብ ብዛዕባ ማእሰርቲ ክሓስብ ከሎ እቲ ትቕጥቆጦ፣ እቲ ትምርመሮ፣ እቲ ትርሸኖ እሱ ጥራሕ እዩ ከም ሓደ ዓብዪ ብድሆ ወይ ከዓኒ ከቢድ ነገር ኢሉ ክገልፆ ዝደሊ። ኦፍኮርስ ዝኾነ ሰብ በብናቱ ኣንግል ክጥምቶ ይኽእል እዩ። ንስኽ ብኸመይ ትጥምትዮ ምረት ናይ ማእሰርቲ ኢልኩም እተተሓቱኒ ግን እቲ ኣዝዩ ከቢድ ኣብ ስነ ኣእምሮ ዝተርፍ ነገር እዩ። እንታይ እዩ ትብ ስነ ኣእምሮ ዝተርፍ? ማህረምቲ ምቕጥቃጥ፣ ኣብ ማህፀን ደቂ ኣንስትዮ ብበትሪ ምብልሻው፣ ኣብ ብልዕቲ ደቂ ተባዕትዮ ብዝተፈላለየ መንገዲ ንኸይወልዱ ንኸይወልዳ ዝግበር ወይ ከዓ ትምርሻን እውን ብኣቕሊል ርእዮ ማለት ኣይኮንኩም። ግን ንሓንሳብ ይንሱ ንዓሰርተ ዓመት ንዓሰርተ ሽዱሽተ ዓመት ንዓሰርተ ሓሙሽተ ዓመት ብፍላይ ናይ ኣለም በቃኝ ክገልፆ እንተኮይነ ኣብ ኣለም በቃኝ ጸላኢ ኣብኡ ምስ ተወካ ዝኾነ ሰብቲ ፌስታል ኣቐሚጥዋ ኸማ ነታ ፌስታሉስ ኣበይ ኮም ነትህሉ ኢሉ ዝፍትሻ እዩ። ደርጊ ንዝኣሰሮ ሰብ ኣበይ ከም ዘሎ ኣይዝክሮን እዩ። ኣብኣ ምስ እተውካ ምስ ጓሓፉካ ኣኺሉ ኳ እዩ። እተን ዝወሃባኻ ስንቂ ሰለስተ ባኒ ንመዓልቲ ብእምኒ ድስበራ ኣብ ውሽጠን ከዓ ፅፍሪ ደሎ ጨጉሪ ደሎ ገለ ዘሎ ብእጋሮም ድለወስዎ እስኒ ድወሃባ ሰለስተ ባኒ ንጉባዝ ደቂ ተባዕትዮ እዚአን እንታይ ኮኖ መንፀፍ ዲዘድልየካ ኮበርታ ዲዘድልየካ ክዳን ዲዘድልየካ ሳምና ዲዘድልየካ እዚ ንዕኦም ኣብ ርእሶም ኣይመፅን እዩ። እስኻ ከምዚ በዕልኻ ደሊኻዮ ዝኣተኻ ነቲ ቤት ማእሰርቲ ኩሉ ንነብስኻ እትገብሮ ኣገልግሎት ብናይ ገዛእ ርእስኻን ብናይ ስድራኻን ብናይ ህዝብኻን እዩ። ካልእ ተወሳኺ እንታይ ኣሎ ትብድሆ መተ ኣስርትኻ ይ ኣሳሪኻ እየ ዝብልኣኒ እንታይ መተ ኣስርትኻ ይ ኣሳሪኻ ክትብል ከለኺ ክትብሉኒ ከገርመኩም ውን ይኽእል ይኸውን። እቲ መተ ኣስርትኻ እንታይ ዝዓይነቱ እዩ? ቀታሊ ሰብ ሰራቂ ዝተፈላለየ ዓይነት ብቋንቋ ኣይትረዳዳእ ብባህሊ ኣይትረዳዳእ ንዓሰርተታት ዓመት ዝተኣሰረ ኣብኡ ኣፅፋር ናይ እዳዎምን ኣፅፋር ናይ እገሮምን ኣበይ ዝበፅሐ ረዳእ ዘይብሎም በፃሒ ዘይብሎም እቲ መንግስቲ ቁሊሕ ኢሉ ዝኾነ ነገር ክገብረሎም ዘይክእል ነዚታት እንዳረአኻ ካብ ሓደ ካንቸሎ ከይወፃኻ ምስ ከምዚኦም ጥራሕ ክትነብር እንታይ ዓይነት ሳይኮሎጂካል ፕሮብለም ኣለዎ? ኣዝዩ ከቢድ። በቢ ሂወትና ሞን ሕጂ ንፈትና ኣብ ገዛኻስ ኮፍ ኢልካ ሰለስተ ኣርባዕተ ሰብ ከይወፃኻ ንዓሰርተ ዓመት ንፈትና እስከ ዋላቶም ትፋለጥ ከለኻ ከማን ኣይክትሰማማዕን ኢኻ። ምስ ዘይትፈልጦም ክንዲ ዓይነት ባህርታትን ባህልታትን ዘለዎም ኣብ ከምዚ ዓይነት ገዛ ኣብ ከምዚ ዓይነት ቤት ማእሰርቲ መውፅኢ የብልካ ዝኾነ ይኹን ለውጢ ዘይብሉ ነገር ክትነብር ከለኻ እዚ እቲ ማእሰርቲ። ኣነ ብወገነ ክትንትኖ ከለኹ ናይ ማእሰርቲ ምረት ምቕጥቃጥ ቀሊል ኣይኮነን፣ ማህፀን ምብልሻው ቀሊል ኣይኮነን፣ ብልዕቲ ወዲ ተባዕታይ ምብልሻው ቀሊል ኣይኮነን፣ ምርሻን እውን ቀሊል ኣይኮነን። ኣቕሊለ ርእየ ይኮንኩም እዚ ንግዜ ዝውዳእ ነገር እዩ። እቲ ክብስብስ ዝፀንሐ ብስና እምሮ ክብስብስ ዝፀንሐ ቤት ማእሰርቲ እሱ ንኩ ሓደ መዓልቲ እንተ ብሕማም እንተ ብምርሻ ንኳ ክመውት እዩ። ግን ኣብ ከመይ ዓይነት ሲትዌሽን ፀኒሑ? ኣብ ከመይ ዓይነት ሂወት ፀኒሑ? እዚ ኩሉ ክንዲዚ ዓመት ኣብቲ ቤት ማእሰርቲ ዘሕለፈ ሰብ ኩሉ ትሮማ የብሉን ኢልና ክንዛረብ ኣይንኽእልኒ ኢኻ ካብ ነብሰይ ጀሚርካ። ማናት ቀሊል ነገር ኣይኮነን። ምስ ዘይትደልዮ ክትነብር ምስ ዘይሰማማዓካ ክትነብር እዚ ኮነልካ ዝተሰርሐ እዩ። ቀለልቲ ይኮኑ የእምሮኻ ክባላሽዎ ዕላማኻ ክትቅይር ክትባሳጮ ተባሳጭኻ ክትክሕድ ንመተኣስርትኻ ንብፃይካ ንሕሊፍካ ክትህብ ኮታፍቲ ዕላማ ዘለካ ኣረኣያ ቶታልኽ ንክትድምስስ ዝተሃቀነ ነገር እዩ። ኣበስቢ ሰሞን ኣመሽሚ ሸሞን እዮም ካ ነትሰብ ኣብ ዝቐረባ ግዜ ድፀሓፋ መተኣስርትና ዝነበረ ተጋዳላይ እያቆም ምስግና ማለት ዋላ ጥቓጥቓሃሉ እምበር እቲ ፀገማት እቲ ብቐረባ ዘሎ እዩ ነቲ ቆረቡኡ ዝዕዘቦ። እንታይ እዮም ዝሰሪሖም ዝነብሩ ነይሮም ብፆትና ክገልፆ ከሎቲ መፅሓፉ ኣነ ኣንቢ እኒ ይበቃ። ክዳን እንዳሓፀብካ ናይ እሱራት ጨጉሪ እንዳቐምቀምካ ክትነብር ኣለካ። እቲ ኣብኡ ጉሒፉካ ዘሎ ኣሳሪኻ ዝኾነ ነገር ዝገብረልካ ነገር የለን። ስለዚ ልዕልቲ ዝብላዕ ድስተ ማቴርያል እቲ ሳይኮሎጂካል ግን ቀሊል ኣይኮነን። ምስ ዘይትደልዮ ሰብ ዋ ዋላ ሓዳር ጌርካ ውን እኮ ተተማኒኻስ ታገዛውን ትፀልአ ኮይኻ እዚኣ ብቐላላ ሞ ንርአያ ፎኳስ። ስለዚ ኣነ ብወገነይ ኣንግል ናይ ማእሰርቲ ብከምዚ ክጥምቶ እቲ ቀንዲ ምረቱ ዝረአየኒ ምናልባት ኣብ ካልእ ክስታይ እውን ክንኣትለና ምክንያቱ ኣብ ከምዚ ጥራሕ ክስታይ ክገብረኩም ኣይክእልኒ ኣኺሉ ኩ ድ ምረት ጥራሕ ድ ክትዛረቢ ኣለዎ ዶኸገለ ነገር ምቁር ዋላ ንእሽተይትኹን ዝብል ኣብ ነውሶ ከፍ ሓንጎል ክመፅእ

ይኽእል እዩ እወ ነይሩ እዩ እንታይ ነይሩ ቤት ትምህርቲ ነይሩ ዝተጠቕመሉ ሰብ ካ ተጠቒሙሉ እዩ ነቲ ካልእ እውን ዘይተጠቕመሉ ስለምንታይ ዘይተጠቕመሉ ኢልካ ኣይትምካሓሉን ኢኻ መጀመርያ ንኸብዱ ዝኸውን ነገር ክምእርር ክሰርሕ ላዕንታሕትን ክብል ክኽእል ኣለዎ ንጥራዛውቱ ንፒርኡን ዝኸውን ገንዘብ ክህልዎ ኣለዎ እቲ ገለገለ ብዝከኣል መጠን ሓጋዚ ዘለዎ ወይ ዝኸኣሎ ነቲ ነገራት ግን ናይ ክምሃር ዝኽእለሉ ዕድል ረኺቡ እዩ ከመይ ተመስሪቱ እቲ ቤት ትምህርቲ ኣብዚ እውን ፅቡቅ መረዳእታ ክህልወና እቲ ቤት ትምህርቲ ብእሱር እዩ ተመስሪቱ እሱር ገንዘብ ኣዋፂኡ ኩሉ ኣብ ዕስራታት ዓመት ስለ ዝነበረ ግዜኡ ብኾንቲ ከይጠፍእ ተባሂሉ እቲ እሱር ባዕሉ ተማሃራይ ባዕሉ መምህር ኮይኑ እዩ ነቲ ቤት ትምህርቲ መስሪትዎ እዚ ቤት ትምህርቲ እዚ ነቲ እሱር ጥራሕ ዘይኮነ ግን ዋላ ነቶም ወተሃደራት እውን ጥቀምሉ ነይሮም እቲ ስርዓት ከ ንምንታይ ይጥቀመሉ ሳንቲም የውፅሉን ፖለቲካሊ ግን ጥቀመሉ ነይሩ ቤት ማእሰርቲ ቤት ትምህርቲ ገይርናዮ መን ግን ቤት ትምህርቲ ገይርዎ ነቲ ቤት ማእሰርቲ እቲ እሱር ባዕሉ ምክንያቱ ቪዥን ስለ ዘለዎ ራእሲ ስለ ዘለዎ ኣብ ንኡስ ዕድመ ስለ ዘሎ ኩሉ ስለዚ እዚኣ ሕጂ ማለት ጎሴያ ክሓልፍ ኣይደልን እየ መን ገይርዎ ኣየገድስኒ ግን እቲ እሱር እውን ብመጠኑ ተጠቒሙሉ እዩ ምናልባት ገለገለ ሒዜን ዝመፃኹ ምስ ፍሉይ ዓይነት ታሪክ ናይ ምርሻን ዘጋጠመን ደቂ ኣንስትዮ ናይአን ሕልፍ ሕልፍ ኢለ ክሳይ ክውድእ ክፍትን እየ ኣብዚ ኣብ ሓዝሓዝ ቤት ማእሰርቲ ከለና ብ 79 ሓደ ኣምሳ ለቃ በየነ ዝተባህለ ወታደር ሓላፊ እዩ ነይሩ እቲ ውትድርና ኣብ ናይ ህዝባዊ ግንባር ናይ ምውዳብ ከዓ ናይ ዋህዮ ሓላፊ እዩ ነይሩ ንብዙሓት መሳርሕቱ ዝወደበ እዩ ኣብ መጨረሻ ኣብ ምዝላቕ ዝመፀሉ ግዜ ብዙሕ ሰብ ተስፋ ቆሪፁ ግላፅ ዝበሃል ነገር ነይሩ እቲ ግዜ እቲ እሱ ከዓ ነዞም ኩሎም ዝወደቦም ኣብ ትሕቲ ቀይዲ ከም ዝኣትዉ ገይሩ ከዲዕዎም ከምዚ ዓይነት ብብዝሒ ይረአ እዩ እታ ብፍልይቲ ስለምንታይ እየ ነዚ ኣምፀያ ግን ካብተን ውድባት በዓልቲ ቤቱ ኣብቲ ሰዓት እቲ ክትእሰር ከላ ናይ ክልተ ሶሙን ሓራስ እያ ነይራ እቲ ናይ ክልተ ሶሙን ሓራስ ምዃና ጥራሕ ዘይኮነ ግን ድሕሪ ተወሰነ ግዜ ምስ ሰለስተ ምስኣ እሱራት ዝነበራ ኣርባዕተ ፖሊስ ኣብ ሓዝሓዝ ዝተረሸና እዚ ኣብ መፅሓፈይ ካብ ደስፈርክዎን ኣሳእለን እዩ ማለት እዩ እዜን ኣርባዕትአን ተረሽነን እየን ሓንቲ ካብአን ኢትዮጵያ ዳዊት ትበሃል ናይቲ ጠሊሙ ደእሰረ በዓልቲ ቤት እያ እቲ ቆልዓ ኣዲኡ ብምስኣንን ፀባ ኣዲኡ ምስኣንን ሽዑ መይቱ ኣዲኡ ከዓ ተረሽና ስለዚ እዚታት ጎሲና ይኹን ሓልፍ ዘይግባእ ስለ ዝኾነ እየ እዚኣ ሕጂ ኣብ ናይ ሓዝሓዝ እያ ካልእ ዛይድ በላይ እዚኣ ኣብ ኣዲስ ኣበባ ኣብ ቴሌኮሙኒኬሽን እያ ትሰርሕ ነይራ በዓል ቤታ ቅድሚኣ እዩ ንሜዳ ኸይዱ እሳ ከዓ ብድሕሪ እዩ ተወዲባ እንዳሰርሐት ኣብ 1979 መስራቱ ጉባኤ ንሃማድእ ክትሳተፍ ንኣዲስ ኣበባ ምስ ከደት ተፈሊጣ ወንትድ ተባሂላ ኣሳእላ ፈቐድኡ ተዘርጊሑ ብፀትና ከዓ እቲ ሓበሬታ ስለ ዝረኸቦ ኣይቲ ኺዲ ተፈሊጥ ክለኺ ተባሂላ ኖ ደሓን ማጨሎት የኸይደ ነይረ ክብሎም የኢላ ተመሊሳ እቲ ንዓ ኸም ዘግበራ ምኽንያት ኣባ ኮረኔል እዮም ነይሮም ምናልባት ኣቦይተማዊቲ ኸውፃኒ ይኽእል እዩ ካብ ዝብል ክኸውን ይኽእል እዩ ብዝኾነ ሓንቲ መዓልቲ ዛይድ ኣብ ቤት ማእሰርቲ ክቆትሉን እዮም ኢላ ትፈልጥን እያ ነይራ ምስኣት ተኣሰራ ኣዝየን ልዑል ተራ ዝነበረን በዓል ፅገ የሴፍ ኣብ ኦኤዩ ዝሰርሓ ዝነበራ ክንደይ ግዜ ተመላሊሰን ዝምርመራ ዝነበራ እሳተን ክፍትሓ ከለዋ ንዛይድ ግን ኮፍ እዮም ኣቢሎማ ዋላ ብድሕሪ ኤኑን ክርሽኑን እዮም ኢላ ሓሲባ ኣይትፈልጥን እዮም ኣቦኣ ድሕሪ ሙማቶም ግን ሓደ ግዜ 30 እሱራት ካብ ኩሉ ዓይነት ኬይስስ ካብ ናይ ኦሮሞ ኢፒኣርፒ ኤርትራ ናይ ሃይማኖት ኩሎም ዝተፈላለዩ 30 ሰባት ተፀዊዖም ብድሮ ኣብ ኣለም በቃኝ ክፈትሑካ እንድሕር ኮይኖም ከምዚ ለሚንካ ዝኣተኻዮም ኣብቲ ቦታ ጎቲቶም እዮም ደውፅኻ ክፈትሑካ ከሎ ብዝንኻ ወጢጦም ንፅባሕ ክትፍትሒኹም ዝበሃል ንመጀመርያ ናይዚኦም ሰሚዕና

ኖርማል ኣይነበረን። እቶም ኣዝዮም ርእሲ ዝነበሮም ናይ ፖለቲካ ሰባት ተንቲኖሞ እዮም ነቲ ነገር። ንፅባሒቱ ንጉሆ ዛይድ ሓንቲ ጓል ኣንስተይቲ ዛይድ እያ ምስኦም ነራ 29 ደቂ ተባዕትዮ እዮም። ንጉሆ ሻወር እንዳገበረት ንዕውፅኢ ተባሂላ ኣብ ኢዳ እንታይ ሒዛ ወፂያ መስለኩም? ኣባኦ ምስ መጡ መፀናንዑ ኮና ኢለን ኣሕዋታ ካብ ስዑድያ ኣዋርቕ ገለ ሰዳላ ነይረን ነተን ኣዋርቕ ንዕአን ኣብ ፌስታል ሒዛተን እንዳጎይቲ ወፅያ። ሕጂ ዝኾነ እስር ብውዒ ንድሕር ወፂኡ ንፅባሒቱ ድሃይ ክገብር መፀካ እዩ። ንፅባሒቱ ሰንበት እዩ ነይሩ ቀዳሚ ማውፅማ ድመፀ እስሩ የለን ካብኣቶም ሶኒ ኮይኑ ኣይመፁን ሶሉስ ኮይኑ በቃ ሽዑተን ወታደራት ደቂ ኣንስትዮ ኣብቲ ቦታና ዝነበራ ክዳውንቲ ናይ ዛይዳ ቤሎ ኣብ ግምጃ ቤት ካኣት እዩ ገለ መለለ ምስ መፀና እዚ ምርዲ እዩ ማለት እዩ። እዞም 30 ሰባት ሽዑኡ ብሓደ ተረሺኖም ሓንቲ ካብኣቶም ዛይድ በላ እያ። ስለዚ ቀሊል ኣይኮነን እቲ ዝሓለፈ ምናልባት ግዜ ተረኺብዎ ተሰኒዱ ኣነ ዓቕመይ ብዝፈቕዶ ኳ እዚኣ ንእሽተይ ነገር ገይረ ኣለኹ እቲ ካልእ ሰብ እውን ከምኡ እንተ ደኣ ገይሩ እዞም ደቅና እንታይ ኣይሕሊፉ ህዝባ ግንባር እንታይ ሕዝቢ ሕሊፉ ህዝቢ ኤርትራ ፅቡቅ ገይሮም እንተ ደኣ ፈሊጦሞ ናይ ብሓቂ እንታይ መስዋእቲ እዩ ተኸፊሉ? ኣብ ዓውደ ኺናት ጥራሕ ዘይኮነስ ኣብ ዝተፈላለየ ቦታታት ነዚ ሃገር እዚኣ ሃገር ንክትከውን ዝተኸፍለ ቀሊል ነገር ኣይኮነን። ኣብዚ ከይጠቐስኩ ክሓልፍ ዘይደሊ ኣብ መጨረሻ ህዝባዊ ግንባር ኣባላቱ ዘይርስዕ ህዝባዊ ግንባር ደድሕሪ ዝተኣስረን ደድሕሪ ዝተማርኸን ዝኸይድ ኣብየ ኣለኻ እንተይ ኣለኻ ከመይ ኣለኻ ዳሃይካ ዝገብር ኣብ ከምዚ ኩነታት ከዓ እንታይ እዩ ዘድልየና እንታይ ሕፅረት ዘድልየና ብምፅናዕ ኩሉ ክግበረልና ዝግብኦ ነገራት ህዝባዊ ግንባር ሓንቲ መዓልቲ ኣይዕረፈን ኣብ ቤት ማእሰር ትኽእለና። ስለዚ ኣነ ከምቲ ዝበልኩኹም ብከቢድ ማህረንቲ እየ ተታሒዘ 9 ዓመት ተኣሲረ 87 ዓመተ ምህረት ካብ ቤት ማእሰርቲ ወፅአ 88 ከዓ እንደገና ንሜዳ ተመሊሰ ኣብ ናፅነት ከዓ ምስ ቡፀተ ያት ያ ኣነ የለካ

ጦፍ ናብራ ጫካ ናብራ ጎቦ ጎቦ ናብራ ጸላም ዛዕዛዕታ ምስህቦ ወትሩ ዘብዘብ ንሰሜን ንደቡብ ንምብራቕ ንምዕራብ ጉዕዞ ጠለይ ጠለይ ኣራባራብ ንጻዕዳ ህላወ ሽግር እናነቀወ ምሕዳርካ ትብገስ ተዓጢቕካ ሓቂ ወትሩ ምምልላስ ክትረኽባታ ወርቂ ኣቤት ጉዕዞ ወፍ ኣየ ናብራ ማለት ኣየ ጦፍ ኣብ ጸላም ኣብ ገደል ኣብ ጸበባ ማዕበል ብጦፍ ምምልላስ ኩሉ ሳዕ ትጋደል ክትመላለስ ከም መንገዲ ርብዓ ብዘይ ዕጻይ ምጻይ ተሰይምካ ጦፍ ተሰይምካ ብጻይ ጐበዛይ መኒዓ ንበዓል ጐናይ ምናይ ይሸብብ ብጭዓ እንታይዩ ክንዲዚ ጉያጉያ ብሓደ ልቢ ንቕድሚ ሳቦያ ብሓልክን ሕልኮን ጥምጥም ብጭንቂ ምስ ተጐጎ ነጐዳ ምስ መዳፍዕ በርቂ ምስ ዕርቃነ ምስ ድርቂ ጦፍ ሓርነት ብሕንቆ ዋዳቒ ከም ክኸብ ወጋሕታ መሊሱ ደማቒ ልኡኽ ሓቂ ዘይከም ተሓሊቦ በሊሕ ብጻይ ቃላቱ ዋሊቦ በረት ጉዕዞ ኣይሂም ዝኩዖ ንሓንካስ ዝሕዊ ንጐባጥ ዘቕንዖ ኣብ ጦፍ ዘለካ ትነግፍ ስለ ራህዋ ቐዲምካ ተሓልፍ ኣብ ጐላጉል ኩርባ ናብራ ቐዝሒ ናብራ ሩባሩባ ፀሓይ ኣብ ምብራቓ ኣብ ምዕራባ ጅግና ጦፍ ትስመ ዓወት ምስ ድባባ ስሕለትካ ስሕለ ሴፍ እንታይ እዩ ዝናትካ ኣንታ ወዲ ኸበሳ ወዲ ባርካ ሓቓፉ ምስጢር ወዲ ሳሕል ስሑል ክንደይ ከተሃጥር ኣንታ ጦፍ ካብ ዓን ሰባ ደንከል ካብ ባርካ ናብ ሳሕል ኣሰር ሽዳ መራኸቢ ድልድል ምድያብ ናብ ጎቦ ምሕኳር ናብቲ እምባ ናብራ ጾሞ ርብዓ ክትቀትል ተኸርባ ተጸሚምካ ወፅዓ ደይብካ ናብ ደንደን ርእካብቲ ናቕፋ ብስለ ሸሓት ብፈትሊ ተሓልፋ ኣሎ ኸዓ ጠቐራ መማኽር ትሰውራ ጦፍ በዓል ዳንጋ ወዲ ፊደልፈ ወዲ ጨጓር ታባ ወዲ ዓርከተናሓልሓል ናይ ቃልስና ጽላል ትዝክሮዶ ዘመነ ምድህላል ክንዲዝሓ ጨልጨል ጋዕል ገልጦሙ ለኣኽ ምስጢር ናይቶም ደቅሪሙ በዓል ሓሞት ዘይሓድር ሓሚሙ ኣብቲ ዘመነ ካሒዳ ዘመነ መዓት ኣብቲ ጐቦ ናብር ጐቦ ዝራብዓት ጐቦ ናብስ ጐቦ ትብዓት ጐቦ ሕልኮ

0: ሰሎም ሓዲርካስ ኣብ ሃገር ትቕኒ ጦፍ ናፅነት ጦፍ ሓራ ጦፍ ግንባር ጦፍ ባንዴራ ጦፍ ኣምባሳደር ንድሕነት ዝነግር ቈንሰል መሪሕነት ዕላገት ጅግንነት ጦፍ ሓቂ ጦፍ ልምዓት ጦፍ ድሕነት ጦፍ ልዓት ጦፍ ከርተት ጦፍ መዓት ጐይታ ተረትር ኣራእር ናይ ደብዓት ጦፍ ብርሃን ሰዓሪ ንኸውታ ካብ ናብ መግቢ ሓበሬታ ብብልሓት ዝልለ ኣብ ሰዓታ መሪሕነት ቃልሲ ነዳዲ ናይ ሰውራ ኣርሓልኡኽ መንነት ኤርትራ በዓል ግትር ስረ በዓል ሽዳ መድሕና ሸሓት ሓለዋው ነፍሲ ጌሓትን ምሸትን ብምስጢር ገስጋሲ መራሒ መንገዲ ኣቦ ቓልሲ ኣቦ ኾድ ኣቦ ፍሉይ ቋንቋ ኣቦ ታሪኽ ናይ መትከል ሓለቓ ኣየ ጦፍ ኣንጎዕ ሓይሊ ወትሩ ጣሕሸምሸም ናጽነት ክደሊ ጦፍ ሓድነት ጦፍ ክብሪ ጦፍ ስኒት ጦፍ ፍቕሪ ጦፍ ብርሃን ጦፍ ቀትሪ ጦፍ መንነት ጦፍ ሕድሪ ከመይ ድ ነይሩ ናብራ ጦፍ ናብራ ተበገስ ናብራ ኣርክብ ሕለፍ ናብራ ገደል በረኻ በረኻ ናብራ ሃንሸሎማ ኸም ደቂ ሰሰሓ ብታኣንጎት ተሸብሸብ ብሸዓ ኸተርክብ ኣብ ዑበል ጸኒሕኻስ ትርአ ኣብ ሕሽክብ ኣየ ጊዜ ዳንደን ወትሩ ናብ ጦፍ ዘዝተወልደ ሽግር ይመጽእ ሽግር እናኸደ ጋሻ ለይቲ ይሰደልና በብሓደ ኣደ ወሊዳ ትምከን ኣየ ጦፍ ኰርዒዳ ኣምባሳደር ውድብ ዘውፅእ መንጉዳ ካብ ደንከል ናብ ምራራ ካብ ተኺሎ ናብ መጎራይብ ዛራ ካብ እምባ ልቆ ናብ እምባ ሴራ ካብ ዓይላ ጕንደት ናብ እምባ ሃራ ኣየ ጦፍ ዕላመት ምልክት ናይ ሰውራ እናተወራረሰ ካብ ቅድም ትማሊ ብስርዓት ብዕሊ ኣብ ሃሩር ኣብ ቁሪ ተሳሒሉ ኣብ ጐላጉል ሳዋ ንጦፍ ተበጊሱ ኣለኹልኪልዋ ሕጅስ መዓስ ተሪፉ ይጓዓዝ እንሆ ዘርጊሑ ኣኽናፉ ንስሪ ቓልሲ ኽብሪ ተነጺፉ ኣብ ሓለዋ ልምዓት ኣብ ሰላም ኣብ ኵርዓት ምስጢር ነዊሕ ጉዕዞ ናይ በረኻ ስርዓት ስምዑስ ክቱም ህዝቢ መን ኣሎ ዲኻባኹም ዝዓቢ ትፈልጥዎን ዲኹም ዝዘነበ ሰርቢ ብቕድሚ ትማሊ ኣብ ጦፍ ትማሊ ኣብ ጦፍ ሎሚ ኣብ ጦፍ ንሓፋሽ ተልእኾ ውሽጢ ውሽጢኹም ሓይልኹም ዘዕኸኾ ወትሩ ነው ነጀው ቅርዓት ምውርራስ ካብ ጦፍ ናብ ጦፍ ብኡ ምምልላስ ጦፍ
1: ጸኒሕኩም ክልተ ዛንታ ዝተኣሳሰራ ጽሙቕ ኣቢለ ከዛን ተወልኩም እየ ኣብ 971 ካብ ኣስመራ ንሰሜን ምብራቕ ዊናብ ዝበሃል ቦታ ኣባላት ህዝቦዊ ሓይልታት ናብቲ ኸባቢ በጺሖም ሓደ ጅግና ኣቐድም ኣቢሉ ብኣስመራ ዝነብር ምስ ናይ ሓረካ ማሕበር 7 ተወዲቡ ኣደራዕ ምስ ኣጋጠሞ ግን ናብ ማሕረስ ዝኸደ ምሁር ኣብቲ እዋንቲ ህዝባዊ ሓይልታት ብኩሉ እዮም ድህደኑ ነይሮም እቲ ካልኣይ ወገን ከዓ ብፍላይ ኣብ ዓላን ኣብ ከባቢኡን ብፍላይ ኣብ በላልስ ዓላ ከቢድ ግዜ ኣሕሊፉ ናብዚ ከባቢ በፂሑ ኣብቲ እዋን ሓደ ዕባይ ሓዝሓዝ ዝኾነ ወደ ኣስመራ መንእሰይ ነቶም ዕስራ ዘይኣኽሉ ተሓዊስዎ እቲ መሪሕነት ብሓባራዊ እዩ ነይሩ ነዚ ሰብዚ ተኸታተልዎ እናተባህለ ሃንደበት ነስመራት እዩ ንፅባሒቱ ንግሆ ዊና ብጦር ሰራዊትን ፖሊስን ኣባላት ፍሉይ ሓይልታት ናይ ኣስራተ ካሳ ከዓ ተኸቢባ ኣባይ ኣብርሃ ነቲ ኩነታት ቀልጢፉ ርእዎም ህዝባዊ ሓይልታት ኣብ ኣለዉ ብምሉኦም እቶም ዝርከቦም ሽዑ እንታይ ይኹን ተባሂሉ ሓደ ሓሳብ መጺእዎ ጢልያን እዩ ነቲ ጀርጅን ዝሰርሖ ነይሩ ስለዚ ትሕተ ባይታ ወይ ድማ ትሕተ መሬት ገዛ ስለ ዝነበሮ ኣብታ ባስካ እተው ኢልዎም ብልዕሊኡ ድማ ሳዕርን ካልእን ገይረሎም ኣትዮም ክልቲኡ ሞት እዩ ነይሩ ክልቲኡ መስዋእት እዩ ነይሩ ክልቲኡ ከቢድ እዩ ውሳኒ ነይሩ ብድሕሪ እዚ እቶም ካድንዎም ኢሎም ዝመፁ ነቦይ ኣብርሃ ረኺቦም ሞ ኣብዚ ጸኒሖም እዮም ናበይ ኣቢሎም

ወፀኒሖም ግን ከመጋንንቲኦም መናፍስቲ እዮም። በዚ ክትሪኦም ፀኒሕካ በዚ ሰትኩ በዚ ሰትኹም እናበልካዮም በቲ ማዕዶ ይረአዩ እምበር ፀኒሖም ሓቅኹም ኣገዲዶም እውን ርብዒት ሓሪጭ ወሲዶምለይ ኢሉ እሚንዎም በቲ ዝኸድዎ ኣሰርቲ ስለ ዝፀንሖም ነቲ ከባቢ ጣሻይ ነይሩ ዝየሮም ኮሊሎም ስኢኖሞ ድሕርዚ ተመሊሶም ኣባላት ህዝቦ ሓይልታት ድሒኖም ካብቲ ከባቢ ተሰዊሮም ብድሕሪ እዚ ካብቶም ዕስራ እውን ሓደ ሰሊሙ ብቐጥታ ሓበሬታ ንኣስረት ካሳሂቡ ብምልኦም ናብቲ ከባቢ ከይዶም ነቢ ኣብርሃ ረኺቦሞ ገጽ ንገጽ ምስቲ ድሰለመ ሰብ ስለ ዝተረአየ ነገራት ከም ዘብቀየ ፈሊጡ ሽዑ ከምዚ ኢልካና ነርካ ተባሂሉ እወ ስለምንታይ ሰውራ ክቕፅልን ክዕወትን ኢልዎም ብድሕሪ እዚ ኣብታ ገምገም ናይታ ባስካ ኣብ ኣረሽኖሞ ካልይቲ ዛንታ ምናልባት ጓል የማነ እውንትን ክፍ ደበለቶ የ ክገልፅ ናይ ስውእቲ ኣስረስ ገብረ ኢየሱስ ኣስረስ ኣስመራያ ተወሊዳ ሓድሽ ዓዲ ዳሓድ ግን ኣብዚ ኣብያ ካብተን ቀዳሞት ኣብ ግዜ መንግስቲ ኤርትራ ብ53 ከዓ ነርስ ተመሪቓ እቲ ዘገርም ነገር ብዘይካ ትምህርታን ብዘይካ ስርሓን ብዛዕባ ካልእ ትፈልጥ ኣይነበረትን ፍሉይ ኣጋጣሚ ኮይኑ ግን ኣብዚ ሆስፒታል ኣብ ዝነበረትሉ ተሓጋጋዚት ሓደ ጀርመናዊ ሓኪም እያ ነይራ። ሓደ ተኣሲሩ ይመፅእ መሓመድ ዝበሃል ካበባ ከባቢ ኣቆርደት ሕጂ ነቲ ጀርመናዊ መፂኦም ብመርፍእ ቀቲል ወጊእካ ቀተሎ ተባሂሉ እሳ ተተርጉመሉ ስለ ዝነበረት ነቶም ሰባት እውን ሰንቢዳ ሓቲታቶም ብድሕሪ እዚ ካብታ ክትገብረሉ ትኽእል ነገር ክትሓልፍ ኣይከኣለትን እዚ ሰብ እዚ ተሰውዩ ድሕሪ መስዋእቱ ግን ንሳ ንሃገረይ እንታይ ክገብራለኒ ኢላ ምስ ኩሎም ብፆታ ኣብ መወዳእታ እውን ምስቶም ንደቂ ኣራዊት ዝመርሑ ዝነበሩ ኣብ ውሽጢ ከተማ ኣስመራ ድማ ብዙሕ ታሪክ ዝሰርሑ ምስኦም ተወዲባ ዓብ ስራሕ ሰሪሓ ንኩሉ እቲ ኣቐድማ ኣቢላ እውን ጓል የማነ ጠቂሳቶ ነይራ ኣብ ጋዜጣ ሓዳሲ ኤርትራ 211 ክትርእይዎ ትኽእሉ ኢኹም ብሰፊሕ ገሊፅ እየ ነይረ ኩሉ ዝከኣላ ንእሱራት ኣብ ርእሲ ምግባራ ኣብ 17 ስርሒታት ናይ ኣስመራ ተዋስያ ሓድን ምስ ኣጋጠማ እውን ኣብ መወዳእታ ኣብ ኦፊሳ ያላትኩም ዓባይ ስእሊ ሕጂ ምስ ኣጋጠማ ሃዲማ ካብ ኣስመራ ካብ ኣስመራ እውን ንሱዳን ከይዳ ካብ ሱዳን ንስዑድያ ከይዳ ኣብ ስዑድያ ኩሉ ቓልሳ ከይዳ ካብቶም ሙሉእ ግዜኦም ሙሉእ ሂወቶም ዕድሎም ዕምሮም ንሃገር ዝወፍየ እያ ብዘይ ውላድያ እውን ተሪፋ ድሕርና ፅነት ኩሉ ግዜ ኣብ በዓልና ፅነት እያ 20 ሰነን ውራይ ትገብር ኣስረስ እዚ ብግዜ ንእስነታ ኩሉ ድወፍየቶ ድሕሪ መስዋእታ እውን ወፍያ ይቋረፀትን ቅድሚ መስዋእታ 4 ዓመት ንመንግስቲ ነዝባዊ ግንባር ኩሉ ዝንቀሳቐስን ዘይንቀሳቐስን ንብረተይ ነቶም ዕድመ ንእስነቶም ዝወፈይ እሞ ኣካለ ስንኩላን ንዖም ይኹን ኢላ ድሕሪ መስዋእታ እውን ብመስዋእቲ ዝቐፀለት እያ ገዛኣ ተረኪቡ ኩሉ ግዜ ግን እንታይ ትብል ነይራ ውላደይ ናፅነት እያ ሃገረይ ከዓ ክብረት እያ ሕጂ ናትና ፍሉይ ዝገብሮ ኤርትራዊ ክብርታት ንሱ እዩ ኣብ ጃክ ትብል ዝጠቐስኮ ምናልባት ጓል ዳዊት ሰብኣያ ቤነ ዝበሃል ፖሊስ ዝነበረ ንሱ ብዘገርም ስርሒት እዩ ተኣሊኸ ኣብ ዝዓለም ኣጋጣሚ ኸ እዩ ከምዚ ደይ መደይ ተባሂሉ ዘይኮነ ንሓደ ውፍ ኣብ ወለጋ ካብ ኣስመራ ዲሙ ምስ ከደ ንዩጎዝላቪያ እይተሓሲቡ ነይሩ መገዱ ድሓር ግን እቲ ኣውዲ ፀንሖ ሰብ ውፍ ነይሩ

ንጸላኢ ብብረቱን ብጥይቱን ከም ዝበሃል ነቶም ኣሕሊፉ ዝሃቦም ብፆቱ በቶም ኣሕሊፎም ዝቐተልዎም ወይ ድማ ዝረሸንዎም ብኦም ከም ዝርሸን ይኮይኑ ሕጂ እንታይ ክብል ደልየ መስዋእቲ ናብ ኤርትራ ሓረግ ትማሊ ከምዚ ነይሩ ክትብል ከለኻ ሎሚ ከምዚ ኣሎ ክትብል ከለኻ ፅባሕ እውን ዘቐፅለና ሓደ ትውፊት እንታይ እዩ እቲ ክግበር ኣይከኣልኒ እዩ ክውፈ ይከኣልኒ እዩ ክብጆ ይከኣልኒ እዩ ንኣብነት ናይ ኣቤብርሃ ተበጃውነት እዩ ኣነ ክሓልፍ ንስኻ ፅናዕ ብግብሪ እያ ናይ ባዕለ ስረስ እንኮላይ ማህፀነይ ንሃገረይ ድሕሪ መስዋእቲ ሂወተይ ኢለን ድርካበን ወፌን ኣብ መወዳእታ ከዓ ሓያልን ፅንዕትን ብሓድነታት ትሕበን ሃገር ወኒና ንርከብ ኣለና ክብሪ ነዚ ከምዝኣመሰለ ሓይሊ ዝፈጠሩልና ሰማእታትና ይኹን።

0: ኣዳኖ
1: ከም በዓልካ መርዓዊ ኣብቲ ፀዋግ እዋን ዘይጃጃዊ መድሕን ዓደብኡ ብወንጭፍ ሓላዊ ፋርስ ወዲ ፋርስ ሓርበኛ ጸላዊ ብፍቕሪ ሃገሩ ልቢ ተቐላዊ ከምዛ ፅምብላሊዕ ዝጥበስ ናብ ሓዊ መርሃዊ መርሃዊ ነብሪ ወዲ ነብሪ ዘላል ረመፅ ዘላል ጓህሪ ጭዳድ እምባ ጭዳድ ባሕሪ ንስለ ሓፋ ሻሪእኻና ፍቕሪ ጐይታ ትብዓት ጐይታ ልምዓት ብጋሕጋሕ ዝወፈረ ሃገሩ ክሕዊ ንነብሱ ዝቐጽዕ ንሓፋሽ ከርዊ እንታ ቐንዴል ዓዲ ሓባሪ መንገዲ መሓውር ህዝቢ ዓይኒ ብርኪ ኣብ መንቃራቑሮ ጸላእቱ ዘብኪ ንዅሉ ዝኽእል ንዅሉ ትዋኒ ንስኸኣኻ ብርሃን ክንዲብልን ዓይኒ ሓላው ዓባይ ገረብ ሓላው ወይኒ መርዓዊ መርዓዊ መርሃዊ መላኺ ሓፂነ መፂን መላኺ ቐመማዊ ኣደ ወሊዳትም ከን ጸላእ ኽእዊ መርዓዊ ደብሓዊ በዓል ሰፊሕ ራእዩ ንስኻስ ናብ ሓዊ ግን እንታይ ይገበር እንታ ዋልታ ሃገር መቖሚ ዓንዲ ኮይንካ ዓንዲ ማእኸል ወድቶም ጽንዓት ብኣጋ ዘይንቀል ቀታል ጐልያድ ዘጽድፍ ንገደል ኣብ ብርኩ ዘስግዶም በዓል ወደል መደል መርሃዊ መርሃዊ መርዓዊ በዓል ጽሩይ ሓቂ ንሓደረ ዝኸብድ ሚዛን ኣልማዝ ወርቂ መሸላኽ ወደን ምሩፅ ሳዕሪ ወሰን በዓል ዋላ ሓላው ወሰን ወሰን መንፈስ ህላውነትካን ዘለኣለ ምቕሰን ፋኑስ ዓድና ክብርትዕ ብርሃኑ ኣጆኹም ይብለና ኣብ ሰፈሩ ኮይኑ መርዓዊ ዓብ ዓዲ መርዓዊ ብሶላ መንገዲ ሓንጋሩ ህዝቡ ንምኳሓስ ጋዲ ንሰንድቕ ሃገሩ ተኺልዋ ግዲ ሰማእታትና ወትሩ ይዘከሩ ኣዋትና ሓፈሽ

ይርኢ ይሰምዕ ይምዕድ ይቐጽዕ ሕድሩ ንዘይቐበል መንፈሱ ረቢሹ የብሎ ሸንኩ

ካብ ሰማዕት እያ ትብል ከመለኹም ደቂ መስርዕና ከመለኹም ደቂ ጋንታና ድሓን ዘለኹም ደቂ ሓይልና ደቂ በጠልና ሰላምታ ተቐበሉ ካብ ብፀትኩም ሰማዕቲ ካብቲ ምውቕ ሰፈር ዕርድታት ዘይትነገር ካብዚ ደቂስናሉ ዘለና ፊደል ፔ ዕርዲ ደንደን ሰላምታ ተቐበሉ ካብ በሉ ይበል ዕርድታት ማይ ከላሽን ካብ ፍርኔሎ ጣባ ሰላም ዕርዲ ተስታ ድፍዓት ለጅን ሰብ ስዋራ ግሎብ እንዳስጋ ሰብ ወድጋን ታባ ተኣማመን ሰብ ተከል ታባ ፀይነት ሰብ ግሎብ ሰብ በሉ ይበል ትዝክሩና ዶ ዋላ ሰርሲዕኩምና ናብራ ድሕሪ ገድሊ ተኻኢሉ ዶ ልዕሊ መሬት ምህላውኩም ቀዲኩም ዶ